ሳዱጎት ይተ ላንጋ ላንጋ ማዓስ ኮይነ ከም ሰብኣይ ክልተ ሰይፈይ መዚዘ ክሳስ ሰብ ሰሊተ ኣይከይድን ኣነስ ዓይነይ ተዓመይተ ኣነ ወዲ ዓይተ ኣነ ኣባ መርዚ ጐጆይ ዝተመነየ ዝርፍዑ ሕንዚ ብሸት ዝኣተወ ብሕቆ ጐዛዚ መንገፍ ከይነግቦ ነትናት ዕዚ ኣነ በዓል ወርቂ ኣነ መቕበዝበዚ ኣነ በዓል እኽሊ ኣነ ተፈርዛዚ ውንድእ ዝንጨልጊመ ኣባይ መናዘዚ ንፈታውየ ዝጋውዞ ብርዚ ንጸላዓየ ዘመንጎስ

0: አብርሃም ሰቢሬ ክሳዶም ደጋሚ ኣነ ሽም ድልድል ኣድግን ዝብን ብሓንሳብ ዝሕድር እሞ ቤተይ መጺኦም ዋላኻይ ክወስዱ እሞ ኣመረበተይ ኣብ ገበላይ ክስውዱ እንተላም ዝብሉኒ ቆፈይ ከባድሙ ማዓርካ ዝብሉኒ ንህበይ ከባሩሩ ኣንቱም ናይ ጣልያን ነዊሕ ስሩ እምብለይ በርክዎ ኣይፋል ብኽትቱ ጣይታይ ድኻ ዓጽፍ ንሱ ብድቅሱ እዛዛ ዘብዛሕ ኣንታ መመሊሱ ኣንታ መንህበለይ ነዝንዝብ ወሲሱ ኣሽዑ ሓሪቐ ዝበርክዎ ርእሱ ክምብል ዝበለ ባይታ ተንካሲሱ ፍግም ዝበለ ነዘን ደማምሊሱ ኣሽዑ ዘመራይ ዘስማዕኹ እናበልኩ ኣነ ኣባበትን ብሓንቲ ጉራዲ ኣሻሕ ዝበታትን ኣነ ኣርሓ ሕዙ ኣነ ኣርሓ ተፊን ንጽጋብ ኣባይ ወቕዐ ዘድንን ዓዱን ከለኹ በረኻ ዝሕሉ ብሞስኮት ሃራድሞይን ጫካ ዘማዕዱ ምድረይ ንዝወርር ዘብለው ዋዕሉ ከም ሕጻብ ጻሕልን ደሙ ዝኽዑ ንዘይፈልጠኒ ባርዶይ ዘጫኑ ብኽሳዱ ሒዘን ቕቁል ዝንውኑ እንተኣሰሩኒ ኣቢለይ ጀምዕሉ ሞት ከም ኣዳም እንቋዕ ዝገብሩ ኣሰረይ ዝለ ብደም ህቦ መዓንጣይቲ እዩ ዝኸበቦ መዓልተ ሂቡን ንረኺበ ኣራኽቦ ክመፁ ርአዮም ኣዝጊበበት ጎቦ ህንኪ ዝበልክዎም ኣቦኩን ድእዝኖም ክወስድኑ እንተበሉና ኹራ ኣሲሮ ይውሰዱ ንመን ከይደኖኣሎ ተመሊሰ ግዳ ምራቐይ ተፍኣሎ ግስም ተበሉኒ ብጥይቶም ገይሮም ሞት እንዲመትከለይ ብሪመይ ዝመጻኒ ኣነ ወዳኣይተይ ኣነ ብተይግኒ ደምዒ ገዝሕዞ ኣልቢኒ ኣነ እንክትኩስ እነይ ቅበፅኒ ኣእዛኖም ዝነግፎም ብጥይት ኣልቢኒ ናኹራ እንተበሉ ናኹራ ወኸይ ብሞት ኮሳ ገይረ ገጽ ሰብኣይ ዝብኢ ሎሚ ደሞ ኣነ ሎሚ ከይብድብእ ኣብ ቅድሚ ዝጣልያን ጓሕ እንተበለ ስምብፅ ዋላ ናኹራ ወሲዶም ይሕረዱን መሪር እንዴ ሸርባ በርበሬ እዛ ኸብደይ ሕፅብቲ ሞት እንተበሉኒ ኣይሶሙን ሳልስቲ ሕጉስ እንዲ ኣነ እንታይ ኣለኒ ናይ ልበይ ዝገበርኩ ስሒበ ኣለ
1: ኣነ ናኢለ ካብቲ ቤቕካ ንኻን ማለ ስድራ ኣነ ናኢለ ካብቲ ቤቕካ ንኻን ማለ ስድራ

ንሰብኣይ ዝቖትሮ ፍውያ ታላምካ እታይ ሰማ ደርዓሚት ተኮይናትካ እታይ ሰማ ደርዓሚት ካዓሎም ምንዶ ጉልበተ ኣብ ዓይኒ ዘሎ ድርከተ ኣብዪ ዘሎ ስሕነተ ፅባሕ መውሩ ዘይመተ ፅባሕ መውሩ ዘ

0: ጣልያን ከይዱ እንግሊዝ ተመፀ ማዓስ ሞፂዕሙ መሊሱ መፀፀ ፀገማት ቢእሱ መሊሱ ሃፀፀ ሎምስ ፈርሃና እኳ ሕልምና ኸይቁፀ እንግሊዝ ሕሱም እዩ ኣዝዩ ዝገደደ ኣብ ጉድጓድ ዝጋባእ ከምቲ ወዲ ፃፀ ዓንቀር ሰብ ዝበትኽ ብመላፀ
1: ንቕሕ ንቕሕ ዝበል ሕጂ ኸይንፅፀ ኣብ ደበንገረ ኔርና እንተበልናስ ናብ ድቕድቕ ጠልማት ሰጉቡ ዝብለልና ዓይኒ ብምሕማት ንጎ ተፃወቱ ምሸታማዋት ኣበረኛ እንግሊዝ ካብ ቡቢሓት
0: ክቕፍለና ሎምስ ብምራን ቁራብዓት ካብ ርሑቕ መፂሲ ከውርደልና መዓት ኣብ ሕቖና ክሰፍር ከም መንዳዓት
1: በልስከ እንግሊዝ ከይሰንፍዶ ኻባኻ ግናይ እንተገበርካ ኣለኹ ብርእስኻ
0: እዛ መሬት ኣቦታተይ ገለ እንተጌርካያ ወይ ልኻ
1: ጕንድእ ዝነኻብለካ በታ ጠበንጃኻ
0: ብዛቢያ ዘቢጤ ብሴፍ ዘደግመካ
1: ኣቦታትና ወዲኻዮም ሸፋቱ እንዳበልካ ርስትናይ ልቐቕ እንተበሉኻ ግዲ መሪርካ ዕረ ጥዒምካ ድሃያትኻዮም ከታሮ እንዳበልካ ንስኻኻ ሽፍታ ንስኻ ኸታሪ
0: ኣንታ ኣኻኺባ ዜናትካ ትራሲ ዘይጥሪትካ ኸብኪብካ ትጓሲ ኣንታ ተካል ተመን ብሕቦ ነኻሲ
1: ሸዓይኑ ዝቐትል እትናትካ መርዚ ደላሊኻ ኮ ዘይርከቦ ፈውሲ መንደቕ ዘይትፈልጣታ ተኻልቴንዳ ከም በጋሚኖ ምሕዳርካ በራንዳ ዘይትፍትን ግዳ ዘይትወርድ ሜዳ እንተ ቐተልካኒ ዘይብልካ ኳዕዳ
0: ክምብል ተበልኩኻ ከይትብለኒ ዕዳ
1: መሬተይ ከይትብሎ ንዋሬዳ የሕሊፍካ ከይትበልኒ ንጎመዳ ምዃንሲ ስርዓት ኣይኮንካነ ኣንታ ኣጉሎመዳ
0: ድፍን በሉ ትብል ብመደዳ
1: ኣይድቅስዶ ንዓኻ ኣሚነ
0: ኣይርገጽን ክሳደያ ኣዲነ ኣቦይ ኣኻኺበ ዋልታ ኾይነ ክግተር የብጥሜኻ እማ ተመሲለ ሽፍታይ እንዳበልካ ምቕታል ሕደግ ዘዝበለ
1: ሽፍታን ከለኻ ባዕልኻ ናይ ምበጣ ዓስለ ናትካ ነገር ስንበይኒ ዋንታ ጉረማ ኢለ
0: ኣብ ቤት እናማትካ ትብል ተዓንበለ ዘይወዲ መሬት ምዃንካሲ ብማዕዶ ትልለ
1: እንታይ ተዋፅብ እዙ ሂድ እምበር ተኣለ ኣለኹ እንዶ ኣነ ኣያይ እንተኸደ ንሱ ደመኛኻ ናተይ ዝገደደ
0: ሴፈይ ብዕትሩ ኣሎ ድተሳዕለ
1: ንምእቲ ዝቖርፅ ምእቲ ምስ ጎመደ
0: ድንድን እንተበልኩ ከይመስለካ ዳንደ ሓዊ ኽርኳዓልካየ ብንጉሆ ነቒለ
1: ሓጊ ሕገ ኽድርብየካ ይትናተይ ግደ ከይመስለካ ኣነ ኮቋዓዳ ሒዘ እፅበየካ ኣለኹን ሴፈይ መዚዘ
0: ጕንድእ ዝነኻብለካ ኣልቢነ ኣፃዊደ
1: ኣያይ ካብ ተቐትለ ሽፍታ ተባሂሉ ኣለኹ ኣነ ኣነ ኣብ ክንድኡ
0: ግንባሩ ንዓረር ዝህብ ክንዳ ዓደብኡ
1: ኣለኹ ኣነ ኣነ ወደብኡ ንተብዓታይ ነብሪ ብጭራ ዘስንው ንፀጋባ ስርዓት ብድሎ ዝዓልው ንግጠም እንተበልካ ንግጠም ሃየ ዘይምግጣም እሞ ኣነ እንታይ ደልየ
0: ኣብ ዝማንካ ክነጥር እየ ከም ወግዕና ይኾየ
1: ኣነ መሪር ሓሞት ኣነ ሹርባ በርበረ
0: መን እሞሎ ካባይ ዝመረረ ዘይናሃል ትባዓተይ እምናዓረ
1: ናይ እማን ዝበካ ዘለኹ ከይመስለካ ወረ እንግሊዝ ምሳኻስ ዋላ ሳይቀነ
0: ኣንተ ሓሰኻ ደንበ ባህረትካ ቕንቁነ
1: ምሳኻስ ሕንቆ እንደይ ኣዲነ ድማ ምሳኻ ክሓጊ ምሳኻ ኸሪመ ክዛሕዝሓካ ኢሎሚ
0: ብጥይት ረምሪመ ሓኒነ ንየሎሚ ካብ ልቢ እንድየ ጐሀ
1: ኣንታ ተካል ፍጥረት ኣባይና ንዓኻረ መሬተይ እንተበልኩ ሽፍታ ሞበለኒ ርስተይ እንተበልኩ ሽፍታ ሞበለኒ ካብ ደሊነ ሕያዋይ ትብለኒ እሳት ኮይኑ ኢልካ ሽፍታ ፀውዓኒ ግንባርካ ንዓረር ብናትካ ኣልቢኒ ኣለኹ ኣነ ብተይ ግኒ
0: ደሙ ዕገ ዝዋጋእ ኸምግኒ
1: ፀወታ ዘየልቦ ብመሬት ብርስቲ ወነዛ ርስቲ ዝዋጋእ ላኮንስቲ ጸላእ ዝቐትላ ብድስቲ ኹስኩስቲ ዘይገድፈካ ኣነ ብቕትሪ ብለይቲ ደምካ ክገብረኒ ሕጻብ ጻሕሊ ባሩድካ ክገብረኒ ዕንተይ ኩሕሊ ክዳንካ ክገብረኒ ነዛ ኣልገይ ጠቂ እዚ መሬት መሬት ኣቦታተይ ንሱይ ትሓቂ እንግሊዝ እንታ ንኻልሰሉ ቁሎቱ ንትብል ንሃብታም ንቑርጩ
0: ጨርቂኻ ዶ ሰጢሕኻ ኣባይታ ብጋህዱ
1: ርንታይ ኣለካ ኣብዝኻ ብጕንዱ ደሓን በል ክጸንሕ ካብ በልካ ጽናሕ በል መሕፀሪ ዕምርኻ ክንደይ ከይገድፈካ ኣነ ወይ ለቦኻ ከቐምደካይ ኣነ ስዒበ እግርኻ ከቐምደካይ ኣነ ስዒበ እግርኻ

ከመይ ኣቢሎም ይሳነዩ እግርን ከበሮን ኣብ ጥራሕ ጐልጐል ኮይኑ ድሮን ድሮን ዓንታ ወድን በሳዶም ዝብኢ ይቑረን ክትዕይሮ እንተበልካ ብመስፈር ምቑነን ንዘይከውን ነገር ከመይ ኢልካ ክሽነር ዛህላይ እንተበለ ሃነን ሃነን ድንጉር እንተበለ ዓነን ዓነን ሓቒፍካ ደሕደር መርዛም ተመን ዘመን እዩ ዝብሉና እዚ እንታይ ዘመን ዝኣመንካየ ድሙ ዘምፃኣልካ ተመን በላጀኻ ወዲ መሬት ከይትህመል ከይትቕልለና ዝሕስም ገበል ልብና ከየጉዶና ከመልካ ክሕደር ምስ ዘይፅመት ተፀሚድና ከመልካ ክንበል ዕምባባ ዶ ሻተት ምስቲ እሾኽ መርገብ ምስቲ ወጋእ ዝባን ፈታ ውድብ ኣስናኑ ዝበልጥ ከይቅደም ዝቀዳደም ብሓንሳብ ክነብሩስ ህድሞ ዶ ህደም እቲ ዕምባባ ዕምባባ እቲ እሾኽ ድማ በይኑ ሓደዮም ክብለና የዕንትና ደፊኑ እንታ ሓቁባይ ዝእዋን ቃዚኑ ዘይምስሉ መሲሉ ሕመት ተኸዲኑ ሰብኣይ ብሰብኣይ ክነብዕ ደኒኑ ከመይ ኢልካ ክንበር ዝእዋን ዓፅኑ ኮኸብን ጥዋፍን ሓደ ካቦልና እናረኣና ጋህሚ ክሕምሙና እናሰማዕና እዛና ክዓብሱልና እናተዛረብና ባህማት ክቕይርና ኣይፋል ንበሎም ኮኸብ ኮኸብ እዩ ጥዋፍ ድማ ጥዋፍ እዩ ስምዓና መኸኸ ብርሃና ዝወሓድ እዩ ኮኸብ ግዳ ብርሃኑ ዝፀፊ ብልጭ ዝብል ወግሒ ክመሲ ጥዋፍን ኮኸቡን ዝብሉና ሓደሲ ንዝብ ምባል ዩ ንዓጥሪ ዝጓሲ ማእስ እማን ኮይኑ ነገር ሓቂ ጋብና ቐንጢጦም ክኸዱና ጠይቂ ገብገብ ካበለና ሓቆነና ሃይቂ ኧረ ፈደረሽኒ ኢልካ እንታይ ቋንቁ ዘይንጋጠም ፍጥረት ዝብል ተጋቡ እዚ ገዛ ገዛና ዘይእንታይ ንዑ ንዑ ነጀው ዝብለና ንዑ ተመንዑ ሻዓኢሉ ግዳ ዘይሕዘልና ፀጉዑ ተእሳኖዩ ዝብለና ምስ ጠቕዮም ዝኽሕዱ እሞ ንጸሊም ጻዕዳዩ ኻብ ኮነት ዘረባ ብኢዳ ብእግራ መጺኣ ኸርከባ ብወጅ ገራዶ ኽንብሃል እንካሃባ ክንዳመወይ ኣቡ በትጋመድባ እዚ ሩባ እዚ ናህና ሩባ እዚ ጸናዕቲ ዝናህና እምባ እዚ ጐልጐል ዝናህና ሜዳ ጠሚትካ ዘይውዳእ ትባዕልና ንሕና ስንበይንና ኢና ሰብ ነየድልየና ጨና ነይሰኣና ንጫኖ ባዕልና ጨናና ሽቱቱ መእዛ ሽታና ምስ መን ኢና ክንከውን ኣብ ትሕቲ መን ኮይንና ባዕልና እያታት ማእከል ምድሪ ቤትና ቀጀሙና ደስ ክብል ንኡስና ዓብና መን እዩ ከም ዝኾኑ ዝብለና ኣትዩ መንጎና ኧረ ኸመይ ኢሉ ይሳኔ ኣውልዕን ዘንጋኣት ግን ሓደ ዮም እንተበሉ ከመይ ኢሉ ክመስል ኣንታ ወዛ ኣይኮነን ዝነገር ኣይነስግል ዘደቅስ ኣይኮነን ብኾፍካ እዩ ዝሕድር ሕጂ ንቕና ኣይሕዋት ዳሓር ከይንኸይድ ብድብር ድብር ገለ ይመጺእና ብሓሶት ይዕንቲ ዘዕውር ቈለጭ ዘብለካ ኣፍሊሑ ዘግር ንሕና ንነፍስና ኾይንና ንኻልእ ንኸውን ኣያ ኽንገብረልኩም ክብልና ልብና ዘዕውን ወረ ኸመይ ነገራቱ

ምእማኑ ዘጸግብ ንጉሆት ምዕል ምሸት ጥልልም ደሓን ኣሎ ናልካስ ተመርሕካ ብህጉም ፈደረሽንካ ኣባህለለይኣይ ኣብ ትሕቲ ዝርጉም ደሙና መጺኡ ስጋና ዝስንዱ ኣብ ሎምሞ ንሕሰብ ኒነዋይ ነማዕዱ ኣደራሽና ንርኢ ኣሕዋት ዳሕራይ ከይነዓኑ

እዛ ቆፅሊ ቆፅሉውል ካብዛ ቅድመ ኣቢሎም ማዝረ ክሳደይ ክድኑ ኣነ ከምዘይቀነ ንመን እየ እሞ ክነግሮ ንመን እየ ክጠረ ዋላ ብኹር ባባ ጸላተይ ክንት ግንፍል ግንፍል ካበለኒ ቁጥዕ ቁጥዕ ጠፊእዎም ድታነ ብግንፅል ርእሲ ከም ዝቐልዕ ብስቕታ ዝገንሕ ከም መኮንን ብዓይኒ ዝቐጽዕ ወያ እሳት ድጉል ዝሓሰብዎ ተቐይሩ ባረ መን እዩ ዝፅበሳ መን ይዎ ዝወፅእ ንመን ከም ዝጠቕሞ ንመን ከም ዝጐድእ እዋን ክገልጾ እዩ እዋን ዘይሓባር ነዞም ጓሓላሉ እዞም ኣምሳላ ዛብእ ከም ዘለና ይፍለጡ እንበት ንወልዕ ስላዕ ጌርና ዝባን ሰብኣይ ከም ንጸግእ መሬትና ንብል ወይ ሃገር ዘይነግድዕ እዛ ባንዴራ ባንዴራ ውልዕ ዝቖጽላ ንግዚኡ እንተልገሰት ርሑቕ ተሰዊራ ኣብ ውሽጥና እንድያ ዘላ ልብና ሰፈረ ኣብቲ ንጎሆ ንጎሆ ወይ ኣብቲ እዋን ምስቃላ ንውሽጥና ርኢና ኢድና ንነስኣላ ኣብቲ ምሸት ምሸት ኣብቲ ጠቓሚ ውራዳ ብጽናዕ ንቐውም ወይ ደው ንብለላ ሕሙማት ይብለልና እቲ ዘይፈልጠና ሕሙማት ወታ በዛ ባንዴራና ኣውልዕና ነናዲ ነዛ ውልዕ ባንዴራና ድል ውዕልናስ ኣብ ልብና ንረኽባ ኣብ ልቢ እንተልኹም ኣብ ልቢ ትዋና ተንበልብላላ ትንፋስ ተመጊባ ብዓው ብሕሱኽታ ሽዑ ነዛርባ ምላሽ ትህበና ኣብ ዘንጋ ተሰቒላ ቃል ንኣትወላ ኪዳን ዘይና ይጐና ህልም ኢላ ይብል ትዘይፈለጠ ጠፊኣ እንተበለ ፈሊጡ ዘስቀጠ ኣይድለያ ነዛ ውልዕ ኣብቲ ጨቐምጠ ዘይሓትት ንዋና ነቲ ዘቐመጠ ኣብ ልብናላ ተንበልብል ብቐሰይ ልብና ይድሰትና ድሃየ ኣሰይ ኣጆይ ትብላላ እዛ ዅላ ሰበይ ክህብየናለትና ኣለ ደመይ ስዑዶ እናሰጎመት ወ ብዘይተተይ እዛ ባንዴራይ ዝተተኽለት ኣብ ልበይ መን ይመኽነቕላ ኣነ ወዳ ኣይተይ እናድሃየት ባንዴራዩ ስመይ ብረተይ ከልዕል ኣነ በዛ ግደይ ምእንቲ ሃገረይ ምእንቲ ባንዴራይ ይከዓው ደመይ ይከዝከዝ ዓፅመይ እናበለት እዛ ዅላ ሰበይ ይብላሉ ዅሉ እዛ ሪመይ ሪመይ ወረ ኸመይ ከመይ ኢልና ክንከውን ብሓደ እዚ ምድሪ ቤትና ዲሞክራሲ ዝለመደ እቲ ምድሪ ቤቶም ብንግስነት ሓፋሽ ደምሰሰ ንሳቶም ዝነብሩ ከም ጥሪት ብመጓሰ ንሕና ሕጊ እንዳባ ዘለና ሰብኣውነት ዝለበሰ ምክብባር ባህሉ ዘመን ዝሐደሰ ከይመስለኩም እዚ ንኾንቲ ውዳሰ ካብ ቀደም ዝጸንሐይ ወጊሑን ናመሰ ሥልጣንዩ ምስኩር መልዩ ዝፈሰሰ ከመይ ከመይ ኢሉ ቤትና ምስ ቤቶም ዝላፈን ንሕና ሰማያዊ ብባሕሪ ንምጠ ንሳቶም ሰብ ጸድፊ ብገደል ዝሽነን ከመይ ኢልና ሓደ ክንከውን ቤና ይተዓቐ ኣንታ ዓቢድና ሓሚሙና ዘበን ንዕባ ቕሽሽቲ ንጸጕሉ ጸበል ንዕባ መሻይኽ ዱዓ ይገበር ዘመን ሓንግድና ዘመን በዓል ኣበር መሓዙስ ኢና እናበለ ጸለል ጸለል ቲምልካዶ ይንበር ምስ ዘመን ገበል እናዋሓጠና ብደውላ ክንቅበር ኣብ ማእከል መረበትና ንሕና ኽንብርከኽ ባንዴራና ኽዝራዕ እቲ ሽምና ኽሕከኽ ዓጽምና ደይ ሰባብር ኣንጉዕና ዘይመከኽ እጅገና ስብስብ እዩ ክንብሃል ተኸኽ ቆርበትና ዘይነድድ ደምና ዘይፈስስ ዝዕምታ ዘይንታይና ዘይንፈልጦ ትኽስ ድቃስ ድቃስ የለን ምሳኹም ባንዴራ ኽንመልስ ድቃስ የለን ምሳኹም ሃገርና ኽንመልስ እወ ድቃስ የለን ምሳኹም ሃገርና ኽንመልስ

እዛ ምድሪ ክንድትበርህ መሊሳ ጽልሚታ ፀሐይ ክትወፅን ተልናስ ፈፂማ ቅቢፃ ብልሓቱ ጠፋና

ኣዳም ተረቢፃ ህይወትና እናተቐስፈ በብቓፃ ዝተረፈና ልብና ምድራፃ ኣብ ገዛ ማድና ኮግዝሙና ሕፃን እዛ ሓዳይ ዓለም ሎሚ ተገሊፃ ርያ ከምዘይረኣየት ኣብ ጉዳይና ስቂታ ናና ዝካልፍ እዩ ከይስሕታ ዶ ምስጣ ብዕፅምትና ክትፃወት ገበጣ እናተቐዘፍና ዓለም ኣራጢጣ ዓለም ምሕር ጥሕል ዘይፈለጠ ይፍለጣ ብኣኻትኩም ክርሻን መሳል ጥይት ኮይና ኣብ ገዳም ክንሓድር ናና ከምዘይዋና ኣብ ክንድትኽ ንብል ክንከይደኒና ክንዳይ መቕፃዕት እዚ ዘሎታ ክንዳይ ፈኸራ ብፅሕቲ ወርሒ ክዘሕዛሕ ብኸራ ይገርመና ንሕና ዓለምትም ብምባላ ንሕናን ክንቅዘፍ ጓይላ ምትካላ ንሕናን ክንዕወት ብዝርያ ክትወቕዓና እሞ ንሕና ዘይንህብቲ ኢድና ናኺስካ ምቅላስ ተድልቲ ቐደምና ጥርስ ዘይድድቅስ ናፅነት ከይሓዝና ብመትከል ምቃለስ ብሬም ነዛሪምና ወላ እንተ ጸልመተ እዚ ምድሪ መሊሱ ህልም ይበል ከምኡ ተመሪፁ ክወጊሕ ይፅባሕ ዝሓልፍ ሓሊፉ ናፅነት ክትመፅያ ዝረክፍ ረኪፉ እንታ ዘ ህዝቢ ዘይፈልጥ ዓሚቑ ንኹሉ ዝሰግር ሓቦ ተቐኒቱ እንታ ዘ ህዝቢ ዘይፈልጥ ሰኒፉ እዞም ኩሎም ደቁ በረሃ ሰዲዱ ናፅነት ዘድምፅ ናፅነት ይሕሪ ስድራይን ከይበለ ዝግደፍ ገዲፉ ሃገረይ ዝብል ዝግደፍ ገዲፉ ሕሰም መከራ ሓሪው ናፅነት መሪፁ መዓስ ጠፊእዎ ክነብር ኣጊፁ ናፅነት ይሕሪዩ ናፅነት ይመሪፁ ናፅነት ይሕሪዩ ናፅነት እዩ።

ኣካመቱ ናሓባስንቆም ናፅነት ሒዞማ በዛይዶም ናፅነት ሒዞማ በዛይዶ

0: ተፍኡ ስክያት ሓጎስ ኮይኑ ተፍኡ ስክያት ሓጎስ ኮይኑ ተፍኡ ስክያት ሰዶ ኣላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይላለይ
1: ሙሉእ ሰብ ክኸውን ትንፋስ ምስ ጀመርኩ ደረታ ዳሕሲሰ መግበይ ዝቐምስኩ ላዛ ስሒበ ሙሉእ ሰብ ምስ ኮንኩ መን ክጉይ ይብለኒ ኣብ ዳግማይ ውልደተይ ናጽነት ያደይ ተበልኩ ሰብ ክበሃል ከም ሰብኣይ ክዕቀን ኣሕታይ ክደምቕ ክብረተይ ክረዝን መን ክጉይ ይብለኒ ንምዕራፍ ስብእናይ ናይ ክብረተይ ሚዛን ኣቦዩ ናጽነት እንተበልኩ ኣብ ዳግማይ ሰምኳን ተማዕርግ ተጽሪ ፍቕሪ ትህብ ምቖት ቤትና ዘይተንድድ ፀሓይ ዝሕቆፍ ብርሃና ሓፍቲ ማለት ሕይወት እንተኮይና መን ብኩይ ይብለኒ ሓፍተይ ኣናጽነት እንተበልክዋ ውዕይን ዝሑልን ስለይ ዝሕመሎ ጸግዐይ ኵለንትናይ ዝሓልፈለይ ብድሎ ሓንጊሩን ኣቢዱን ናብራኸይ ዝተኽሎ መን ብጉይ ይብለኒ ቅድመይ ዝጽጣሕ ሓወይ ወድነይ ናጽነት ዝብሎ ትሕዞኣ ብውሕዱ ፍቕሪ ዝስንከታ ከም ማዕዶን ምሻጠን ብሓልዮት ነቋመታ ቤት ተድላን ርሕራሄን ፍቕሪ በረኸታ መን ጉጉይ ይብለኒ ቤተይ ያናጽነት እንተበልኩ ትርኣሰይ ዝረታ እዛ ዘይትዕርፍ ቤት ውህድ ኩንኩሕላ ምስ ወፈርና መጹሞ ዘንቅሩ ርስቲ ድቃጸዉ ፍቕሪ ዝጥርሩ ፋሒልና ንጸንሕ ከም ደቂ ዘጋሩ እክብ ድማ ንብል እዋን ተተሪሩ ስለዚ በደይ ኣይትምጹኒ ብሓፍተይ ኣይትምጹኒ ብሓወይ ኣይትምጹኒ ገድልያ ስድራይ ብስድራይ ኣይትምጹኒ ገድልያ ቤተይ መፈጠር መንነተይ ገድልዩ ኣነነተይ ምልሰተ ታሪኸይ ኣብቲ ኣብቲ ዅሉ ኸርከባ ኣብቲ ዅሉ ዓጸቦ ትንፋስ ማይ ጽንቂኻ ትቀውም ብሓቦ እቲ ባዳ መሬት ክንብነብ ደምህቦ

ዕፅምቲ ምስ ረበቦ ኣብቲ ረዳ ኣልቦ ዘመን ሕነቕ ተሓናንኽ ፈትልና ሓፂን ስዒባ ኽተውድኽ ጥምጥም ብትሕዞ ብትኸውታ ድኽድኽ ኣማኒ ዘይትረኽበሉ ሰማዒ ዘደንኽ ገድልዩ እምባይ ነይሩ ሞተ እናተባህለ ዓረበት ስድራ ዘይሙ መላእኮሞት እናደበለ ሽዑ እዩ በኹሪ ቤትና ኻብቲ ገድሊ ገደል ተጋዳላይ ኮይኑ ወፂኡ።

ትንፋስና ዳግማይ ትንፋስ ክተክል ሓቦ ትንፋስ ነይሩ ህይወት ንኽትቅጽል ክሳድና ኸነቕንዕ ሰጊርና ሰንከልከል እዚ ሓቦ ዝሞ ኣብ ደመን ነበረ ብዘይካብ ተጋዳላይ ኣብ ትጸዋር ዝጸንከረ እሞ ተጋዳላይ እዩ ሃገር እንተበልኩ ኣነ ማለት ንሱ ማለት እዩ እንተበልኩ መን ጌጋ ኣለኻ ብለኒ ጌጋ ትደፋ ቁንቁል ኣፋ ኣብ ቅድሚ ሓቂ ቖይመ ምስ ታሪኻ ውሕፋ ተጋዳላይ እዩ ሃገር ብዘይ ውልውል ብዘይ ዕንቅፍ ድንብር ረስዓይ ኣይኮንኩን ብኣኡ እየ ዝኸብር ገንሸል ቤተይ እምበሪዩ በረኻ ዝሓደረ ንገደል ናይ ገድሊ ብዝባኑ ዝጸረ እምበርገ ኪዳን ዶ እተውዩ ምስ ጸፋር ስንጭሮ ኪዳን ዶ እተውዩ ምስ ጽናዕ ትሰሃሮ ኪዳን ዶ እተውዩ ምስ ዓጸቦ ምስ ጥሜት ኪዳን ዶ እተውዩታ ምስ ተመንዕን ቅርቢት ኪዳን ዶ እተውዩ ምስ ጫንቃ ኸርከባ ኪዳን ዶ እተውዩ ምስ ገደል ምስ እምባ እሞ እቲ በዓል ኪዳን እዩ ተጋዳላይ ማለት ስለ ነፍሲ ሓፋሽ ኪዳን ዝኣተወ ምስ በዓፍ ባያሞት ስለዚ ረሳዒኡ ረሳዕ ዕብል ብሓበን ብኹርዓት ወሓጦይቱ ሓጦ ተጋዳላይ እዩ ናጽነት

እዚ ላቤትና ቀም ከየበለት ሰለም ከየበልና ገና ኸይደቀሰት ከይዕረፈት ቤትና መጺ ሓድሽ ግጥም መጺ ዳግማይ ገደል መጺ ስንጭሮወ ኣሳግድ ገሓሕር ከም ኪዳን ሰማይን ምድርን ታሪኽ ተዘይድገም ዘበን ተገላበጥ ድሙ ሓሕ ንበለት ዋርሳይ ተዘይጓዝም ዘይሰብ ምኾና ክብርና ምተገፈ ኣበማና መሓረረ ቖጽሉ ምረገፈ ኣድገ በቕሊ ኾይንና መጋህጫ ኸነናዲ ኣንዘር ምበልና ኣብ ቀላጥ መንገዲ ግና ኸም ቀደምና ሰብ ሓበን ኮይንና ድሃይና ሃሚሙ ስድራ ብስድራና ቅልጽምና ሰሚሩ ሰይጣን ኣላቲሙ ኣብ ቅድሚ ጸማም ዓለም ብርሃንና ወጊቡ ቤትና ዳግማ ያቆምናያ ዓሊና ሕ

ቤት ዋርሳዩ ቤተይ ቤት ርስትን ተበልኩ ከም ሕቡን ወዲ ሃገር ትእምር ተጽንዓተይ ብዓውታ ኸበስር ድምፀይ እንተድመቕኩ ኤርትራ ማለት ዋርሳዩ እንተበልኩ ጐበዝ እንተበልኹም ጐበዝ ተሳባሪ ቅጽል ናይ ጀጋኑ ውላድ ናይ ትገድሊ ሃገር ብዓባ ዋርሳይ ሞንዓይ ኣብ ጫፍ እምባ ኾይኑ ብለይቲ ዝድሃይ ዋርሳይ ዳግማይ ሓርነት እንተበልኩ መን ጌጋልኻለኒ ዋርሳይ ዶ ይኮነን ጸፊዩ ዝዳኒ ብቤትና ዝመጾ መንፈቕ ዘየቐኒ ምድሪ እሳት እንዳተፍአት ሃልሃሊላ ኣብ ዳስ ናይ ጸላእቱ ዝተኸለጓኢላ ዋርሳይ ጐይታ ጻድፍ ዋርሳይ ጐይታ እምባ ዋርሳይ ዳግማይ ብርሃን ቀዳድ ጸበባ መንጎጎይ ይብለኒ እንተበልኩ ዋርሳይ ኤርትራ ሳላም እንዲው ምረትናት ተሓስበ መሊሱ ምዒሩ ጸላም ዝተሓስበ ብርሃን ተበሲሩ ሰብደምና ህጣሞም ክበንን ሞትና ዝተሓስበ ትንሣኤና ክኸውን ስለዚ ኤርትራ ጽንዓት እያ ኣነ ድማ ጽንዓት ዘፍቅር እንተበልኩ መን እዩ ጌገኛ ዝብለኒ ሰብ ክንሰይ ጽንዓት ተቐይረን ናረአይኒ

0: ፋኖ ኤርቲቪ ምክትል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉ ንሰዓት 5 ስጋለዎ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ኣዲብ ዓብዱ ምስ ኣቅራቤት ቋንቋ ምልክት ኣብረ ተወልደ ምዃን ኢና ምክታልኩም ባህሩ ንዓደምና ፍለማ ኣርእሰ ዜና ኣብ ንዞባ ጎሌጅ ን300 ዜጋታት ዕውት መጥባሕቲ ሓበላ ዓይነት ተኻይዱ ኣብ ምዝባ ደቂ ኣምሓረ ልዕሊ ፍርቂ ሚልዮን ናቕፋን ስድራ ስዋኣት ደገፍ ተገይሩ መዓልቲ ሰማእታት ኣብ ኢጣልያ ጀርመንን ኔዘርላንድስን ብልዑል ሓበን ተዘኪራ ኣብ ዜናታት ወፃኢ ፕረዚደንት ትራምፕ ምስ ኩናት ኢራን ብምትእሳር ኣብ ዘለዎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ሓቲቱ ብኣበርክቶ ናይ ዝበዝሐ ኣባላት ኔቶ ከምዘይዓገበ ፕረዚደንት ዶናልድ ትራምፕ ደጊሙ ገሊጹ ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ተግባር ኣቐዲሙ ዝተበፅሐ ስምዓት ተዘራሪበን ኣብ ንዞባ ጎሌጅ ኣብ ርሒ ሓምለ 225 ልዕሊ 350 ዜጋታት መጥባሕቲ ሓበላን ካልእ ፀገማት ዓይንን ተኻይዱ ነይሩ ኣብዝሓለፈ ሰሙን ድማ ን300 ተወሳኽቲ መሳሳሊ መጥባሕቲ ተኻይዱሎ ወኪል ኤሪና ዳዊት መሃንሹን ዘዳልዎ ፀብጻብ ዳናይት ገብሪ ህወት ክተቕርቦ እያ
1: ኣብ ንዞባ ጎልጅ ብምትሕብባር ሆስፒታል ብርሃን ዓይንን ኮማዊ ሆስፒታል ጎልጅን ካብ 14 ክሳብ 17 ሰነ ንልዕሊ 300 ናይ ምርኣይ ፀገም ዝነበሮም ዜጋታት ዕውት መጥባሕቲ ሓበላ ተኻይዱ ነቲ መጥባሕቲ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር እዮብ በየነን ይእሪና ብዝሃቦ ሓበሬታ ኣቐዲሙ ኣብ 225 ብዝተኻይደ ምርምራታት ልዕሊ 700 ዜጋታት ናይ ሓበላ ፀገም ዝፀንሖም ከም እተለለዩ ብ

0: ብምጥቃስ ዘድለዓም ሰብን መሳርሒታትን ብምምዳብ ኣብ ወርሒ ሓምለ 225 ን350 ሕጂ ድማ ን300 መጥባሕቲ ከም እተገብረሎም ሓቢሮም። ዶክተር ኢዮብ ኣስዒቡ እቲ መጥባሕቲ 8 ናይ ዓፅሚ ዓይኒ፣ 4 ናይ ምሕካኽ ዓይኒ፣ 2 ድማ ብሓደጋ ዝተሃርሙ ዘጠቓለለ ምንባር እውን ኣረዲኦም። ዓይኒ ተነቃፊ ትዋስ ብምዃና ካብ ሕማማትን ሓደጋን ንምክልኻል ግቡእ ጥንቃቐ ክግበረላ ብምዝኽኻር ድማ ነበርቲ ፅሬት ከዘውትሩን መከላኸሊ ፀሓይ መነፅር ክወድዩን መኺሩ። ሜዲካል ዳይረክተር ኮማዊ ሆስፒታል ጎልጅ ዶክተር መርሃዊ ክፍሎም ብወገኑ ኣባላት ሓካይም ብርሃን ዓይኒ ኣብቲ ንእዞባ ንዝህብዎ ዘለዉ ኣገልግሎት ሕክምና ዓይኒ ብምምጓስ እቲ ፀገም ብግቡእ ተፀኒዑ ስለ ዘሎ ኣብ መጻኢ ኣብቲ ኮማዊ ሆስፒታል ማእከል መርመራ ዓይኒ ንምኽፋት ይስራሕ ከም ዘሎ ገሊጹ። ተጠቀምቲ ኣብ መወዳእታ ግቡእ ሕክምናዊ ኣገልግሎት ብምርካቦም ዝፀንሖም ናይ ዓይኒ ፀገም ከም እተቐንጠጠ ብምጥቃስ ተመሳሳሊ ወፍርታት ብስሩዕ ክካየድ ተላብዮም። ኣብ ንኡዞባ ጎልጅ ካብ 19 ጥሪ ክሳብ 4 ለካቲት 226 ን136 ዜጋታት ዕውት መጥባሕቲ ቅርኒ ብዓይኒ ምክያዱ ይዝዝከር እዩ።
1: ኣብ ንዞባ ደቂ ኣምሓረብ ምክንያት 20 ሰነ መዓልቲ ሰማእታት ሰራሕተኛታት መንግስቲ ህዝብን ተምሃሮን ዝዋፅኦ ልዕሊ ፍርቂ ሚልዮን ናፋ ኣብ 18 ምሕደራት ከባብን ዝርከባ ስድራ ስውኣት ተዓዲሎም። እቲ ገንዘብ 258,890 ናቕፋ ብሰራሕተኛታት መንግስቲ፣ 243,270 ናቕፋ ብህዝቢ፣ 19,272 ናቕፋ ድማ ብተምሃሮ ዝተዋፀ እዩ። ኣብቲ ዕለት ንስድራ ስውኣት ዓይነታዊ ደገፍ ከም ተገብረውን ተሓቢሩ። ኣመሓዳር ንእዞባ ደቂ ኣምሓረ ኣቶ የማነ ኣብራብ ዝስምዑ ቃል ንስድራ ሰማእታት ምድጋፍ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ኣረዲኡ። ኤርትራውያን ነበርቲ ኢጣልያ፣ ጀርመን፣ ኔዘርላንድስን ብምክንያት 20 ሰነ ኣብ ዝወደቦ መደባት ዝክሓበን ንመሰሰኒ ማዕከን ሕድሪ ሰማእታትን መናበይ ስድራ ስውኣትን ዝውዕል ገንዘባዊ ኣበርክቶ ገይሮም። ጋዜጠኛ ሳሙኤል ሃብተ ሚካኤል መልክዕ ፀብጻብ ንዘዳለዎ ትሕዝቶ ስቴፋኖስ ግርማይ ከቅርቦ እዩ።
2: በዚ መሰረት ኤርትራውያን ነበርቲ 17 ከተማታት ኢጣልያ ሽምዓ ብምውላዓን ናይ እግሪ ጉዕዞ ብምክያድን ሰማእታቶም ኣብ ዘከረሉ 39,811 ዩሮ ንምስሳን ማዕከን ሕድሪ ሰማእታት ኣበርኪቶም። ኣብ ከተማ ሮማ ኣብ ዝተካየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ነቲ ዕለት ዝምልከት መልእኽቲ ኣቕሪቦም። ኤርትራውያን ተቐማጦ ጀርመን በብከተማኦም ኣብ ዘካየድዎ ናይ እግሪ ጉዕዞ ምብራህ ሽምዓ ከምኡ እውን ንርዝ ነት 20 ሰነ ዝገልጽ ስነ ጥበባዊ መሰናድኦ ዘጠቓለለ ስነ ስርዓት መብፅዕኦም ንትግባር ሕድሪ ሰማእታት ተሓዲሶም። ኣብ ከተማ በርሊን ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ 20 ሰነ ሕድሪ ሰማእታትና ብስራሕ ንምትርጓም ቃልና እንሐድሰላ ዕለት ምዃና ብምጥቃስ ኩሉ ዜጋ ኣበርክትኡ ክዕዝዛ ዘኻኺሮም። ኣብ ከተማ ፍራንክፈርት ድማ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዕሚ ሃይለ ሕድሪ ሰማእታት ጾር ናይ ነፍሲ ወከፍ ኤርትራዊ ከም ዝኾነ ገንዚቦም። ብተመሳሳሊ ኤርትራውያን ነበርቲ 13 ከተማታት ኔዘርላንድስ በብወገኖም ኣብ ዝወደብዎ ናይ ዝኽረ መደባት ንመሰሰኒ ማዕከን ሕድረ ሰማእታትን መናበይ ስድራ ስውኣትን ዝውዕል 44,485 ዩሮ ኣበርኪቶም። ኣብ ኣምስተርዳምን ሮተርዳምን ኣብ ዝተካየደ መደብ ቆንስል ኤርትራ ኣቶ ክብር ኣብ ተወልደ ከምኡውን ሓላፊ ህዝባውን ከማውን ጉዳያት ኣቶ ኢሳቅ ምናሴ ኣብ ዘስምዕዎ ቃል ጀጋኑ ስውኣትና ኣብ ንዝክረሉ ትግባረ ዘሰከሙና ሕድሪ ክንግምግምን ቅርብነትና ደጊምና ከነረጋግፅን ከም ዘድሊ ገሊፆም። ኤርትራውያን ነበርቲ ዊኒፔግ ካናዳ ብ21 ሰነ ኣብ ዝወደብዎ መደብ ዝኽርሓበን ድማ ስድራ ሰማእታት ንምሕብሓብ ዝውዕል ልዕሊ $3,500 ካናዳ ወፍዮም።
1: ኣብ ንዞባ መንደፈራ ካብ መወዳእታ ወርሒ መያዝያ ንክልተ ዋርሒ ዝቐፀለ ቕነ ውዳቤታት መንእሰያት ብ24 ሰነ ብውዕውዕ መንፈስ ተዛዚሙ። ኣብቲ ንቑሕ መንእሰይ ሓያል ውዳበ ብሩህ መጻኢ ብዝብል ቴማ ዝተኻየደን ኣብ ዝተፈላለየ ትካላት መንግስቲ ዝሰርሑ መንእሰያት ዝተሳትፎን መደብ ፍልጠት ጠቀስ ውድድራት፣ ስፖርታዊ ግጥማት ከምኡውን ስነ ጥበባዊ መሰናዶታትን ሰሚናራትን ከም ዝቐረበ ሓላፋ ማማቴ ኤብቲ ንዞባ ኣቶ ሳልሕ መሓመድ ስዒድ ገሊጹ። ቀንዲ ዕላማ ናይቲ መደብ ንመንእሰያት ኣብ ናይ ውድድር መድረኽ እቲኻ ብቕዓቶም ከም ዝብርኽ ምግባር ከም ዝኾነ ዝሓበረ ሓላፋ ማማቴ ዝዋድቦ ብኣቶ ግርማይ ገብሩ ብወገኑ ኣብቲ መልክዕ ውድድር ዝቐረበ መደባት ልዕሊ 2,000 መንእሰያት ከም ተሳትፎ ብሪሆም። ኣብ መወዳእታ ማሓዳር ንእዞባ መንደፈራ ኣቶ ህዝቅያስ ውህበት ብሃገራውነቱ ዝልለ ፍትወት ስራሕን ትምህርትን ዝውንን ከምኡውን ባህላዊ ክብርታቱ ዝዕቂ መንእሰይን ምህናፅ ቀጻልን ኣድማዕን መደባት ንክውደብ ምስ ሃማማትየ ተዋሂዶም ከም ዝሰርሑ ኣረጋጊፁ። ኣብ መወዳእታ ኣብ ዝተካየደ ውድድራት ንዝተዓወቱ ጋንታታትን ውልቀሰባትን ሽልማት ተዓዲሉ። ኣብ ንዞባ ሰንዓፈን ልዕሊ 3 ዋርሕ ብክሊ ሳሕሰባን ግብርን ዝቐሰመዎ ሙያዊ ስልጠና ዝዛዘሙ 81 ደቂ ኣንስትዮ ዝርከብዎም 145 መንእስያት ብ23 ሰነ ተመሪቖም እቲ ብምትሕባር ሃማማቴን መሰልጠን ማእከል ፅዮንን ዝተዋህበ ስልጠና ቴክኖሎጂ ኮምፒተር ከምኡን ደረቕን ተንቀሳቓስን ስእሊ ከም ዘጠቓልል ሓላፍ ሃማማቴ ብቲ ንዞባ መንእሰይ ሃብቲ ኣብ ነጋሳ ሓቢሮ ኣካያዲ መሰልጠን ማእከል ፅዮን መንእሰይ ናሆም ኣብርሃ ብወገኑ ተምሃሮ ንስልጠና ብልዑል ኣገዳስነትን ዲስፕሊንን ከም እተኸታተልዎን ፅቡቕ ውፅኢት ከም ዘመዝገቡን ብምሕባር ብስራሕን ንባብን ከማዕብልዎ ተላብዩ ወኪል ሰልጠንቲ ብወገኑን ዝቐሰሞ ስልጠና ባይታ ወሪዶም ኣብ ረብሐኦምን ረብሓ ሕብረተሰቦምን ከውዕልዎ ከም ዝፅዕሩ ገሊጹ ኣብ ማሓዳር ንዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ድማ በብእዋኑ መንእሰያ ዝግበር ወፍሪ ውፅኢታዊ ንኸውን ንሰልጠንቲ ቐጻሊ ምክትታልን ምትብባዕን ክግበረሎም ተላብዩ። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ፕረዚደንት ዶናልድ ትራምፕ ዛዕበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዉ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ንኮንግረስ ሓቲ

0: ኣብ መዓልቲ ማፅነ ዝተደረፈ ብፌቨን ፀጋይ ን ብኤርምያስ ክፍለ እዙ
1: እንሻላ ኣብ ድመፅእ ዘሎ ክነቅርበሎም ማዓንቲ ኮ መብዛሕትኡ ካብቲ ናይ ሃገሮት ኢልና ኢነቅሪብና ዘለና እንሻላ ኣብ ዝመፅእ ዘሎ ግን ክነቅርበልክ ኢና ሄርሜላ ጠዋሊ መልእኽቲ ክብ ግቡእ ኣመሓላለፍና ልኩም ከውን ከዓ ተስፋ ንገብር ይቐኒ የልና ሽኩራን ሄርሜላ መርሓባ ሓላይ እምበር ዝኸበርኩም ተዓዘብትና ከም ተቐዲመ ዝበልኮ ካብ ሃገርና ኤርትራ ውፅእ ኢልና ናይ ቋንቋ ዓረብ ደርፊ ኢነቅሪብና ዘለና ሓቢርና ክንሰማዒና ፋሲል ገና ኢስታድ ሙሻሂዲን እቑኒ ዓረብያ ንስማዓ ማ ባዕድ ማዓልሽ ቴሌፎን መፅያት እናላ መጀመርያ ክንቅበላ ሎ
2: ሎ
1: ሄሎ ድባይዎ መርሓባ
2: ሰላምሕረት ኣበሃል
1: ከመይ ውዒልካ ምሕረት ኣብ
2: ሰላሰላሚ
1: አልሓምዱላ ትፈደል
2: ኦኬ ናብ ዓሰብ ዝርከብ እዝሪ ወደይ
1: ሃራይ
2: ከምኡውን ዲና ጓለይ
1: ተማም
2: ሰሎሙን
1: ሃራይ
2: ሰላምዲ
1: ሃራይ
2: ሃሊሒ
1: ሃራይ
2: ከምኡውን ኣብ ኣሜሪካ ዝቕመጥ ኣቦይ
1: ሃራይ
2: ከምኡውን ርግኣት ሓሰይ
1: ተማም
2: ከምኡውን ዓርከይ ሰሎሙን ጉማ
1: ሃራይ
2: ዓፍትና ማርታ ማኒኤል
1: ሃራይ
2: ኩሎም ኣብ ሓይልታት ምክልኻል ዝቕመጡ
1: ተማም
2: ራህዊ ሓሰይ
1: ሃራይ
2: ኣብ ኢትዮጵያ ዝቕመጥ ሪሞን ወደይ
1: ሃራይ
2: ሙሉ ንዓኹም ሓይልታት ምክልኻል ኤርትራ
1: ሃራይ
2: ቴንክዩ
1: ሽኩራን ምሕረት ኣብ ይቐኒ የልና ሽኩራን መርሓባ እሳድ ሙሻሂዲን ሎማ እጃና እትሳል ከሉ ንስማዕ ቁኒ ዓረብያ ዘይማ ጉልና ሳቢገን ንስማዓ ማዕ ባዕድ ወንርጃዕ ከልኩም መዓና ኣብ ከሉነ ዝትግብል እትሳል ብላሕራ ወዲ ስልጣን ቴሌፎን ሂቡ ሂቡ ገዲፍና ክንቅበላ ዚሃማን ቴሌፎን መፅያት ናላ ሎ ሎ ሎ ዋዓለይኩም ሰላም ወረሕመትላ ወበረካቱ መደብ ደባይዋ መን ክብል
3: መሓመድ ይበሃል
1: ሃራይ ከመይ ውዒልካ መሓመድ
3: ሰላም አልሓምዱላህ
1: እትፈደል
3: ኣሃኒ ብል ኩሉ ሸይ
1: طይብ طይብ ያ መሓመድ ማዕለሽ መሓመድ ደው ኢልና ፀኒሑ ቴሌፎን ተቀሪፃቶላ ምስለኒ ቴሌፎን ተዘይመፅያትና ናብ ዝቀፂላ ትስዕብ ዘላ ደርፊ ዝኸበርኩም ተዓዘብትና ክንምለሰኩም ኢና ምሳና ፅንሑ
4: ሳና أصحى معاي كلك يا البلاغات اتشطبت والدفاتر اتقفلت افتح الشارع يا زول
5: دي جي تدي جام أرحيا

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀት ንከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓርዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ሃገራዊ ፌደሬሽን ቅድሚ ብሽክለታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ን3 መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካይዱ እንከሎ ናይ ደቂ ኣንስትዮ ተቀዳድምቲ ናይ 3ዩ ክልል ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቀዳድምቲ ኒረን 13 ተቀዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሩ

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን 4 ዝብዝሓ ጉጅለ ንቕድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራር ሳዋ ሲዶን ሃብቶም ናይ ዓራግ ራሃል ዑቕባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍንአን ጀሚረን ኣብ መወዳእታ ኣብ ዘካየዶ ቅፅበታ ውድድር ድማ ተቐዳዳሚት ክለብ ደቡብ ሄርሜላ ስምኦን ንሲዶን ሃብቶም ብምርታዕ ክትዕወትን ከላ እዛ ተቐዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ ብ2 ሰዓታትን 9 ደቓይቕን 34 ንኡስካሊትን ክዛዝሙ ከላ ሳልሲቲ ራሄል ዑቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቡብ ብምኻን ንውድድርን

18 ካይታት ብምድንጓይ ናብ ፍጻመ ዝበጽሐት ጉጅለ ኣብ ዘካየድቲ ቕጾታ ውድድር ደሴት ኢዮብ ካብ ትፅቢት ብምርታዕ ሓምሻይ ደረጃ ክትሕዝ፣ ሮዚና ብርሃነ ካብ ደንደን ሻርሸይቲ፣ ናኦሚ መንግስታብ ካብ ሰራር ሳዋ ሻውሒቲ፣ ኣርሴማ ዓንለፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5-57 ካይታት ድሒራ ካብ ዝመፀት ጉጅለ ድማ ተቐዳዳሚ ሰራር ሳዋ ዕድል ተስፋ ግርግሽ ታሽዓይ ደረጃ ክትረክብ፣ ናይ ትፅቢት ዮሳን ቤነ ድማ 10ይ ደረጃ ሒዛ።

ስዒቦም ናብ ቦታ ውድድር ዘቕርቡ ተቀዳድምቲ ናይ ፓራሳይክሊን ኮይኖም ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ ካልኣይ ዳንኤል ተኽሉ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1,000 ናፋን ብምዃን ናብ ፖድዮም ደይቦ። ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን፣ ካልኣይ ኣለም ዮሃንስ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ድማ ሚካኤል ዘርኣይ ተሸላሚ ናሓስ መዳልያ 1,000 ናፋ ኮይኖም። ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ኮይኑ። ኣብ መወዳእታ ውድድር ንምክያድ ናብ መወዳደሪ መስመር ዘቐረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪቑ ፋኒወን። ፆታ ካብ ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣዩ ቀፂሉ። ፆታ ንክዛዘም 6 ኪሎ ሜትር ምስ ተረፎ ግን ናይ ደቡብ ተቀዳዳሚ ሱዛና ፍሳሐ ብዝፈፀመታ ተራር ምጥቃዕቲ ሓዲጋተን ክትምርቀፍን ከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንፂፋ ብዘይተቓጻፂ ቀዳማይ ኮይና ንውድድራ ፈፂማ። ሱዛና ንውድድራ ብሰዓት 33:42 ኪሎ ሜትር ናረገፀት እያ። ብ2 ሰዓታትን 9 ደቃይቕን 34 ካኢታትን ንውድድራ ፈፂማ። ዓባይ ጉጅላብ ዘካየድቶ ቅፅብታ ውድድር ፕሮፌሽናል ተቀዳዳሚት ካንዮን ስራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ፣ ናይ ደቡብ ናርዶስ ጸጋይ ሳልሳይ ደረጃ ብምሓዝ ናብ ፖድዮም ደይባ። ራብዒቲ ብርክት ፍሳይ ካብ ዓራግ፣ ሓምሸይቲ ሩምና ጉዕሽ ካብ ክለብ ደንደን፣ ሻርሸይቲ ቤቴል ስቴፋኖስ ካብ ስራጅ ሳዋ፣ ሻውዒቲ ደሊና ግርማይ ካብ ስራጅ ሳዋ፣ ሻምኒቲ ራይል ብርሃነ ካብ ዓራግ፣ ታሽዒቲ ሚለና ያፌት ካብ ደንደን፣ ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምኻን ንውድድረን ፈጺመን። በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉእ ኣብ ዝባና ወዲያታ ትፃወት ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ካልኣይቲ ሲዶን ሃብቶም ካብ ስራጅ ሳዋ ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ራሄል ዑቕባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ትሕቲ 23 ዓመት ተቀዳዳሚት ክለብ ደቡብ ናርዶስ ጸጋይ ተሸላሚት ወርቂ መዳልያን ዓመት ሙሉእ ወዲያታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ኤሊት

0: ተቀዳደምቲ ድማ ተቀዳዳሚት ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ምሉ ኣብ ዝባና ወዳታ ትወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡ እውን 1,000 ናፋ ክሽለም ከላ ካልኣይቲ ሞናሊዛ ረኣያ ካብ ክለብ ካንዮን ስራም ተሸላሚት ብሩር መዳልያን 6,000 ናፋን ሳልሴይቲ ናርዶስ ፀጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4,000 ናፋን ኮይነን ዑታት ተቀዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ካልኦት ሓለፍቲ እቲ ፌደሬሽን ከምኡውን ናይ ክብሪ ዕዱማትን ተቐቢሎም ኣብ መውዳእታ ምስ ዑታት ተቀዳድምትን ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ዝተኸደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቀኒለይ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 226 ብናይ ጁኒር ደቂ ኣንስትዮ ኮይን ክለኺ ፀወታት ከ ከመይ ነይሩ
2: መጀመርያ ኣጀሚር ዘፈፀመና ልዑል ፈጣሪ ክብርን ምስጋናን ይኹኖ ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ ብሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ከምፀወኪኢለ ኣለኹ
1: ራይ ኣብዚ ፀወታ መሪፅ ክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ ናት ክስራዕ ከ እንታይ እዩ
2: ኣነኮ ከም ስፕሪንተር ስፕሪንት ንክገብር እንዲት ስልቲ ነይሩ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንተር ከለኹ እየ ክዝውር ውዒለ ኣብ መወዳእታ ከዓ ብሓገዝ ናይ ተጓልጋንታይ ኣነ ከይዘወርኩ ከይደ ባዕላ ዘዊራ ከይዳ ባዕላ ዘዊራ መፅያ ከምስግና ይፈቱ ብጣዕሚ ነዚ ዓወት እዚ ከም ዝሓገዘት ምስ ኣድያም እያ በ ነዚ ክሉ ዝዓወት ሳላ ኣድያም እዩ
1: ሞታ ናይ መወዳእታ ዙርያ ኣብዚኣ ደወል ምስተደወለትክን ኣርባዕት ይኸን ይኸንውን ነርክን እስኪ ኣድያም እንታይ ኢላትኪ
2: ኣድያም ንክትሕግዘኒ ማለሲ እሳ ስፕሪንት ገይራ ማለሲ ትውደቆ ዘሎ ተክእሎታት ፀቢብ ስለዝኾነ ንዓይኒ ክተውፀኒ ነጊርያ ማለሲ ክትሕግዘኒ ንዓይ እሳ ከዓ ነቲ ዝበልክዎ ነገር ኣይተቃወመቶን ብትጉህነት ተቐቢላ ከዓ ንዓይ ሰሪሓት ኣለዩ ማለት እዩ
1: ብሓፈሻ ናይ ሎም ዓመት ውድድር ከመይ ረኪብክዮ ሓፈሻዊ ትዕዝብቲ ኺ
2: ፀወታ ኮ ድሓን ፅቡቅ ነይሩ ማለትሲ ኣብቲ ጎልጎል እንዳሰገን ብምዃኑ ንፋስ ነይሩ ማስ ንጎ ንፋስ ኣይክህሉን ኢልና ኢና ተስፋ ጌርና ነርና ንፋስ ብምህላው ግን ዝኾነ ዘምፃልና ሳዕብና ኣይነበረን ብጣዕሚ ፅቡቅ ወዲናዮ ዋላቲ ቀይሮሞ ዘለዎ ሜዳ ከዓ ፅቡቅ ማለትሲ ነቲ ኣብ ካልእ ሃገር ኬድካ ትፃወተሉ ዘሎ ሜዳታት ኣረኣየ ፅቡቅ ሓሳብ እዩ ኣምፅ እዮ
1: ሞ ሻምፒዮን ኮይን ክልኽ ሕጂ ናይ ኤርትራ ናይ ጁኒር ናይዚ ዓመት 226 እስኪ እዚ ዓወት እዚ ንዓኸ ከመይ ተሰሚዒ ኩሉ ሕጂ
2: እዛ ዓወት እዚ እንደዒ ናይ ውሓቂ እየ ተሓጉሰ ዘለኹ እንደዒ ዝኾነ መግለፂ የብለይ ብጣዕሚ ግን ተሓጉሰ ኣለኹ
1: እሞ ኣብዛ ዓወት ግዜ ኣስተዋፅኦ ዝገበሩ ኣካላት ከምኡውን ውልቀ ሰባት ህልዮም ንዑም ናይ ምስጋና ዕድል ተለኪ ዕድል ብምሃብ ክንፋኖወኪ
2: መጀመርያ ኣጀሚሮ ዘፈፀመኒ ልዑል ፈጣሪ ክብሪ ምስጋናን ይኹኖ ካብኡ ንወለደይ ኣብዚ ዓወት እዚ ፅቡቅ ገይሩ ዘዳለወኒ ከዓ ሚኬልቲ እኳ ኣሰልጣኒ ብዓብዩ ከዓ ዞባ ደቡብ ጋንታና ማለት እዩ ፅቡቅ ዝኾነ ኣስተዋፅኦዮም ገይሮምልና ብጣዕሚ እዩ ኣብ ኩሎም ተፃወቶም ብጣዕሚ እዩ ተገዳስነት ዘለዎም እዚ ዓወት እዚ በቃ ሳለኦም ካብኡ ከዓ ኣማን ዝበሃል ከዓ ቲፎዘይ ብልዑል ኣስተዋፅኦ ሳይክል ገዚኢለይ ኣኮይ ከዓ ከምኡ እዚኦም ሰባት እዚኦም ብፍሉይ እየ ዘመስግኖም ካብኡ ከዓ ጋንታና ንዓኸ ከዓ
1: ኣዚና ነመስግን ቀኒልና እኳ ሓጎሰና ሻምፒዮን ኤርትራ 226 ናይ ጁኒር ደቂ ኣንስትዮ ሄርሜላ ስሙን ክብረት ኣበለይ ተቀዳዳሚት ክለብ ዞባ ደቡብ ሱዛን እንኳዕ ሓጎሰኪ ሻምፒዮን ናይ ደቂ ኣንስትዮ ኤርትራ ሻምፒዮን ኤርትራ ማለት ናይ ደቂ ኣንስትዮ ኮይን ክለኺ ስከ ፀወታ ከመይ ነይሩ
3: መጀመርታ የቀኒለይ ፀወታ ብጣዕሚ ፅቡቅ ነይሩ
1: ናይ ሎሚ እንታይ እስትራቴጂ ሒዝክን ይኸናትኽን ከም ጋንታ ብውልቂ ክኸ
3: እዎ መጀመርታ ብጣዕሚ ኢና ፅቡቅ ተዳሊና ካብኡ ቀፂለ ኣነ ዝፍለ ማለት እዩ ሃዲምካ ኣብ ምጥቃዕ እዩ ብከምኡ ከዓ ኣሰልጣኒ እዩ ዝሃበኒ ገይረ ማለት
1: ፀወታ ክዛዘም 6 ኪሎ ሜትር ምስ ተረፎ ኢኺ መጥቃዕቲ ፈፂምኪ ተዓዊትኪ ኣብ ከመይ ኩነታት ኢኺ ፈፂምኪ ያስከታ እንታይ እያ ነራ ተዕልልና
3: እቲ ኮርሶኮ ትርር ዝበለ ነይሩ ንመጀመርታ ግዜና ከ ኣብዚ እንዳሰገን ዝበሃል ኮርሶ ጌርና ዋላ ንዓይ ዝኸውን ቦታ እዩ ተዳልየለየ ኣብ መወዳእታ ክገብር ብኣሰልጣነ ተዋሂብኒ ማለት እዩ 6 ኪሎ ሜትር ገለ ክተርፎ ከዓ መጥቃዕቲ ገይረ ክዕወተላኽኢለ ማለት እዩ
1: ምጥምማትክንዲዩ ነቲ ፀ

0: ፆታ ዝሒሉ ውዒሉ ከመይ ስከ
1: እዎ ምጥምማት እዩ ቁሩብ ከዓ ንፋስ ብርትዕ ኢሉ ነይሩ ክሎሜተር ከዓ ዳሓን ስለዝነበረ ፅቡቅ ተወዲዩ
0: ሞ ሻምፓን ኮይን ክለኺ ሕጂ ዝስምዓክ ዘሎ ስምዒት ክትገልፅልና
1: ማራ ተሓጊሶ ኣለኹ በቃ እንድ ሓጎሰይ ክገልፀ ይክእልኒ ብጣዕሚ ተሓጊሶ ኣለኹ ተዳልየለየ ከዓ ዓመት ሙሉእ ተዳልየለየ በቃ ብጣዕሚ ተሓጊሶ ኣለኹ
0: ሞዚ ሓጎስኪ ንመንትውፊ ተመስግኖዮም ኣካላት ውን እንተልዮም ኣሕፂርኪ ክትገልፅልና
1: ዓወተይ ንደየ ዘወፍዮ ቀፂለ ከመስግኖም ዝደሊ ነቦይ ነደይን ብጣዕሚ እየ ዘመስግኖም ቀፂለ ሞራል ዝውቡኒ ኣብ ጎነይ ኮይኖም ኩሉ ነገር ማለት እዩ ሳይክል ዝውቡኒ ቲፎዘይ ብምሉኦም ንዘባ ደቡብ ንዘባዶካ ብጣዕሚ እየ ዘመስግኖም ንደቂ ጋንታይ ብጣዕሚ እየ ዘመስግኖም እንድዒ በቃ ማራ ተሓጊሶ ኣለኹ
0: እንኳዕ ሓጎሰኪ ሻምፒዮን ኤርትራ ናይ ደቂ ኣንስትዮ 2026 ሱዛን ክብረት ሃበልና
1: ቴንክዩ ሓጎስ ኩላትና
0: የቀኒልና ክብረት ሃበልና ናርዶስ እንኳዕ ኣብዚ ውቃዕኪ ናይ ትሕቲ 23 ዓመት ሻምፒዮን ናይ ኤርትራ ኮይን ክለኺ እስከ ፀወታ ከመይ ነይሩ ናይ ሎም እያ
2: ፀወታ ድሓን ነይሩ ንፋስ ቁሩ ብርትዕ ኢሉ
0: ሞ ንእንታይ ዓይነት እስትራቴጂ ሒዝኪ ኣትኺ ምስ ደቂ ጋንታኺ ከመይ ነይሩ ከ ብሓፈሻ
2: ጋንታና ዓወት ሕሊፍካ ዘይምሃብ ማለት እዚ ሃድማ ነይረን ዋና በዓል ሱዚ ሱዚ ሃዲማ ተዓዊታ ካብ ግሩፖ ድማ ኣነ ካደይ ትረኺባ ኣነርትዮን ስብ ረኺባ ማለት እዩ
0: ኣብዚ ናይ ሎሚ ውድድር ብዙሓት ደገፍቲኺ ስምኪ ዝተፃሓፎ ማልያ ተኸዲኖም ከሰኒኺ ውዒሎም እሞ እስከ ከመይ ተፀቢኺዮ ዲኺ እንታይ ነይሩ እቲ ስምዒት
2: ብደገፍተይ ማራ ተሓጒሰ ማለት ሻምፒዮነት ኣነሲ ወላ ቅድሚኡ ከይተዓወትኩ ከለኹ እዮም ዝድግፉኒ ነይሮም ማለት እዩ ገና ካብ ዓወት ቁሩብ ርሕቕ ኢለ ነይረ ሕጂ ግን በቃ እንድ ኣይ ማስ ማራ ተሓጊሰ ብደገፍተይ ማለት እዩ ማራ ከመስግኖም ሓድሽ ዓድን ማይ ኣባሻውልን ካብ ልበይ በቃ ከመስግኖም ይፈቱ በዚ ጋጣሚ እዚ ማለት እዩ
0: ሞ እዚ ዓወትክ እዚ ንመን ትህብዮ እንታይ ከመደብኪ ናይ መፃ እንታይ ና ክንፅበአ
2: ናይ መፃ ካብዚ ንላዕሊ ዓወትይ ከዓኒ ንሚኪ ኤልቱኩ ኤንድ ደገፍተይ ከዓኒ ንብምሉኦም እዚኦም ሓድሽ ዓድን ማይ ኣባሻውልን ንዖም በቃ ዓወተይ ንዑ ሂበዮም ኣሎ
0: ሞ መደብኪ እንታይ ትብል ካብዚ ዓወት እዚ እንታይ ና ክንፅበ ካብ ናርዶስ
2: ካብዚ ንላዕሊ ኣብ ዝመፅእ ቅምፀታዊ ውድድር ካብዚ ንላዕሊ ኮይና
0: ኣዚና ና ነመስግን
2: ጋንታይ ከዓኒ ከመስግነ በዚ ጋጣሚ እዚ ሚዛን ንሚዛን ካብ ብልበይ በቃ ንሚዛን ጋንታና ብምልአን ብሓፈሻ እንዲ ሚዛን ግን ቀንዲ ንሚዛን ካብ ልበይ የመስግና
0: ተረፈለና
2: ምስጋና ንኩሎም ጋንታና
0: የቀኒልና እንቋዓ ዝከዓከ ክብረት ሃበልና የቀኒለይ ክብረት ሃበለይ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳእ ናይ ሎም ዓመት ሻምፒዮን ኤርትራ 2026 ፈሊምሎ በዚ ናይ ደቂ ኣንስትዮ ከም ድማ ናይ ፓራሳይክሊን እስከ ሓፈሻ እንታይ ዓይነት ውድዳት እዩ ተሰሪዑ ዘሎ ሓፈሻ መብሪክ ክትበን ሕፂርካ
3: የቀኒለይ ሚኬለ ብሓፈሻ ዘሎም ድረኣናዮ ናይ ደቂ ኣንስትዮ ጁኒየር ኤሊት ኣንደር 20 ሎም ውዒልና ኣለና ናይ ሮድ ማለት እዩ ከምኡውን ናይ ፓራሳይክል ጀሚርና ኣለና እቲ ቻምፒዮን ኤርትራ ግን ክሳብ ሰንበት ክቅፅል እዩ ፅባሕ እውን ናይ ታይም ትራያል ናይ ደቂ ኣንስትዮ ናይ ደቂ ተባዕትዮ ናይ ኩሎም ውድድር ኣለና ሰንበት ከዓ ናይ ደቂ ተባዕትዮ ናይ ሮድ ኣብ ውሽጢ ከተማ ስመራ ኣለና ማለት እዩ ስለዚ ከምቲ ልሙድ ናይ ዝሓለፈ ዓመታት ውድድር ዳርጋ ፍልል የብሉ ምናልባት ኣብ ውሽጢ እዚ ዝነበርናዮ ናይ ሎም መዓልቲ ግን ፍልይ ዝበለ ነተን ደቂ ኣንስትዮ በዳሂ ቦታ ነይሩ ባሃልካ
0: ናይ ደቂ ኣንስትዮ ቀፃሊ ካብቲ ዝንቀፋሉ እቲ ናይ ግዜ እዩ ክሳብ ሕጂ እዚ እውን ሃገራዊ ፌደሬሽን ኮነ ከምኡውን ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝኾነ ፍታሕ ወይ ከዓ ስጉምቲ ክወስድ ኣይከኣለን እሞ እንታይ እቲ መፍትሒ እስከ ክኸውን ዝኽእል
3: ፅቡቅ ሕቶ እዩ ምናልባት ተን ናይ ደቂ ኣንስትዮ እቲ ኣካይዳ ካብ ግዜ ናብ ግዜ እናጎደለ እዩ ዝኸይድ እቲ ምክንያት ሕጂ ናይ ሕልና ጉዳይ እዩ ሰብ ኣብ ውሽጢ ኣበይ ክበፅሐ እንታይ ክገብር የለን እተን ደቂ ኣንስትዮ በዓለን ካብ ውሽጢ ተደ ተበጊሰን ኣለዉ ስጉምቲ ወሲድካ ስጉምቲ ወሰድካን ዝቅየር ለውጢ የለናን ካብ ውሽጢ እቲ ናተን መንፈስ ጀሚሩ ካብ ውሽጢ እቲ ናይ ጋንተአን መንፈስ ጀሚሩ እቶም ኣሰልጠንተም እቶም ሓለፍቲ ናይ ክለባት ግን ትሰርሕሉ ዘለዎም ምጉያይ ዘይተረፈ ምጉያይ ዘይተረፈ ንህዝቢ ዘሐጉስ ንዓኻ ንቐፃል ዘሰጉመካ ውድድር ክትገብር ናይ ሕልናኻ ጉዳይ እዩ እዚ ኩሉ ተዓዛባይ መፅኡ እዚ ኩሉ ዝሰን እውን ምጉያየን ዘይተረፈን ከምዚ ኣብ ውሽጢ ዝግበር ሞ ከዓ ንቻምፒዮን ብከምዚ ርሕቐት ክኸዶ ስክፍታይ ግን ንሕና ዋላ ሓንቲ ንወስዶ ስጉምቲ የብልናን ምክንያቱ ብስጉምቲ ዘዕረየ ኣብ ውድድር ብሽክለታ የለን ንዕአን ብዝጥዕመን ኣብ ውሽጢ ሕልንአን ብዝወቕሰን ናብ ዝለዕለ ደረጃ ክንበፅሕ ኢና ተዋዳደርቶም ክኾኑ ኢና ኢለን ሰንቲ ሓሳብ ኣቕሪበን ምስቲ ናይ ክለበን መደብ ምስቲ ናይ ቶማስ ስልጠንተን ዝብን ኣዋሂደን ሰንቲ ሰሪሐ ፅቡቅ ክመፀኽን ብዝተረፈ ናይ ግዜ ደረት ጌርካ ናይ ሽልማት መቕፅዓት ጌርካ ናይ ገለ ጌርካ ዝዕረ ጉዳይ ኣይኮነን ዋላ ቐፂዕካዮን ዋላ ይቐፂዕካዮን ብከምዚ ከዓ ዝክየድ ስፖርት ካ የለን ስፖርት ክዓብየ ኢሉ ዝብገስ ሰብ ተልዩ ጥራይ ዝዓቢ ዓብኦ ዝኽእላ ድማ ሳተን መሳትኦን ቆልዑት ምስአን ዝጀመሩ ደቂ ተባዕትዮ ኣበይ ክንደይ ስፒድ ከዱ ኣለዉ ሳተን ንምንታይ ከምዝኾነ ኣለዋ ኣብ ሕልንኦም ናይቶም ክለብ ናይቲ ኣሰልጣኒ ናይታ ተቀዳዳሚት ዝመፅእ ጉዳይ እዩ
0: እሞ ናብ ህዝቢ ብዛዕባ እቲ ፅባሕ ዓርቢ ከምኡ ድማ ዝመፅእ ሰንበት ዝካየድ ውድድር ተመሓላልፎ መልእክቲ ተለካ ዕድል ብምሃብ ክሰናብተካ
3: እዚ እቲ ልሙድ ንገብሮ ውድድር ህዝቢ ኩሉ ግዜ ብጎንና እዩ ውድድር ሰሪዕካ ህዝቢ ተዘይብሉ ተዓዛባይ ተዘይብሉ መቐረት የብሉን ግን እቲ ህዝቢ ብዝተኽኣለ መጠን ነቶም ተቀዳደምቲ ድሕነቶም ብዘውሕስ መንገዲ ተቀዳደምቲን ዝኾነ ተዓዛባይን ዘይህሰየሉ መንገዲ ሂወት ኣብ ሓደጋ ዘይኣተወሉ መንገዲ ጌርና ነቲ ውድድርና ክንዛዝም ብዝተኽኣሉ መጠን ከምቲ ናይ ዝሓለፈ እዋን ፅቡቅ ጭውነት ዘለዎ ተዓዛባይ ህዝቢ ከተማ ድማ ኣጀኹም ክብለና ተስፋ ንገብር ብከምኡ ከዓ እቲ መልእኽተይ ዘሕልፈሎም

ሻምፒዮን ኤርትራ 2026 ጽዋሕ ዓርቢ ብናይ ጊዜ ናይ ውልቂ ውድድር ማለት ክሮኖሜተር ቀጺሉ ክውዕል እዩ። እዚ ውድድር ኣብ ከባቢ ማይ ድምነት ዝካየድ ኮይኑ ተቐዳድምቲ ብክልቲኡ ፆታን ደረጃ ዕድመን ክሳተፉ ምዃኖም ካብ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ዝተረኽበ ሓበሬታ የረድእ።

0: ቀጥልና ሽልማት ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውንዩ ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸዓ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸዓ ተስፋ ሚካኤል፣ መምህር ተኸዓ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞባ ጋላ ነፍሒዮም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ። ሞባይል ሽሎም ኣለዉ። ሳልሳይ ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡስ ዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃኔ ካብ ሳውዝ ኢስትዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ። ብ548 ነጥቢ ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ዳቂዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ዳቂዒት

ሰላምታ ነብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡውን ሓዳስ ተኸታታሊት ፊልም ኢና ሒዝናልኩም ቀሪምና ዘሎና ክሳብ ፍፃመ ድምና ምሳና ሓቢርኩም ክፀንሑ ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ኸነእፍልሞ ብሓባር ንከታተል።

ስድራ ሰማእታት ምሕጋዝ ይፅናሓለይ ዘይበሃሎ ናይ ኩሉ ዜጋ ሓላፍነት እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ሓደ ካብ ኣባል ናይ ስድራ ሰማእታት ኮይኑ ንስድራ ስውኣት ዝኣለን ዝጥውርን ዘሎ ዜጋ ሒዝናልኩም ቀሪብና ኣሎና። ናፍታ መደብ ከስግረኩም እየ ተኸታተሉ።

0: ኣብ ነፍሲ ወከፍ ኤርትራዊ ስድራ ኣብ ነፍሲ ወከፍ ገዛ ሓደ ንሓባር ዘንጸባርቕ ስእሊ እዩ ዝጸንሐካ። እቲ ወረቐት ምስክር ንሓንቲ ኻልኢት ብሓሳብ ዝናቢሉ ብዕምቆት ክትሓስብ ድርኽ ንሓርነት ሃገር ንልዕላውነት ንምዕቃብን ንምህናፅን ዝተኸፍለን ዝኽፈል ዘሎን ዋጋ ክብሪ ትህቦ ዝዓበየ ክብሪ ክብሪ ሃገር ስለ ዝኾነ ዓይንትኻ ጠቒስካ ብምሉእ ኣስተንትኖ ተስተማቕሮ። ብመጠን ዝጸንሐካ ቕፅሪ ወረቐት ምስክር ከዓ እቲ ኽብደት ትውስኽ። ኤርትራ እተገርም ሃገር፣ ህዝቢ ኤርትራ ዘገርም ሕብረተሰብ፣ ምድሪ ኤርትራ ድማ እናሓደረ ዘስተንክር ታሪኽ ዝውንን እዩ። ብሓደ ትምሰጥ እሞ ካብኡ ዝብርቕ ሓቅታት ትረክብ። እዚ ከባቢ ጎዳይፍ ገዛ ስቡእ ቴድሮስ ሓድጊ እዩ። ስድራ ቤት ቴድሮስ ከም ኩለን ኤርትራውያን ኣባይቲ ዛንታ ሓርበኝነትን መስዋእትነትን ኣለዋ። እዛ ምልእቲ ስድራ ሎሚ ብክልተ ኣባላት እያ ተደሪታ። መንፈስ ሓርበኝነትን ጽንዓትን ግን ይቕጽል ኣሎ። ብምኽንያት 20 ሰነ እውን ኣብቲ ገዛ ብምኻድ ዝረኸብናዮ ስድራ ስዋኣት ንስድራ ስዋኣት ትድግፍ ዝብል ካልእ ዛንታ ክንትርኺና። ንምዃኑ እዛ ቤትን ናይ ቃልሲ ጉዕዛኣን ከመይ ነበረ?
1: ስድራ ቤት ስቡእ ቴድሮስ ሓድጉ ኣደይ ከዓ ኣብዕቑባዝግ ትበሃል ማለት እዩ። ኣብዕቑባዝግ ትበሃል በኩሪ ሓውና ስቡእ ቴድሮስ በርሀ ቴድሮስ ድሕሪኡ ድማ ኣለም ሓፍታያ ማለት እዩ ምናእሱ ብዕድመ ኮይኑ ድሕሪኡ ስቡእ ዮሃንስ ቴድሮስ ድሕሪኡ ስቡእ ምሕረት ኣብ ቴድሮስ ድሕሪኡ ድማ ኣነ ዘካርያስ ቴድሮስ ኣነ ሕሳስ ልደ እየ ማለት እዩ። እቲ ስድራ ቤት ፅቡቕ ኩነታት ማለት ማእከላይ መነባብሮ ዝነበሮ ስድራ እዩ። እቲ ኣዋፃፃኣና ንገድሊ ድማ ከመይ እዩ? ኣቦይ ተሰሊፉ ሰርሕ ነይሩ እዩ ብውሽጢ በርሀ ሓወይ እውን ዓብዪ በኽሪ ገዛና እውን ክስታይ ነይሩ ስርዑ ነይሩ ማለት እዩ ተሓብር ነይሩ እዩ ምስ ህዝባ ግንባር ብኡ ምክንያት ክልተ ግዜ ተኣሲሩ እዩ። ቅድሚ ንሜዳ ምውፅኡ በርሀ ሓወይ በኽሪ ገዛና ክልተ ግዜ ተኣሲሩ ነይሩ። ዳሓር ግን ኣቦይ እውን ስዒቡ ማለት እዩ በይኑ ተኣሲሩ። ምክንያቱ ሓደ ኣብዚ ሓሰውቲ ናይ ደርጊ ነይሮም ኣብዚ ንሕና ዝካረ ገዛውቲ ነርና ኣብዚ ምሳና ዝተኻረዩ ሓስዮም እሲሮምና እዮም ማለት እዩ። ኩሉ ምንቅስቃሳት ይሕስብልና ስለ ዝነበሩ ሽግር ኣጋጢምና ማለት እዩ። ስለዚ ኣቦይ መጀመርያ ተኣሲሩ ድሓር ከዓ ብርሓወይ በይኖም ተኣሲሮም ማለት እዩ ተሓባበሩ ኣለኹም ተባሂሎም ድሓር ግን ካብዚ ከባቢ ክንረሕቀ ኢልና ከተማ እውን ኣቴና ነርና።
0: ምልኣት ዓቕሚ ስድራ ኣቶ ቴድሮስ ሓድጉ ካብ በኹሪ ክሳብ ሕሳስ ልደ ሓሙሽተ ምስ ወለዲ ድማ 7 ነበረ። ኣቶ ቴድሮስ ሓድጉ ብንቕሓት ፖለቲካን ሱታፌ ሓፋሽ ውድባትን ኣብ ዓይኒ ገዛእቲ ኣተወ። ዝያድኡ ግን ኣብቲ ኣብ ማእከል ከተማ ከባቢ ፖቸፊልያ ዝተኻየደ ስርሒት ህዝባዊ ግንባር ብላኺማ ስድራ ቤት ኣብ ሓደጋ ኣተወት። ስድራ ምልእቲ እውን ኣብ ትሕቲ ቀይዲ ኣተወት።
1: ሕጂ እቲ ስርሒት ቅትለት ምስ ኣጋጠመ ኩላትና ተኣሲርና ማለት እዩ። እንኮላይ ኣነ ብምሉእ ገዛና ኣብ ቤት ማእሰርቲ ኣቲና ማለት እዩ። ንብረትና ዓንዩ ዝመተ ዘሚቱ ዝፈርስ ፈሪሱ ገለመለ ነቲ ገዛ በዝን በዝን ለይቲ ወታደራት መፅኦም ዕንዮሞ ማለት እዩ። ንዓና ጥራይ ዘይኮነ ቲ ከባቢ ዝነበረ ኩሉ ኤርትራዊ ተዘናቢሉ እዩ ሽዑ ዝተቆስሉ

0: ነሮም ንሕና ዕድለኛታት እውን ክንበሃል ንኽእል ኢና ሂወትና ዘድሓና ማለት እዩ። ሽዑኡ ብለይቱ ደይኣተ ናይ ቤት ማእሰርቲ ነበረና ቁርብ ከምዚ ብሊክ ተዘክሮታት ኣለኒ። ፎርቶ ከም ተኣሰርና ዝክር፣ ሓዝሓዝ ከም ተኣሰርና ዝክር፣ ግቢ ከም ተኣሰርና ዝክር፣ ሓንሳ ቤንና ንገብሩና ሓንሳ መሰደና ብፍላይ ኣነ ብጣዕሚ ንእሽተ ነረ ህፃነ ነረ ብትሰዓት እቲ ከምዚ ኢሉዩ ሓሊፉ ኣጀማምርኡ ነቲ ገድሊ ድሓር ካብዚ ምስ ወፃና ግን ኣብ ደቀም ሓደ ባሎ 6ዱሽተ ነይሮም። ባሎ 6ዱሽተ ዝበሃሉ እቶም ሕጂ ትፈልጦ ማለት እዩ ሽዑ ይትፈልጥኒ ኢኻ። እቶም ባሎ 6ዱሽተ ዝበሃሉ ነቲ ናይ ኣብ ውሽጢ ስርሒታት ኣብ ውሽጢ ድሕሪ ፀላእ ዝግበር ስርሒታት ዝንቀሳቀሱን ዘዋህዱን እዮም። እሳቶም ሽዑ ካብቲ ቤት ማእሰርቲ ምስ ወፃና ብናቶም ደገፍ ኢና ካብዚ ንደቀም ሓረ ንኸይድ ማለት እዩ።
1: ኣብ ከተማ ደቀ መሓረ ምስ በፅሑ እውን ሂወትን ምንባርን ኣብ ቃራናኣተወት ምንባር ኣበይ ብኸመይ ዝብል እውን መልሲ ኣይተረኸቦን። ወደብቲ ኣባላት ባዶ 6ዱሽተ ንስድራ ቤት ኣቶ ቴድሮስ ሓድጉ ናብ ጄዛን ስዑድ ዓረብ ክሰድዎ ሓሰቡ። ንሱ ግን ኣሰር እቶም ደቀ መሓረ ምስ በፅሑ ቀልጢፎም ናብ ገድሊ ኤርትራ ዘምርሑ ደቁ ክስዕብ እምበር ዝተረፉ ደቁ ክዕቢሉ ክስደት ኣይመረፀን። ብቐጥታ ናብ መደበራት ታዕሊም ህዝባዊ ግንባር ተፀንበረ። ሂወት ገድሊ እውን ፈለሞ።
0: ዓበይቲ ከም ዝበልኩ በኩሪ ሓውና ተኣሲሩ ኣሎ፣ ኣቦይ እውን በይኑ ተኣሲሩ ነይሩ። እቶም ንሕና ግን ንሕና ምስ ደናቶም ተረፍና ክንከይድ ዩ ዝግባእ ተሓሲቡ ነይሩ። ግን ንሳቶም ካ ካቤት ማእሰርቲ ምስ ወፃና ኩሎም እቶም ምዕባይ ኣሕዋተይ ሙሉቕ ሙሉቕ ኢሎም ንገድሊ ተሰሊፎም ማለት እዩ። ሽዑ ኣብ ትሕቲ ወለዲ ዝተረፍና ኣነን ኣለምን ሓፍተይን ጥራይና ማለት እዩ። ኣለም ሓፍተ ኣብዚ ክፀንሕ ኮላ ኣነን ኣቦይን ኖ ኣቦይ እውን ሜዳ ወፂኢና ቀዲሙ ኣነን ኣለም ሓፍተ ኣነን ኣደይን ጥራይ ካብዚ ወፂና ማለት እዩ ንደቀ ምሓረ ከይድና። እዚ ብሓገዝ ናይ ባሎ 6ዱሽተ ማለት እቲ ኣበርክቶ ናይ ስድራ ቤትና ስለ ዝፍለጥ ባዕሎም እዮም ኣውፅኦምና ማለት እዩ። ሽዑ እውን ኣቦይ ኢሎሞ እዮም ቅድሚ ኣነ ንቤት ምሰራ ምካድ ምውሳነይ ስኻ ደቅኻ ተሰሊፎም እዮም ስኻን ነዚ ቆልዓ ናይ ማለት እዩ በዓልቲ ቤትካ ንስ ንወፃእ ክንሰደካ ኢሎሞ ነይሮም እዮም ንቦይ ንስኻ ዘበርከትካ ይእኹል እዩ። ስለዚ ንዓኻ ንወፃእ ክንሰደካ እዚ ቆልዓ ንእሽቶ እዩ ንስኻ እውን ብዕድመ ደፊእካ ኣለኻ። ስለዚ ንስኻ ምስ በዓልቲ ቤትካ ምስዚ ቆልዓ ንወፃእ ክነስግረካ ዝሰራሕካ ኢኻ እኹል እዩ ኢሎሞ ኣቦይ ግን ኣብ እዩ ነዞም ቆልዑት ገዲፈ ከመይ ገይር ኣነ ኣበይ ናይ ዓራት ክድቅስ እሶም ዝረኸበቶም ትረኽበኒ እምበር ኣነ ይከይድ ነ ንወፃኢ ከይድኒ ኢሉ ኣደይ ከዓ ሽዑኡ ኣለም ሓፍተ ኣብስመራ ተሪፋ ስለ ነበረት እሞ እዚ ቆልዓ ንድሕሪ እቶም ቆልዑት ኮላትና ማለት እዩ እቶም ኣሕዋተይ ንሜዳ ካብ ክዱ በዓል ቤታ ከዓ ስውእ ቴድሮስ ዓድጎ ከዓ ንሜዳ ካብ ወረደ ኣነ ዳ እሞ እንታ ክገብር ኢላ ኣለም ሓፍተይ ከዓ ብዝቤና ስለ ዝነበረት ኣብዚ ከዓ ንብረት ስለ ዝነበረና ገዛውቲ ድዩ ካልእ ስለ ዝነበረ ንመን ሞክ ንድርብዮ ገለምንታት ኢላ ኣደይ ነስመራ ተመሊሳ ማለት እዩ። ሽዑኡ እዚ ኩሉ ግዜ ኣደይን ኣለም ሓፍተይን ኣብ ዝሕሊፎ ንኡ ማለት እዩ።
1: ስድራ ቤት ኣቶ ቴድሮስ ሓድጉ ናብ ገድሊ ናብ ቤት ትምህርቲ ሰውራ ኣብ ኣስመራ ምስ ሓሳረ መከራ ብምዃን ተፈላለየት። ሂወት በብዘለኻዮ ክትቅፅል ተገደደት። ኣብ ኣስመራ ወይዘሮ ኣበባ ምስ ኣለም ጓላ ተረፈት። ሂወታ እውን ካብ ግድልን ፈተነን መግዛእቲ ኣይተናገፈትን። ብሰሪ ዝተፈላለየ ጥቆማን ክስን ናብ ቤት ማእሰርቲ ክትመላለስ ተፈርደት።
0: እዞም ኣብ ሜዳ ተሰዊ ኣሕዋተይ ከም ሰቦም እዮም ተሰዊ እዮም ተጋዲሎም ተሰዊ እዮም ማለት እዩ። ኣቦይ እውን ተሰዊኡ ኣፍልጦ ከዓ ረኺቡ። ኣደይ ግን ንዓና ኣብዚ ገዛ ከም ስውእት ኢና ንሓስበ ንዓይ እታ ዝላዕለ ዋጋ ዝኸፈለት ኣደያ ማለት ካላሽን ሒዛ ሜዳ ይነበረትን ግን ደቂ ክም ተራዮም በዚ ተራዮም ዝተባሃለ ፍቕድኡ ንዓና ክትርኢ ትኸይድ ነራ ተተሓባበር ከዓ ነራ እንታይ ተብፅሓሎም ብዘየገድስ እቶም ኣብኡ ዘለዎ ተጋደልቲ እዝን ዝናብ ፅልና እዝን ዝናብ ፅሕልና ኢሎም ናብ ኣስመራ ናብ ዝተፈላለዩ ኣካላት ልእክዋ ነይሮም ስለትላኣኽ ዝነበረ ስለትሳተፍ ዝነበረት ቀፃል ከዓ ትእስር ነራ ሕጂ እቲ ስሩዕ ሓፋሽ ውድብ ዝበሃል እውን ካብኡ ላዕሊ ይገብርኒ ግን ሽማ ሓፋሽ ውድብ ተባሂላ ስለ ደይተመዝገበት

0: ከም ስውእቲ ትቁፀርኒ ሕጂ ኣብ ገዛና ንዓና ግን ሓሙሽተ ስዋት ኣለዉ ኣርባዕተ ተደመሮ ሓደ ስዋት ኣለዉ ኢና ንብል እቲ ዝለዓለ ዋጋ ዝኸፈለትካ ኣደያ ዝብለኪ ንድሕር መንእሰይ ኮይንካ በረኻ ኣለካ ምስ ሰብካ ዘጋጠመካ ከጋጥመካ ንቡር እዩ ምስ ብፆትካ ምስ መሳትካ ይኻደ ኣለኻ ኣደይ ግን ኣብ ኣስመራ ኮይና ደቃን በዓል ቤታን ኣብ ገድሊ ኮይኖም እዩ ተሕልፎ ነይራ እቲ ፅቡቕ ነገር ግን ድኻማ ድኻም ናፅነት ድኻም ገድሊ ናፅነት ኣርኪባ ናፅነት ርአያ እያ ኣጋጣሚ ኮይኑ ንስቶም ሰለስተ ደቃ ክትሪኦም ኣይከኣለትን ንዓይ ግን ብኣካል በዓል ቤታ ከዓ ንቦይ ከዓ ቴድሮስ ሓድጉ ከዓ ብኣካል ክንመፅእን ክትርእና ናፅነት ከዓ ክተስተማቕርን ክኢላ እዚ ሕጂ ዓብ ፀጋ እዩ ንዓና
1: እዚ ፈርኔሎ ጀበና መጉዲ ተሰኪማ ትኸይድ እንዳኸደስ ኮላ ኣብ ደብሪ ዓድሓንስ ክትበፅሕ ኣምሓራይ ትሪኦም ተሰሪዖም መፁ ምሓር ትሪኦም ናብቲ ጉድጓድ ክትኣተሸተት ኢላ ኣትያ ወዲቓ ዚታ ተላጊፉ ኣፋ ምስ ተላገበ ሓደ ተጋዳላይ ረኺብዋ ቅድም ስሊ ድማ ትመላለስ ረኺብዋ ኣዲ ኣባ እንተ ኮንኪ ትብሎም ከምዚ ገይራ ኣድጊ ፅዒኑ ንደናጉል እትሂዋ ኣብኡ ኣትያ ሕክምና ገይራ ንባበየ ተፀዊዑ መፅኡ ናብኡ ካብኡ ርሕቕ ኢሉ ነይሩ ናይ ቆጠባ ስለ ዝኾነ ተፀዊዑ መፅኡ ኣነስታ ሰበይቲ እዚኣ ወይ ኮፍከይ ትብል ወይ ኣስመራ ኮፍከይ ትብል ሓዲ ክትጠፍያ ወረ ኢሉ ሽዑኡ ኣብኡ ወርሒ ተሓኪማ ንሕና ከዓኒ ሕጅስ ወይ መይታያ ወይ ኣሲሮም እዮም ኣብ መንገዲ ፀኒሖም ኢልና ድሕር ወርሒ መፅያ መሊሳ የጋፍዕዋ ብዙሕ ኣጋፊዖም እዮም ብዙሕ ተኣሲረ እያ ተቐጥቂጠ እያ እዎ ፀላእ ነይሩ ናብዚ ኣዲእስኺ ትኸዲ ዘለኺ ንጓል ክሒስኪ ናብ ሰብኣይኪ ትኸዲ ለኺ ወንበዲ ናብ ሸብዓብያ ክትኸዲ ኣብዚ ነርና ሓሳብ ምሳና ኣነ ኣይኮድኩን ተኸድኩ ከዓ የኺድ ኢላቲ ድሓሪዳ ወር የኺድ ሕጂ እኽሊ እንዳኣርየት ኮሎ ነዚ እኽሊ ኣምፂ ኣቢሉ ኣብዚ ሓመድ ሕውስ ሕውስ ኣቢልዎ ሓዊስካ እዚ እኽሊ ወደሓን ከምኡ ክሕውሰካ እዩ ኢላቶ ድሓር ድሕ ሰለስተ መዓልታ መሽም መፂኦም ኣሲሮማ ኣሲሮማ ኣኮያ ነይሩ ኣኮይ ነይሩኒ ንሱ ደሊ ረኺብዎ ተሳኢና ደሊ ምስ ረኸበ ሓደ ዓርኩ ረኺቡ ሓደ ምሓረይ ዓርኩ ረኺቡ ከምዚ ኢለ ዝሓፍተይ ሲ ኣብኢዳ ኣብኢ ገና ምስ ጓላ ኮፍ ኢዳ ኮላ ከምዚ ኢሎም ወሲዶማ ምስ በሉ ደልዩ ኣውፅዩዋ ምስ ወፀት ኣስቃይ በለት መልሻ ከ እተኸይድ ኣምፅልና ኢሎማ ንብረት ከይዳ ተብፅሓሎ ትመፅእ ኣብዚኣ ሽዑ ኣብን በሪኸ ከይዳ እንያ ትመፅእ ደላ እዛ ሰበይቲ ትሪእዋ ደሎ ሕጂ ከዓ መፅያ
0: መጀመርያ እቲ ስምዒት እውን ቁሩብ ክዛረብ ክእል ኣብቲ ስድራ ቤት ሲ እንድሕሪ ግፍዒ ወሪድካ ሓደ ሽዑ እዋን ብፍላይ ድሓር ዶንጌ ከም ዝፈለጥክዎ መንእሰያት ፍቕዱ እሰሩ እርሸኑ እዮም ነይሮም ሕጂ ሽዑ ዝኾነ መንእሰይ ብፍላይ ቀጥታ ሓደጋ ንድሕሪ ወሪድዎ ከዓኒ ናይ ግድን እዩ ዝስለፍ ማለት እዩ ስለዚ ስድራና እውን ሓንቲ ካብኣቶም እያ ከም ዝብለኪ ኣቲ ዓብ ሓወይ ኣዲስኣበባ ዩኒቨርሲቲ ተምሃራይ ስለነበረ ኣብኡ ከዓ ውዑይ ምንቅስቃስ ተምሃሮ ነይሩ ኣብኡ ኣክቲቭ ንጡፍ ኮይኑ ዋሳእ ስለዝነበረ ድማ ኣብዚ በይኑ ብዙሕ ግዜ ተኣሲሩ ብዙሕ ግዜ ደሰር ነይሩ እሰር ወፅእ እሰር ወፅእ ኣብ ስድራና እውን ፍሉጥ እዩ ነይሩ ኖትቡካት ነይሩ ካብ ገድሊ ዘምፅኦ ዝሕዞ ዝነበረ ምንቅስቃሳቶም ከተለክመና ከዓ ግለመለ ዝበሃል ዘረባታት እውን ነይሩ ኣነ ሰምዕ ዝከረ ናቆቆሩ ከምዚ ከም ሕልሚ ኮይኑ ዝክሮ ገሊ እዩ ኣብቲ ገዛስ ከምዝብለኪ ኩሉ ኣብ ትምህርቲ ብጣዕሚ ጉዱሳት ንፉዓት እዮም ነይሮም ኣሕዋተይ ከምቲ ዘዕልልኒ ማለት እዩ እቲ ዮሃንስ ሓወይ ሕጂ ሰኣላ እዩ ነይሩ ሕጂ እቲ ስእሊ ክእለት ናተይ እቲ ስእሊ ፅልዋ ናተይ ካብ ሓወይ ወሪሰ እዩ ኣነ ምክንያቱ ቤት ምስዋራ ምስገድናስ ክሳብ ሕጂ ኣብቲ ካብቲ ግራፊክስ ዝበሃል ካብቲ ስእሊ ዝበሃል ኣይረሓኩናነ እቲ ንዓይ መጀመርያ ፅልዋ ዝሕድረለ ዮሃንስ ሓወይ ብጣዕሚ ንፉዕ ሰኣላ እዩ ነይሩ ዝረኣያ ፊልም ንፅባሓይቱ ነቶም ኣክተራት ስእሎም ነይሩ በዕሉ ብፒሮ ገይሩ ገለ ዋላ ምስኡ ተሰለፉ በዓል ስልጣን እምባየ ዝበሃሉ ኣለዉ ምስ በረሃ ሓወይ ምስ በኩሪ ሓውና ከዓ ዝተሰለፈ ፍፁም ገብራ እዩ ነይሩ ኣብዚ ክህሉ ደስ ምበለኒ ግን ሕጂ ኣብ ኣሜሪካ ስለ ዘሎ እቲ ታሪክ ካባይን ላዕሊ ፅቡ ገይሩ ዘርዘሮ ምክንያቱ ዝከረኒ ፈልጥ ነይሩ እዩ ኣነ ቤት ምስራ ክነበርኩ ፍፁም ገብራይ ድማ ናብ እንዳ ዜና ተሳሒቡ ነይሩ ሸዕዋናት ሕጂ ክራኸቡ ከሉ ገለ ሓደሓደ ግዜ ዝቆልዓ ሓደራኻ ድሃዩ ግበር ገምታት ብሎ ነይሩ ብዛዕባ ማለት እዩ ናይ ምሕረት ኣብ ሓወይ ንኣብነት ምዕባይ ሓወይ ሲምፎኒ ኢና ነርና ንሕና

ሰላምታና ተቐበሉ ፈንወይ ኤሪ ቲቪያ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሰዓት ሓሙሽተ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት ብረኸት ብምዃኑ ኢና ንምክትታልኩም ብክብሪ ንዓድምና ብቐንዲ ኣርስተ ዜና ንፍለም ኣባላታት ማሕበረሰብ ዲፕሎማሲ ንፕረዚደንት ኢሳያስን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም ሚኒስትር ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ

2025 2026 ኣካይዶም ኣብ ኖ ዞባ ጎሊጅ ጥሪት ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊፆም ኣሜሪካ ናብ ኤሮጳዊ ሕብረት ንእትልእኾ ባህርያዊ ጋዝ ከተቋርፆ ከም እትኽእል ኣጠንቂቓ ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ንምስራሕ ዘኽእል ናይ ምርድዳእ መዘክር ተፈራሪመን ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፃኣ ጃምላ ሃገራዊ እቶታ ብኣስታት 8 ሚታዊ ተጎዲሉ ዝርዝር ዜና ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ብምክንያት ዕረፍቲ ሓርበኛ ወይዘሮ ኣዳነሽ በርሀ ንክቡር ፕረዚደንት ኢሳያስ ኣፈወርቅን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም እቶም ኣባላት ማሕበረሰብ ዲፕሎማሲ ነዚ ዝገለፁ ሎሚ ኣብ ሰዓታት ቅድሚ ቅትሪ ኣብ ቦታ ሓዘን መንበሪ ስድራ ቤት ሓርበኛ ነፍሲሄር ኣፈወርቂ ኣብርሃም ኣብ ዝበፅሑሉ እዮም ብ22 ሰነ ኣብ መበል 97 ዓመት ዕድሚአን ካብ ዝዓለም ብሞት ዝተፈለያ ሓርበኛ ኣዳነሽ በርሀ ስነ ስርዓት ቀብረን ብ24 ሰነ ኣብ መካነ መቓብር ጸሎት ተፈጺሞም

0: ሚኒስትር ትምህርቲ ኣብ ዝሓለፈ ዓመት ዕድላት ቅድመ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታተወ መደብ ንምስማር ዝተካየደ ፃዕርን ውፅኢቱን ንምግምጋም ምስ መሻርክቲ ዘተየሉ ኣኼባ ኣካይዱ ወኪል ኤሪና ዮናታን ዕብዮን ዘዳልዎ ፀብጻብ ሚካኤል ሓድጉ ከቅርቦ እዩ።
1: ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራትን ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓዳሃሎን ብምትሕባር ዝወደቦ ገምጋም ገስጋስ ኣገልግሎት ቅድሚ ትምህርቲ ኣብ ዓመተ ትምህርቲ 225 226 ካብ 23 ክሳብ 25 ሰነ ኣብ ኣስመራ ኣዳራሽ ሃኮሰ ኣካይዱ። ኣብቲ ኣብ መሓደር ዞባታት ሓለፍትን ወከልትን ሚኒስትርታት መሻርክትን ዕድመ ዝተገብረሎም ዝተሳተፍሉ ገምጋም ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳብ ዘስምዖ መኽፈቲ ቃል ህዝባዊ ግንባር ኣብ እዋን ሓርነታዊ ቃልሲ መንግስቲ ኤርትራ ድማ ድሕር ናፅነት ኣብ ፅላት ትምህርቲ ንዝገበሮ ገዚፍ ፃዕርን ወፍረን ድሕር ምጥቃስ ኣገዳስነት ኣገልግሎት ትምህርቲ ኣብ ግምት ብምእታው ኣብ ዝሓለፈ ዓመት ትካላት ቅድመ ትምህርቲ ኣብ ኩለን ዓድታት ክኽፈታ ዝተወስደ ተበግሶ ንምስጓም ምምሕዳራት ዓብዪ ሓላፍነት ከም ዘለዎን ኣዘኻኺሩ። ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገናም ፖሊሲ ሚኒስትር ትምህርቲ ብቑዕ ትምህርቲ ንኩሉ ብማዕረ ምብፃሕ ምዃኑ እዚ ድማ ዓንዲ ማእከል ጉዕዞ ምርጋጽ ማሕበራዊ ፍትሒ ከም ዝኾነ ጠቒሳ ኣብ ኤርትራ መሰረታዊ ትምህርቲ ነፃን ግድነታውን ዜግነታዊ መሰል ምዃኑ ነፂራ። ንኣገዳስነት ቅድሚ ትምህርቲ ዝምልከት ስነ ፍልጠታዊ ሓቅታት ብምጥቃስ መብርሂ ዝሃበት ሚኒስትር ሓሊማ ኣብ ዝሓለፈ ዓመት ዕድላት ቅድሚ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታትወ መደብ ንኽሰምር ኣብ ኩለን ዓድታት መዋለ ህፃናት ከም ዝስርሓ ከም እተገብረን 16,000 መምህራን ደቂ ኣንስትዮ ከም ዝስልጠናን ብምግላጽ እዚ በኣላይነት ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓዳሃሎ ዝተኻየደ ንብዙሓት ኣካላት ዘሳተፈን መደብ ዕውት ከም ዝነበረ ኣብሪሃ። ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድሚ ትምህርቲ ብሓፈሻ መስርሕ ህንፀት ሓደስቲ ትካላትን ምምዕባል ኣብ ኣገልግሎት ዝፀንሓንካ ብፍላይ ምስ ናይ ዝተመዝገበ ዓወትን ዝተቐስመ ተመክሮን ብዝርዝር ኣቕሪቦም። ወኪል ዳይረክተር ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ብዛዕባ መምርሒ ስትራቴጂ ምብሃል ንተሳትፎ ወለድን ኮምን ኣብ ቅድመ ትምህርትን ኣገዳስነቱን መብሪ ሂቦ ኣብ መወዳእታ ተሳተፍቲ ኣብ ዘቐረበ ፀብጻባት ምርኩስ ብምግባር ድሕር ዘካየድዎ ዓሚቕ ግምጋም ኣብ መደባት ስራሕ 226-227 ዘትዮም።
0: ኣብ ኖዞባ ጎሊጅ ዝርከባ ልዕሊ 700,000 ጥሪት ብሓፈሻ ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ ወኪል ኤሪና ዳዊት መሃንሹን ዘዳልዎ ፀብጻብ እልልታ ሃብተማርያም ከተቕርበ።
2: ኣብ ንኦዞባ ጎሊድ ጥሪት ብዝግበረለን ዘሎ ቀጻሊ ሕክምናዊ ክንክን ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተፀዋዒ ጥዕና እንስሳታት ኣቶ ሰረቐ መድሃኒ ገሊጹ። ኣብቲ ንእዞባ ልዕሊ 200,000 ከብቲ፣ ልዕሊ 160,000 ኣጣል፣ ልዕሊ 360,000 ኣባጊዕን ልዕሊ 14,000 ኣግማል ከም ዝርከባ ብምጥቃ

0: ጥዕና እንስሳን ኣከባብን ንምውሓስ ምስ መሻርክቲ ኣካላት ዝካየድ ስራሕ እወታዊ ውፅኢት ከም እተረኽቦ ሓቢሩ። ንእዞባ ጎሌጅ ምስ ክልተ ሃገራት ስለ ዝዳወብ ፍኑ ምንቅስቓሳት ካብን ናብን ዘስዕቦ ስግሮ ደባዊ ሕማማት ንምክልኻል ቀጻሊ ኮለላታት ከም ዝካየድ ብምጥቃስ ሓረስቶት ወነንቲ ጥሪትን ጓሶትን እዋናዊ ሓበሬታ ኣብ ምትሕልላፍ ንዝገብሮ ምትሕብባር መጊሱ። ኣብ 226 ኣብቲ ንኡስ ዞባ ጉልሓይ መሰል ሕማም ከብቲ ስለ ዝተራየ ኣብ 16 ምምሕዳራት ከባቢ ልዕሊ 40,000 ከብቲ ክኽተባ ከለዋ ኣብ ጠለበጊዕ እውን ተመሳሳሊ መደብ ከም እተተግበረ ኣቶ ሰረቐ ገሊጹ። ጎኒ ጎኒ እዚ ወፍሪ ክታበ ፀረ ዕቡድ ከልቢ ከም ዝውሃብን ኣረዲዩ። ኣቶ ሰረቐ ኣብ መወዳእታ ኣብ ምምሕዳራት ከባቢ መንጉላ ሳቡናይት ገርገፍን ዓዲ ሸግላን ብዘይሕጋዊ ኣገባብ ንመጋሃጫታት ኣብ ሕርሻዊ መዓላ ንዘውዓሉ ቅልጡፍ ስግምቲ ክውሰደሎም ብምትሕስሳብ ራህያታት ዕቱብ ቆላሕታ ክግበረለን ተላብዩ። ወነንቲ ጥሪት ብወገኖም ጥሪቶም ግቡእ ሕክምናዊ ክንክን ሳላ ዝረኸባ ኣብ ፅቡቅ ኩነታት ከም ዝርከባ እንትኾነ ኣብ መጋሃጫታት ብሰንኪ ዝረአ ሸለልትነት ጥሪቶም ግዳይ ኮይነን ስለ ዘለዋ ዝምልከቶ ኣካል ቆላሕታ ክገብረለን ፀዊዖም።
1: ጨንፈር ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩልን ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣእምራውን ምዕበላውን ስንኩልና ዘለዎም ዜጋታት ኣብ ማሕበር ተጠርኒፎም ተረባሕቲ ዘለዎ ዕድላት ዝኾኑሉ ባይታ ንምጥጣሕ ዝዓለመ ርክብ ትማዲ 25 ሰነ ኣብ ከተማ ዓሰብ ኣካይዱ። እቲ ኣይለይቲ ኣእምራውን ምዕበላውን ስንኩላን ኣመሓደርቲ ከባብን መራሕቲ ጉጅለታትን ከምኡውን መሻርክቲ ዝተሳተፎ ርክብ መረዳእታ ሕብረተሰብን ህዝባዊ ኣገልግሎት ዝህባ ኣካላት መንግስትን ብምዕባይ ኣድላይ ንምውጋድ ምዃኑ ሓላፊት ጨንፈር መምህር ሓያት ዓብደላ ገሊጻ። እቲ ጨንፈር ኣብ 2015 ከም እተመስረተን ቁፅሪ ኣባላቱ 145 በፂሑ ከም ዘሎን ድሮውን 28 ካብኣቶም ተጠቀምቲ ዕድላት ትምህርቲ ኮይኖም ከም ዘለዉ ብምጥቃስ ዛጊት ኣብ ማሕበር ዘይተጠርነፉ ክጥርነፉ ፀዊዓም። ተሳተፍቲ ድማ ንቕሓት ሕብረተሰብ ዘበርኽ ጎስጓሳዊ ንጥፈታት ክድፍኣሉ ቁጠባዊ መነባብሮኦም ንምሕያሽ ብዕቱብ ክስራሕ ከምኡውን ንዓቕሚ ስንኩላን ደቆም ኣብ ግምት ዘእተወ ስልጠናታት ክወሃብ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ መወዳእታ ኣመሓዳር ንኡዞባ ዓሰብ ኣቶ ብርሃነ ኪዳነ ብደረጃ ንኡዞባ ዝቆመ ማሕበር ንምሕያል ኣበርክቶ ሕብረተሰብን ኣካላት መንግስትን ክዓቢ ኣብ ልዕሊ ኣእምራውን ምዕበላውን ስንኩላን ዘሎ ድሕር ኣመላኻኽታ ክእረም ከምኡውን ስድራ ቤታትን ኣሌይትን ናይቶም ስንኩላን ረብሓታት ምጥርናፍ ኣብ ማሕበር ተገንዚቦም ብግቡእ ክዋስቡ ኣተሓሳሲቦም። ኣባላት ጨንፈር ሚኒስትሪ ጥዕና ዞባ ማእከል ብሚኒስትሪ ዕዮን ማሕበራዊ ድሕነትን ተለልየን ንዝቐረባ 20 ስድራ ስዋት ንነፍሲ ወከፈን 5,000 ናፋ ኣበርኪቶም። ብ24 ሰነ ኣብ ቀፅሪ ሆስፒታል ዕዳጋ ሓሙስ ኣብ ዝተኻየደ ስነ ስርዓት ኣዋሃቲ ናይቲ መደብ ሲስተር ፍቓዱ ሓጎስን ዶክተር መልኣከ ተወልደን እቲ ዝተገብረ ገንዘባዊ ሓገዝ ጎኒ ጎኒቲ ብመንግስቲ ዝግበረሎም ናቤቱን ደገፍን ኣብ ጎንኹም ኣለና ዝብል መልእኽቲ ንምትሕልላፍ ዝዓለመ ከም ዝኾነ ገሊፆም። ሓላፊት ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም፣ ሓላፊ ማሕበራዊ ድሕነት ኣቶ ቴድሮስ ፍሳሄን ድማ ነቲ ዝተወስደ ተበግሶ ድሕሪ ምምጓስ ምሕብሓበ ስድራ ሰማእታት ናይ ቀዳምነታት ቀዳምነት ስለ ዝኾነ ብዝተወደበ መልክዕ ክድፋኣሉ ተላብዮም። ብተመሳሳሊ ተምሃሮን ኣባላት ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 37,800 ናፋ ን34 ስድራ ቤታት ስዋኣት ኣባላት ኣማዲኤ ዞባ ማእከል ድማ 20,000 ናፋ ን4 ስድራ ስዋት ኣማኣሪሖም። ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ ኣሜሪካ ናብ ኤሮጳዊ ሕብረት ንእትልእኾ ፈሳሲ ባህርያዊ ጋዝ ከተቋርፆ ከም እትኽእል ኣጠንቂቓ። ኤሮጳዊ ሕብረት መጠን በከልቲ ጋዛት ብሓፈሻ ትፋእ ሚቴን ድማ ብፍላይ ንምንካይ ቅድሚ 5 ዓመታት ዝኣትወ ውዕል ምትግባር ዛጊድ ተበግሶ ከም ዘይወሰደ ብምውቃስያ ኣሜሪካ ነቲ መጠንቀቕታ ኣመሓላሊፋ ዘላ። እቲ ሕብረት መጠን ትፋእ በከልቲ ጋዛት ክሳብ 2030 ብ30 ሚታዊት ንምጉዳል ኣብ 2020 ምግላፁ ዝተቐሱ ፀብጻባት ንትግባርኡ ከም ዘይተንቀሳቀሱ እዮም ዝሕብሩ። ኣሜሪካ ዝሃበቶ መጠንቀቕታ ተግባራዊ ምስ ዝኸውን ኣብ ሃገራት ኤሮጳዊ ሕብረት ተኸሲቱ ዘሎ ሕፅረት ባህርያዊ ጋዝ መሊሱ ክኸርር ከም ዝኽእል ይእመት። ኤሮጳዊ ሕብረት ድሕሪ ምውላዕ ኪናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ዳርጋ ኣቋሪፁ ከም ዘሎ ዝፍለጥ ኮይኑ ኣብዚ እዋን እዚ ዝዓበየ ጠለባቱ ካብ ኣሜሪካ ምዃኑ ይግለጽ።

ህዝባዊት ሪፐብሊክ ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ንምስራሕ ዘኽእል ናይ ምርድዳእ መዘክር ተፈራሪመን። እቲ መዘክር ፕረዚደንት ቻይና ሺጂንፒንግን ቀዳማይ ሚኒስትር ባንግላዴሽ ጣሪቅ ራሕማንን ሎሚ 26 ሰነ ኣብ ከተማ ቤጂንግ

كم أكل تسمم عاب كل تشعن عشرين حموشان لعلي عشرين أربعتين بليون دولار نزنا برد كل التأوي نقدر وملو وات عاب زمت سلست عامتات بعز في كب كبلو أم الديبان الوام بريطانيا كاب ايروبا حبرت الدحري موتا جاملة هاجراوي اتوتا باستات شومون تميتويت كمز غودلت ابصابات حبيرام بمسرت تمز ابصابات قطوا بريطانيا عامتاوي باستات 100 بليون يورو كغدل مصنح تفليت لهم بريطانيا نابتي حبرت تغبرو سدد ب 16 ميتاويت كاب حبرت تغبرو اتو دما ب 23 ميتاويت كمز نكاي تغليت لهم بزي كازي متن وفري باستات 18 ميتاويت متن افراينتكا بالعلي 4 ميتاويت كمز ቆልቆለ እቶም ጸብጻባት ሓቢሮም እዚ ከምዚ ንከሎ ድሕርቲ ናይ ምፍልላይ ግዜ ኤውሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኸስር ከም ዘሎ ይጥቀስ ኣብ ወርሒ ሰነ 2016 ካብ ኤውሮጳዊ ሕብረት ከተውፅእ ረፈረንደም ዘካየደት ብሪጣንያ እቲ ናይ ምውፃእ ውሳኔ ኣብ ወርሒ ጥሪ 2020 ወግዓዊ ከም ዝኾነ ዝዝከር እዮም ኣብ ምዕራባዊ ክፋል ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ ምሮር ከቢድ ኣከባብያዊ ዕንወ ተሪዱ በቲ ገና ኣብ ትሕቶ ቅፅፅር ዘይወዓለ ባርዕ ዛጊት ልዕሊ 6,000 ሄክታር ጫካ ከምታሞኸ ዝጠቐሱ ጸብጻባት ናብ ካልእ ከባቢታት ክልሕም ከም ዝኽእል ኣሚቶም ክፍሊ ሃገር ካሊፎርኒያ በቲ ባርዕ ሕልፊ ካልእ ከባቢታት ተሃስያ ከም ዘላ ክፍለጥ ተኻኢሉሎም ኣብቲ ከባቢ ተኸሲቱ ዘሎ ክቱር ዋዒ ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎም ኣብ ሓያሉ ሃገራት ኤውሮጳ ተኸሲቱ ብዘሎ ልዕል መጠን ዋዕን እውን ሓደጋታት ባርዕ ከስዕብ ጀሚሩ ከም ዘሎ ይጥቀስ ድሮ ስጳኛ ፈረንሳ ፖርቱጋልን ሓደጋታት ባርዕ ኣጋጢሞዎን ከም ዘሎ ሓቢራን ኣለዋ ኣብ ገለ ክፋላት ኤውሮጳ መጠን ዋዒ ልዕሊ 45 ዲግሪ ሴንቲግሬድ በፂሑ ከም ዘለዮም ጸብጻባት ዘረዱ ሰሜን ኮርያ ከም ኣካል ናይቲ ወታደራዊ ዓቕማ ንምድንፋዕን ዘመናዊ ንምግባርን ተካይዶ ዘላ ንጥፈታት ትማሊ 25 ሰነ ፈተናታት ስትራቴጂካዊ ኣፅዋር ኣካይዳ እቲ ፈተናታት መወንጨፊ ስርዓት ሮኬት ቴክኒካዊ ፓሊስቲክ ሚሳይላትን ናይ ነዊሕ ርሕቀት መዳፍዕን የጠቓልን ፕረዚደንት ኪም ጆንግ ኡን ነቲ ፈተነ ብኣካል ከም እትዓዘቦ ወግዓዊት መደበር ቴሌቭዥን ሰሜን ኮርያ ብስእሊ ኣሰኒ ኣቃሊሓ ሰሜን ኮርያ ከም መልሰ ግብሪ ናይቲ ብሎብ ኮርያን ኣሜሪካን ኣብ ዶባታ ዘካየድኦ ዘለዋ ተኽታኺ ክትብል ዝገለፀቶ ተኸታታሊ ወታደራዊ ልምምዳት ፈተነታት ዘመናዊ ኣፅዋር ከተካየድ ምፅናሓት ጸብጸባት ይሕብሩ ሓብራዊ ወታደራዊ ንጥፈታት ኣሜሪካን ዶብ ኮርያን ቅሉላዊ ሓውሲ ደሴት ኮርያ ክኸርድ ቀንዲ ምክንያት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ እዚ ከምዚ ንከሎ ዶብ ኮርያ ስግኣታት ሰሜን ኮርያ ንምምካት ናይ ሰብ ኣልቦ ነፈርትን ፀረ ሰብ ኣልቦ ነፈርትን ዓቕማ ንምቕልጡፉ ከተስሑ ምዃኑ ኣፍሊጣ ሚኒስተር ምክልኻል ደቡብ ኮርያ ብዝሃቦ መግለፂ ሃገሩ ን5,000 ስራዊትን ናይ ሰብ ኣልቦ ነፈርቲ ስልጠና ከም እትህብን 10,000 ሰብ ኣልቦ ስርዓታትን ናብ ግንባራት ከም እትዋፍርን ሓቢሩ ብዘይካዚ ክሳብ 2029 ኣስታት 110,000 ሰብ ኣልቦ ነፈርቲ ብምፍራይ ናብ ሓይሊ ምድሪ ሓይሊ ኣየርን ሓይሊ ባሕርን ንምፅምባር መደብ ከም ዘለዋ እቲ ሚኒስትር ተወሳኺ ኣነፂሩ ኣብ ካልእ ዜና ቀድማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ንዩክሬን ኣብ ዝግበር ወታደራውን ፋይናንሳውን ደገፍ ከምዘይተሳተፍ ኣፍሊጡ ቀድማይ ሚኒስትር ፊኮ ስሎቫኪያ ነቲ ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ 80 ቢልዮን ዶላር ልቓሕ ንምሃብ ዘለዎ መደብ ከም እትቃወሞ ገሊጹ ስሎቫኪያ ወታደራዊ ደገፍ ናብ ዩክሬን ከይትልእኽ ንዝኣተወቶ መብፅዓ ከም እተኽብሮ እቲ ቀድማይ ሚኒስትር ብተወሳኺ ሓቢሩ ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ ናይ 80 ቢልዮን ዶላር ወታደራዊ ደገፍ ንምሃብ መደብ ከም ዘለዎ እዩ ዝግለጽ ዘሎ እቲ መደብ ዝመጽእ 7-8 ሓምለ ኣብ ከተማ ኣንካራ ቱርኪ ኣብ ዝግበር ዓመታዊ ዋዕላ መራሕቲ ኣባላት ኪዳን ክዝትየሉ ትፅቢት ይግበር ኤውሮጳዊ ሕብረት ኣብ 2026 2027 ንዩክሬን ወለድ ዘይብሉ 9 ቢልዮን ዩሮ ልቓሕ ንምሃብ ንዝወፅእ እማመ ኣብ ዝሓልፈ ወርሒ መያዛ ከመዘጽቆ ዝዝከር እዩ ንዩክሬን ዝግበር ወታደራዊ ደገፍ ካብ ቀንዲ ጠንቂ ናይቲ ልዕሊ 4 ዓመታት ኣቕፂሩ ዘሎ ኪናቶ ምዃንያ ሩስያ እትወቀስ ናይ መወዳእታ ዜና ኣብ ቨነዙዌላ ብ23 ሰነ ብዝተኸስተ 7.2 7.5 ሬክተር ማንታ ሓደጋታት መንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ 235 ክብ ከም ዝበለ ተገሊጹ ኣማይት ካልኦት ድሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ መሊሱ ክውስኽ ከም ዝኽእል ሰመዚ ስርሒት ምድሓን ሂወት ቨነዙዌላ ኣሚቶም ኣለዉ በቲ ኣብ ውሽጢ 126 ዓመታት ኣብ ቨነዙዌላ ካብ ዝተኸስተ መንቅጥቃጣት እቲ ዝሓየለ ምዃኑ ዝተገልጸ ሓደጋ ልዕሊ 4,000 ቆሲሎም ኣማይት ኣባይቲ ድማ ከም ዝዓ

እዩ ዝጥቀሰሎም ኣህዱታት ሲቪላዊ ድሕነት ግዳያት ምርዳእ ዘካየድዎ ስርሒት ይቐፅላሎም። እዚ ከምዚ ኢሉ እንከሎ ኣሜሪካ፣ ሜክሲኮ፣ ኮሎምቢያ፣ ኣልሳልቫዶር፣ ኪባ፣ ቺለ፣ ካናዳ፣ ስፓኛ፣ ፈረንሳ፣ ኢጣልያ፣ ስዊዘርላንድ፣ ጀርመን፣ ሆላንድ፣ ቼክ ሪፐብሊክን ጉጅለታት ክኢላታት ምድሓን ሂወት ሊኢኸን ኣለዋ። ኣብ ቨነዙዌላ ኣብ 2018 ብዘጋጠመ 7.2 ሬክተር ምንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ጸብጻባት ይሕብሩ። ዜና ንምዝዛም ኣርእስቲ ክንደቅም። ኣባላት ማሕበረሰብ ዲፕሎማሲ ንፕረዚደንት ኢሳያስን መላእ ስድራ ቤትን ጽንዓት ይሃብኩም ኢሎም። ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣካይዱ። ኣብ ኖዞባ ጎሊች ጥሪት ኣብ ጽቡቕ ኩነታት ጥዕና ከም ዝርከባ ተገሊጾም። ኣሜሪካ ናብ ኤሮጳዊ ሕብረት ንእትልእኾ ባህርያዊ ጓዝ ከተቋርጾ ከም እትኽእል ኣጠንቂቖም። ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ጽላታት ብሓባር ንምስራሕ ዘኽእል ናይ ምርድዳእ መዘክር ተፈራሪመን። ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፃእ ጃምላ ሃገራዊ እቶታ ብኣስታት 800 ጎዲሉ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም።

ኣብ ውቅያኖሳትን ባሕርታትን ዘሎ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርድአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 1200 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሑፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተ ማያዊት ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘምዎ ዝኣትዉ ኣየር ዝመለ መዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ

ዘይሓልፍ ግዜ ጥራዩ ከጽንሖም ዝኽእል ንነዊሕ ግዜ ኣብ ትሕቲ ባሕሪ ክጸንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየርስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም ነስተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሑ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ጸገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትውዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ጸገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎ እውን ናይ ገዛ ርእሱ ናይ ምምራዝ ጸገማት ከም ዘምጽኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበጺሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓ ጥራይ ኣብ ትሕቲ ባሕሪ ክትጸንሕ ዘኽእል እዩ ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተጻርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ጸገም ክትጥቀመሉ ዘኽእል መድረኽ ተበጺሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሒታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት ኮምፓስ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለልካ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ምቕጣውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ናይ ባሕር መነፀር ድማ ካብቲ ኣብ መሬት እንሪዮ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ናይ ዓይኒ መነፀር ወይ ድማ ኦኪያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከነምፅእ ዝከላኸል ሙቆት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምእታው፣ ንዝኾነ ፍጡር ድማ ሃንደር ኣኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣት ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቓት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሕጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ፅባቐ ባሕረ ከስተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ፣ ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መፅናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

0: ክቡራት ተዓዘብትና ትስዕብ ትሕዝቶ መደብና መደብ ኣሰራርሓ ምግቢ እያ ክትከውን። ዝተፈላለዩ ዓይነት ኣሰራርሓ ምግቢ ባህላውን ዘመናውን ዓይነታት ሒዛሃልና ተቐርባላ። ኣብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ ንገብር። ናይ ሎሚ ትሕዝቶ ከ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ ምርዝ ጋርያ ከስግረኩም።
1: ሰላም ኩራ ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ናይ ቁርሲ መደብ ኢና ንሰርሕ። ቅጫ ከምዚ ገርና ርክቅ ናይ ቅጫ ናይ ስገም ሰንኪትና ኣለና። ስገም ኣድላይ ስለዝኾነ ማሽሩም ከምዚ ገርና ነቲርና ኣለና። ኦሊቭስ ከዓ ፍረውልዕ ቀሪብና ኣለና። ሕጂ ኦሊቭስ ኣብ ጥዕናና ክንገልፅ ኮይና ፀረ ንድሪ ኣለዎ። እንደገና ናይ ሽኮር ደም የመዓራሪ፣ ሸውሃት ይቆፃፀር፣ ከምኡውን ኣገዳሲ ማዕድናት ኮፐር ሓፂን ኣለዎ። ሕማቅ ኮለስትሮል የቡድል፣ ንጥዕና ልብኻ ይጠቅም፣ ወዘተ ብዙሕ ነገር ኣሎ። ሕጂ መሰንከት ኢና ኣብ ባዴላ ኢና ክንስንክቶ። ሕራይ እምበሪ ክብረት ተዓዘብትና 6-3 ቅጫ ስለ ድስንክት 6 እንቋቑሖ ገይረ ዘለኹ ንግዜና ክሰልጥ ኢልና ኢና እምበር ኣድፍስ ቁሩብ ንማለት ዘይቲ ቁሩብ ብዙሕ ደይኮነ ብዙሕ እንትኮይኑ የነቓቕዖ ስለዝኾነ ውሕድ ዘይቲ ውሕድ ኣብ ሰለስተ ይክመቕለን። ክረስን ኣለዎ። ራይ ሕጂ ኦሊቭስ ፍረውልዕ እያ ክገብረሉ፣ ማሽሩም ቃንጥሻ እያ ክገብረሉ። ድሓር እታ ድሰንከትክዋ ኣርቂቐ ቅጫ ስገም ኣርቂቐ ቅጫ ስገም ድሰንከትክዋ ኣብ ኣድርባ ሕረ ሕጂ ከነውፃ ኢና።

ሕራይ ፍረውሊዕ ፍረውሊዕ ኣገዳሲ ስለ ዝኾነ ስ ክንዛረቦ ዝፀናሕና ማሽሩም ቃንጥሻ ማሽሩም ቃንጥሻ ብረቂቕ ድሰንከትናዮ ቅጫ ስገም ብረቂቕ ድሰንከትናዮ ቅጫ ስገም ብረቂቕ ድሰንከትናዮ ስገም እንታይ ከም ዝጠቅም ኩሉ ክንገልፆ ፀኒሕና ኦሊቭ ከምኡ ሕጂ ልካ ከምዚ ጌርካ ኢኻ ዝስንክቶ ዕጫ ናይ ስገም ዝጌርና ኢና ሰንኪት ኒኣ ዘለና ሕራይ እዛ ክስንክታ ደፀናሕኩ ሕጂ እውን እዚኣ ኣኺላታ ኣኺላታ ናይ እንቃቑሖ ምስ ቅጫ ስገም ምስ ኦሊቭ ምስ ማሽሩ ምስ ቃንጥሻ ሕጂ ኩሉ ትሕዝቶ ስለ ዘለዎ ክንጥቀ

ይጠቀመሉ ዝበለጸ። ታዘፍና ከምቲ ገልጸ ዝፀናሕኩ እንዲዩ ከምዚ ጌርና ሕጂ ፅፍ ኣቢልና ምስ ጥቕጫ ዝፀበቐ መልክዕ ኣለዎ ቁርፅ ኣብ ውሽጢ ዘሎ ርእይዎ ሞ ማሽሩም እንደገና ቃንጥሻ ምስ ቡን ክንቅርቦ ንኽእል ምስ ዝኾነ ንዓና ምስ ዝደለናዩ ምስ ዝደለናዩ ክንቅርቦ ንኽእል። ዝቕልቀል ክብል ከሎ እቲ ኦሊቭስ ብጣዕሚ መልክዕ ኣለዎ እዩ ደስ ትብለካ። እዛ ከባቢ ጌርና ንቕርቦ ሕራይ እምበር ክብና ተዓዘብና። እዚኣ ኸ ኮልድ ስሎው ትበሃል። ሕጂ እዚኣ 3 ሰዓት ኢኻ ከምዚ ጌርካ ካሮት መፋሕፈፊ ኣርማጆ ጌርና ፋሕፊሕናዮ ንግዜ ክሰልጠና ካብ ሎካ ብጭኻ ኣድቂቕና መቲርናዮ። ሕጂ ንዑ ዘድልየና ማዮኖስ ሰሪሕና ኣለና ሓንሳብ ሓዊዝና ኮልድ ስሎው 3 ሰዓት ፍሪጅ ጌርካ እዚ ትምገቦ 3 ሰዓት ፍሪጅ ጌርካ ትምገቦ ኮልድ ስሎውካ ይበሃል። ሕጂ ንዑ ዘድልየና ማዮኖስ ፃዕዳ ሽጉርቲ ጨው መመቀሪ ብዙሕ ከይኮነ ሕረ ሕጂ ፅቡቅ ጌርና ንዳውሶ ፃዕዳ ሽጉርቲ ጌረሉ እንደገና ካሮት መፋሕፍሕ ፋርማጆ ጌርና ፋሕፊሕናዮ ካልእ ወን ሓንቲ የድልዮን ማዮኖዝ ጌርናሉ ኮልድ ስሎ 3 ሰዓት ጥራይ ኣብ ፍሪጅ ዝገብሮ ኮልድ

ንትሕፀብ ስለ ዝግብኦ ደጋጊምና ኢና ንሓፅቦ ዝግባአና። ሕጂ ንዕኡ ድኸውን ዲዛይን ንገብር። ንእለት ስራሕ ኣቢልካ ኣይትቅርቦን ኢኻ ንእለት ስራሕ ኣቢልካ ኣይትቅርቦን ኢኻ ኮልድ ስሎ ኣብ ፍሪጅ ካ ትገብሮ። እዚ ቸሪ እዚ ሓፂብና ቐሚጥናዮ ቸሪ ቸሪ ፀብሓ እውን እንድዮ ቸሪ ኣብ ኣፍ ደገ ካብቲ ኣፍ ደገና ኢና መንቂስና ምፅኢናዮ ቸሪ

ሕራይ እምበኣር እዩ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ሮልስ ናይ እንቃቑሖ መጀመርታ ቅጫ ስገም ሰንኪትና ድሕሪ ቅጫ ስገም ስንካትና ከዓ እንቃቑሖ ወቂዕና ሳካሲስናዮ ድሕሪ ማሽሩምን ኦሊቭን ጌርናሉ ድሰንከትናያ ቅጫ ናይ ስገም ከዓ ኣብ ልዕሊ ኣጠቂዕና ሕጂ ከም ዝመሲልና ከምዚ ጌርና ከ ቆሪፅናያ ማለት እዩ። ኣብ ውሽጡ ማሽሩም ኣሎ፣ ኣብ ውሽጡ ከዓ ኦሊቭስ ኣሎ። ነዚኣ ከዓ ፅቡ ጌርና ዝፋሕፋሕናዮ ካሮትን እንደገና ፅቡ ጌርና ዝመተርናዮ ካብሎ ካብችን ብዙሕ ሓፂምናዮ ምስ ጨው ምስ ፃዕዳ ሽጉርቲ ምስ ማዮኖዝ ኣኪምና ከዓ ነዝመስል ጌርና ሕጂ ኣብ ፍሪጅ ካ ትገብሮ 3 ሰዓት ድሕሪ 3 ሰዓት ካ ትምገቦ ኮልድ ስለውካ ትበሃል። እምበኣሪ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ ማሽሩም ምስ እንቃቑሖ እንደገና ኮልድ ስለውካ ምስ ማዮኖዝ ምስ ካሮት ምስ ካብሎካ ብቺ ነዚ ትመስል ድመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ድሓንቀኒ እዩ።

ክብራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ገለ እውን ካብ ኣገረምቲ ትሕዝቶታት ሒዛሃልና ቀሪባ ኣላ ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ዓለም ዝበዝሐ ንጥፈታት ብምክያድ ኣብ መዝገብ ክብረ ወሰን ጊነስ ስሙ ብተደጋጋሚ ይጽዋዕ። ኣሜሪካዊ ዴቪድ ራሽ ራሽ ንሽዱሽተ ደቓይቕን 25 ካልኢትን ሰለስተ ሃልሃልታ ሽግ ወርዊሩ ክቐልብ ብምኽኣሉ ተወሳኺ ንጥፈት ሓድሽ መዝገብ ክብረ ወሰን ሒዙ። እቲ መዝገብ ኣቐዲሙ ናይ 5 ደቓይቕን 231 ካልኢትን እዩ ነይሩ።

ናብ ዘለኻዮ ዝመጸካ ባዕሉ ዝመሓደር ሮቦት ባዞ። ዩኤባን እተባህለ ቻይናዊ ኩባንያ ኣብ ዝቐረባ መዓልትታት ሻኦባን ዝተሰመየ ስማርት ባዞ ከም ዘማዕበለ ገሊጹ። እቲ ባዞ ናብ መደቀሲኻ ይኹን ናብ ዘለኻዮ ክመጸካ ይኽእል።

እቲ ቢኤኣይ ዝሰርሕ ሮቦት ባዞ ሰባት ናብ ዓይኒ ምድሪ ኣብ ክንዲ ምኻድ እቲ ባዞ ባዕሉ ክመጽእ ኣለዎ ካብ ዝብል ሓሳብ ዝተበገሰ ምዃኑ ዝጠቐሰት ዝተረኸበ ሓበሬታ ዋግኡ 13,000 ዶላር ከም ዝበጽሕ እዩ ዝሕበር። እቲ በዕሉ ክጸራረ ከም ዝኽእል ዝግለጽ ሮቦት ብፍላይ ንኣረጋውያንን ንስንኩላንን ተባሂሉ ከም ዝማዕበለ እዩ እቲ ኩባንያ ዘረድእ። ብዘይካዚ ሰባት ምስ ተጠቐምሉ ኣብቲ ገዛ ናብ ዘሎ ምስቲ ቦታ ዝተተሓሓዘ ክፍሊ ብምኻድ ኩሉ እቲ ዝዕቆሮ ነገራት ናብቲ ቱቦታት ይጸርጎ። ጥሩሑ ምስ ተረፈ ድማ በዕሉ ስርዓተ ጽሬት የካይድ። እቲ ሮቦት ድሮ ኣብ ዕዳጋታት ቻይና ተዘርጊሑሎ። ካብ ቻይና ወጻኢ መዓስ ንዓለም ክሸጥ ምዃኑ ግን ዛጊድ ዝተረኸበ ሓበሬታ የለን።

ኣብ ውሽጢ ውሑድ ግዜ ዝበዝሐ መዓር ዝበልዐ ጀርመናዊ። መዓር ኣብ ዓለም ካብ ዘለዉ ፍትዋት መግብታት ሓደ እዩ። ኮይኑ ግን ሓደ ሰብ ኣብ ሓደ ደቂቕ ክንደይ ማንካ መዓር ክበልዕ ይኽእል?

ዘይተለምደ ናይ ምብላዕን ምስታይን ኣደናቂ ክእለት ከም ዘለዎ ዝጥቀስ ኣንድሬ ኦርቶልፍ ዝተባህለ ጀርመናዊ መንእሰይ ኣብ ሓደ ደቂቕ ኪሎን ርብዕን መዓር ክበልዕ ብምኽኣሉ ንብዙሓት ኣገሪሙ። ትካል መዝገብ ክብረ ወሰን ጊነስ ኦርቶልፍ ዕውት ፈተነ ብምክያድ ስሙ ኣብቲ መዝገብ ከም ዘስፈረ ብወግዒ ገሊጹ።

ቻይናዊት ሞዴል ኣደ። ዩን ግዜ ኣብ ቻይና ሻንጋይ ዝምቕማጠን ሞዴልን ልዕሊ 2 ሚልዮን ሰዓብቲ ኣብ ማሕበራዊ መራኸቢታት ዘለዎን ተናደ ካብ ዕድሜን ኣፀቢቐን ንእሽተይ ብምምሳለን ብዝኽተሎ ቅዲ ፋሽንን ህቡብነት ንኸጥርያ ሓጊዝዎን እዩ። ሰብዓን ኣርባዕተን ዝዕድሜአን እዩን ግዜ ዕድመ ቁፅሪ ጥራይ ብምባል ንእሽተይ ንምምሳል ክቡር መመላኽዒታት ዘይኮነ ርእሰ ምትእምማንን ኣብ ገዛ ርእስኻ ተወኪልካ ምንባርን ከም ዘድሊ የረድኣ። ዩንግዝ ድሕር ሰዓት 5 ድሕር ቀትሪ መግቢ ኣይበልዓንን። ቅድሚ ካርቦሃይድሬት ዘለዎም መግብታት ምምጋብን መረቕ ኣሕምልትን ብፕሮቲን ዝሃብቶም መግብታት ይወስዳ። መዓልታዊ ድማ ናይ 1 ሰዓት ዮጋ ኣካላዊ ምንቅስቓስ ይገብራ። ዩን ግዜ ኣብ 1980ታት ምስ በዓል ቤተንን ወደንን ቤት መግቢ ብምኽፋት ናብረአን ክመርሓ ከም ዝጀመራ ይንገር። ካብ ንእስነተን ጀሚረን ኣብ ጽባቐን ፋሽንን ይግደሳ እኳ ተነበራ ኣብቲ ሞያ ንኽሰርሓ ግን ዕድል ኣይረኸባን። ኣብ 2022 70 ዓመት ምስ መልኣ ኣባላቱ ብማእከላይ ገምጋም ብውሕዱ 65 ዓመት ምስ ዝዕድሚኦም ናይ ፋሽን ጉጅለ ቤጂንግ ፋሽን ግራንድ ማስተር ጸንቢረን ከም ሞዴል ክነጥፋ ጀሚረን። ዕድመ ዕንቅፋት ዘይኮነ ብልጫ እዩ ዝብል ርድኢት ዘለዎን እዩን ግዜ 120 ዝረግጽ ህይወተይ ብጽቡቕ ክነብረየ ዝደሊ ክብላ ትምኒተን ይገልጻ።

ዝዓበየት ኩዕሶ ኣብ ማሳቹሴትስ ሕቡራት መንግስታት ኣሜሪካ 15 ሜትሮ ሰንጠቐይ ዘለዋ ኩዕሶ እግሪ ንምርኢት ቀሪባ። እዛ ኣብ ምብራቕ ቦስተን ኣብ ዝርከብ ፒርስ ፓርክ ዝተተኽለት ኩዕሶ እግሪ ኣብ 2013 ኣብ ቀጠር ካብ ዝተሰርሐት ኣስታት 12 ሜትሮ ዝሰንጠቐይታ ኩዕሶ ዓብያ ስለ ዝተረኸበት ኣብ መዝገብ ሰፊራ።

ንልዕሊ ፍርቂ ዘመን ኣብ ሞያ ምስሳይ ኣሳሳይ ኮይኖም ዝሰርሑ ኣቦይ መብራህቱ ዘሕለፍዎ ናይ ስራሕ ግዜያትን ተመክሮም ኣብ ምስሳይ ብፍላይ ድማ ምስ ናይዚ ግዜ እዚ ኣተኣሳሲሮም ተመክሮም ኣዕሊሎምን ኣለዉ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

0: ብመብራህቱ ካብ ከምዚ ዝብለ ካብ 80 ኣቢልና እንድዩ ዝፀኒሕና ንዓና በዓሎም ብመብራህቱ ይርከቡን እዮም። እቲ ናቶም ኣሰራርሓ እቲ ጠባዮም ናይ ብሓቂ ስጋዕ ሕጂ ብናቶም ስለ ንኸይድ ብጣዕሚ እቲ ስራሕ ጠባ ኢዳ ሓትት ጠባይ ተገይርካ ከዓ ተሓጒስካ ኢኻ ትኸይድ ኩሉ ግዜ
1: ንበሎች ኩሉ ዓዲ ተኮይኑ ዘባ ደቡብ ኮረባርያ ይበሃል ካብ ኣደይ ልተድንግል ቀሺ ኪዳነ ካብ ኣቦይ ኪዳነ ሃይሉ ተወሊደ ኣብ ንእስነተይ ከዓ ኣጣል ከምኡ ከብቲ እንዳጓሰኹ ናህና ይነብር ነይረ። እዚ እንዳነበርኩ ከለኹ ኣብ መንጎ ከምኡ ተናጣልዊ ዋሕዲ ገለገለ መፂው በር ብዙሓት እየን ነይረን። ዝኾነ ኮይኑ ንእሽተይ ኮይና ከዓ ኣብ ዓዲ ጥልያን ሮዛት ዝበሃል ነይሩ ጥልያን ኣብኡ ንእሽቱ ቆልዑ ንሰርሕ ነርና ኣነ ከዓ ምስኦም ኣብኡ ሰርሕ ነረ ኣብ ማእከል ዓዲ ጀርዲና ኣሎ ኣብኡ እንዳሰራሕኩ ከምዚ ናይ ኩመደረ ገለ መለ ጨራርኮ ይበልዖ ገለ መለ ንሕሉ ነርና ማለት እዩ። ከምኡ ኢልና እንዳነበርና ከለና እንዳጎበዝና ንዓይ ኣጋጣሚ ንደቂ ኣምሓረ ወሲድ ምስ ጥልያን ኣብ ደቂ ኣምሓረ ከዓ ከምኡ ዝሰርሕ ነረ። ኣብኡ ኣነ ብዙሕ ይዝክሮ ነ ዓመታት ገና እንዳበልኩ ኣብ በዓል ደቂ ኣምሓረ ክበፅሕ ከለኩስ ዳርጋ ወዲ 17 ገለ መለ 16 በፂሐ ኣሎ።
2: ኣቦይ መብራህቱ ናብ ከተማ ደቂ ኣምሓረ ምስ ከድ እውን ኣብ መንጎ ኣዋልድ ሓደ ወዲን ስድሮኦም ብምንባሮም ተወሳኺ ሓላፍነት ተሰኪሞም ኣብ ጀርዲን እናኸስኮሱን ፎኪስ ልኡኽ እናዓየዩን ካብታ ዝወሃቦኦም መሃያ ንስድሮኦም እናላእኹ ንኸባቢ 4 ዓመታት ሰርሑ። ብድሕሪ እዚ ኣብ ኣስመራ ምስ ዝነበሩ ቤተሰብ ብምምኻር ናብ ኣስመራ ዝሓሸ ክፍሊትን ዓይነት ስራሕን ንምርካብ መፁ። ኣብ 1958 ድማ ኣብ ሰላም ሆቴል በቲ ናይ ሽዑ ግዜ ኣፀዋውዓ ቻው ሆቴል ተቆፂሮም ምስ ሓድሽ ሞያ ተላለዩ።
1: ናይ ቋንቋ ምልከት ብዙሕ ፀገም ኣይነበረናን ካብ ጥልያን ናብ ጥልያን ኢና ንሰግር ዘለና ተኣፋፍነሲ ምስማዕ ነርና ምስ ጥልያን ስለ ዝነበርኩ ካብቲ መጀመርያ ሕዜ እቲ ናይ ምስማዓን ገለመለን ፀገም ኣይነበረን። ሕጂ ክንጅምር ኮሎና ስራሕ ግና ንሕና ስለደይ ንፈልጥ ኣብ ምሕፃብ ቢኬሪ ኣብ ገለመለ ኢኻ ትሰርሕ ኮሚሳት ኢኻ ትሰርሕ ካብኡ ቅሩብ ምስ ለመድካ ከዓ በቢቅሩብ ከዓ ኣብ ናይ ወይሰር ክሳያት ትገብር ሰብ ከዓ ውሑድ እዩ። እቲ ናይ ጥልያን ስራሕ ሰያ ውሑድ እዩ ነይሩ ብሰዓታት እዩ ነይሩ። ካልኣይ ነገር ከምዚ ናይ መናፈሻ ገለመለ ስለ ዘይነበረ ደቃሲ ሆቴል ስለ ዝኾነ ብሰዓታት ኢካትኣቱ ብሰዓታት ትወፅእ ክልተ ግዜ ትመላለስ ንኣብነት ሰዓት ክልተ ገለመለ ትወፅኢኻ ሰዓት 6 ካ ትኣቱ ሰዓት 6 ኣቲኻ ከዓ ምሸት ስራሕ ሰዓት 8 ንፈረቓን ገለ ወዲእካ እደቃቁሱ ዳርጋ ንወፅእ ኢና ውሕዳት እዮም ዝሓድሩቲ ረሰድ ኮሚሳት ኣብቲ ኮኮ ከዓ ገለ ሰብ ሓድር ኣሎ ዝሓድር ገለ ከምዚ ምስ ትስራሕ ብውሕድ ስለ ዝኸይድ ነ ከምዚ ናይ ሎም ይኮነ ሽዑ ሰምናእሽቱ ኣብዚ ንድቅስ ነ ሰምናእሽቱ ሓዳር ደብልና ኣብዚ መደቀስ ለና ገለ ለና ዋላ ሓንድና ፃኢና እሶም ሓዳር ዘለዎም ከዓ ስራሕ ውዒሎም ንገዝኦም ከሉ
2: ኣብ ትርፊ ግዜኦም ምስ

መዛንኦም ብምዃን ኣብ ከባቢ ፖስታ ናብ ዝነበረ መምህር ከይዶም ካብ ደመዞም ስማዊ ክፍሊት እናኸፈሉ መባእታዊ ትምህርቲ ቀሲሞም እዮም። ኣብቲ ግዜ ሰላም ሆቴል ምስ ኤምባሶይራን ሓማሴን ሆቴልን ኣብ ትሕቲ ምሕደራ ሓደ ኢጣልያዊ ብምንባሩ ገለ ክፋል ሰራሕተኛታት ሰላም ሆቴል ናብ ኢምፔርያል ጋዓዙ ኣቦይ መብራህቲ እውን

0: ፅቡቅ ይስራሕ ማለት እየ እዳኣምን ሰበይትኹም ሰብኣይ ይኹን ሕጂ ጥሕሸኖ እንጀር ፅቡቅ ከዓ ብጣዕሚ ከዓ ፅቡቅ እዩ ሞያ እዩ ስራሕ እዩ እንጀራ እዩ ኣብቲ ንዓኻ ዝማእማእካ ክትሰርሕ ክትገል ኣለካ በብትኽእሎ በብትኽእሎ ከዓ ምን ማለተይ ብሕልና ክትሰርሕ ክትገል ኣለካ ዝብል ኣነ እዩ ኣብዚ ጃነ ብሕልና ክንሰርሕ ኣለና ተገድሽና እቲ ንወስዶ ሎሞ እቲ ንበልዖ ገንዘብ ከዓ ኣብ ቁም ነገር ክውዕለልና እንተኮይኑ ብሕልና ንስራሕ ይዝብል
1: ኣብ ምራቶም ካብቲ ዘመደብ ኩሉ ካብ 212 ናትሒዘ እየ ዝፈልጦም ከም ባርማን ማለት እዮም ኣብ ቤመብራህቱ ኣብ ስርሖም ካብ ሰዓታት ስራሕ ምኽባር ኣትሒዝካ ኣተኣላለያ ስራሕ ሓላፍነታዊ ሰራሕተኛ እዮም ሓደ ኩሉ ግዜ ከም ንፈልጦ ልክዕ ካብታ ኣብታ ሽፍቲ ዝኣትዋ ቅድሚ ርብዕ ሰዓት ኣቐዲሞ ግዲ ናብ ስራሕ ይርከቡ ማለት እዩ ልክዕ ኣብታ ሰዓቶም ከዓ ነቲ ዝቕበልዎ መሳርሕቶም ኣብ ግዜ እዩ ኩሉ ግዜ ማለት እዩ ምሽ ሓደ መዓልቲ ገለ ኮይንካ ትድንጊ ወይ ትራንስፖርት ትስእን ገለ ትስእን ኣብ ቤመብራህቱ ግን ብዘይቀልዓለም ኩሉ ግዜ ቅድሚ ርብዒ ሰዓት ኣብ ቦታ ስርሖም ይርከቡ
2: ኣቦይ መብራህቱ ኣብዚ ናይ ልዕሊ ፍርቂ ዘመን ናይ ስራሕ ሂወቶም ጋሻ ምእንጋድ ናይ ዓማዊል ክብርን ድሌታትን ምሕላው ዝደሊ ሞያ ምዃኑ ብዝያዳ ዝተመከረሉን ዝተመስገንሉን እዮም
0: ማክያቶ ደለየ ማክያቶ ካብ ብሽኖ ደለየ ካብ ብሽኖ ሻሂ ደለየ ሻሂ እዚ ከዓ ብግቡእ ጌርካ ብፅፉፍ ንብረት ኣቑሑት እንተ ሂብካ የቲ ጋሻ ፅባሕ ንጎ ከዓ ናባኻ ይድጎይ ኣብዚኣ ኣላ ፅብቕቲ ንዑናይ ንስተ ይድብል ትጋሻ ወይ ኮ የፅነ እዩ ይመላለስ ቀፃል እዩ ሕማቕቲ ሂብካ ሎሙ ግና ፅባሕ ይመለሰካን ሕማቕቲ ዋይ ሰብኣይ ዘሎ ወይዛ ቆልዓ ዘ ዘላ ፅቡቃይ ትህብኒያ ፅቡቃይ ገበረትና ብኣሞ ይድብለካ ንስኻ ግና ፅፈትን ፅቡቅ ስራሕ እዳ ፀሪሕካ ኩሉ ሻዕ ንዓኻቲ ጋሻ ንኣባኻ ይዘተኩር ናባኻ ይጥምን ኣሎ ዶ ይድብለካ ኣሎ ዶ እዳሉ ኣነ ዓበይቲ ሰባት ነይሮም ኣብዚ እምባሴሮ ከለና ዓበይቲ መብራህቲ ዘሎ ዶ ካብ ብሽነ የ ድሰቲ ዝብሉ ኣለዉ ነይሮም ምክንያቱ ኣነ ስራሕ ኮ ደስ ይብሎ ማለት እዩ ሕጂ ትማሊ ሰትዋ ሎሚ ከዓ ደግማ ኣለዉ ማለት እዩ እንዳ ፅቡቅ ደገድካ ሉ ግና ፅራሕ ደግማን ኣለዉ ሕጂ ገለገለ ክሊንትታት ፍሉጣት ኣለዉ ንሕና ከማን ጠባዮም ንፈልጦ ተባህርኦም ንፈልጦ ሮማ ይነፅምዖ ማለት እዩ መፅኡ ክበሃል ከሎ ወይ ግበረለ ቤር ክብለካ ከሎ እታ ድሰትያ ትፈልጣ ኢኻ ከምተኣመሉ ትገብረሉ እታ ፀላም ደሊሎ ፃዕዳ ደሊሎ ሓፃር ክሳይ ደሊሎ ሓፂር ቡን ሓፍሽ ደሊሎ ቀጢን ቡን ደሊሎ ተፅንዖም ኢኻ ዓበይቲ ርኢኺ ማክያቶ ፅልም ዝበለ ብሩኻ ሓፍሽ ፅልም ዝበለ ብሩኻ ቡንቲ ኮይኑ እውን ሓፂር ሓፍሽ ብሩኻ ቋልዑ እትኮኑ ከዓ ሕጂ ኣሜሪካን ኮፍ ኢሎም ኣውፅኦም ዘለዉ ብከር ብዙሕ እዩ ቅጥን ዝበለ ብዙሕ ትቦ እዚ ኣሜሪካን ኮፍ ኢሎም ሰትዎ ዞም ቋልዑ ዶ ይጎድእ ንዕኦም ከዓ ኣይጎድኦም ምክንያት ቀጢ ቅጥን ዝበለ ኣይጎድኦም እዚ ሓፍሽ ግና ሓያል እንዲ ወይ ድማ ፀባ ጡብ ከተብሎ ዘለውካ ገለ ውልፈኛታት ከዓ ሓፂር ቡን ሰት ዘሎ ኣየብዙሑን እዮም ኣይደጋግሙን እዮም ግና ሓፃር ቡን ሓፋት ሰቱ
3: በዓል ኣቦይ መብራህቱ ብስራሕ ተመክሮ ድዩ ብባህርያት ናይ ስራሕ ድዩ ብኩሉ መምህር ናይ ስራሕ እዮም ተበልኩም ሲ ድጋነን ኣይኮነን ማለት
4: እዩ ንዕልሎ ኢና ዕላሉ ጥዑም እዩ በሊሕ እዩ ሰጋዕ መጋዕ ኣይብሉን እዩ ማዕሮ ምሁራት እዩ ክብለክ ይኽእል ንሕና ብኡ ንግረም ብዘይመነፀር ዝኾነ ፅሑፍ ኣየፀጉሞም ስራሕ ኣየድኩሞን ፍቕሪ ናይ ስራሕ ኣለዎ ነቲ ዝሰርሓሉ ዘሎ ትካል ከዓ ከም ገዝኡ ይደፍቅሮ ልዕሊ ገዝኡ ኸባ እጂ ኣብዚ ዓብ ዝኾነ ፅልዋ ኣለዎ ኣብ ሰራሕተኛ ከምዚኦም ዓይነት ሰባት መውዕሎም ኣብ ከምዚ ዓይነት ትካላት ሰሪሖም ሲ ከምኦም ከ ንብሕጂ ክቕፅል ድዩ የጥርዩ ደለዉ ይፅለዉ ደለዉ እትዮም ደቅና የለውን ማለት ኣይኮኑን ኣለዉ ግን ናይ ኣነ ንክገልፆ ናይ መብራህቱ ብጣዕሚ ዝገርመኒ እዩ

0: ኣቦይ መብራህቱ ኣብ ተመክሮ ስርሖም ምስዝተፈላለዩ ወፃእተኛታት ተላልዮም ሰሪሖም ብዙሓት ካፍለጦም ውን ናብ ስደት ከም ዘምርሖዮም ዝገልፁ ናብ ስደት ከይዶም ናብ ራይ ከመሓይሽ ዝብል ሓሳብ ግን ተቐጂልዎም ከም ዘይፈለጥዮም ዘብርሁ
1: ክሳይ ድረስ ሓሲበ ይፈልጥ ዋላ ሕጂ ክዛር ኢለ እኳ ክሳይ ከበርደ ይገብር ንኾኑ ምክንያቱ እዚ ካብዚኣ ንላዕሊ ክብሪ ኣይረክበላን እዩ ምክንያቱ እቶም ዝኸዱ እቲ ኩሎም እቲ ኣብ እንዳ ጥልያን ኣብ ገዛ ኣብ ናይ ሸሓኒ ምሕፃብ ኣብ ምስዓት ስኞራሳት እዮም ዝሰርሑ ካብ ክብረት ኣብ ሓሳር ክኸይድ እዚ ርኣነ ሕጂ እምበር መሊኡ ነይሩ ክኸደሉ ዝኽእል መንገዲ ግና ሓስቦን እዩ ብፅብ ብፅብ ትጋዕ ሕጂ ሓስቦንስ ትጋዕ ሕጂ ገርመኒ ኢኸባ እቲ ስራሕ ደይምልዋፀ እውን ንስ እዩ ነዚኣ ምስለመድኳስ ስራሕ ድቕየር ኣይመስለኒ እምበር ሕጂ ዋላ ሕጂ ዝዳሕራይ ገለገለ ሰባት ድብሉኒ ነይሮም ዋላ ክወስድኒ ደልዩ ነይሮም ብፍፅም ግና ሓራይ ኢለ ይፈልጥ ዋላ ብዛዓዲ እዚ ምልዋፅ ኣለክምስ ዋላ መናጀር ገብሩካ ገለ ክገብሩካ ነ እዩ ደልዩኻ ኣነ ሕጂ ክ ድበሉኒ ሰባት ኣለዉ ብየ ክሳይ ድበልጡኒ ብምን ታም እንደይ ገለሰገ ኣብዚኣስ ገለ ኣለኒ ካብዚኣስ ክወፅእ እሲ ደስ ኣይብለኒ ድስራሕ ኣይመስለኒ ብካልእ

ክብራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም መደባትና እውን ገና ኣጻሊ እዩ ዘሎ እዛ ስዒባ ተቐርብ ትሕዝቶ መደብና እምባር ብክልተ ዲዛይነራት ብወለንቶም ማለት እዩ ንፅጉማት ወገናትን ከምኡውን ደቂ ሰብኣት ናይ ቅዲ ክዳንን ስፌትን ትምህርቲ ሂቦም ነይሮም እዚ ድማ እዞም ተምሃሮ ነብሶም ክኢሎም በዚኢታት ኣታዊታት ገይሮም ነብሶምን ስድሮኦምን ክኽእሉ ዝብል ዕላማ ዝተበገሰ እዩ ነይሩ ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

ልብሲ ኣካላት ወዲ ሰብ ካብ ምኽዳን ሓሊፉ ንባህልን መንነትን ሓደ ሕብረተሰብ ይገልጽ እዩ። ከም ብዙሓት ሕብረ ብዙሕ ባህሊ ዝውንና ሃገራት ዓለምና ሕብረተሰብና ድማ ነፍሲ ወከፍ ኣጋጣሚታት ሂወት ዝገልጽ ኣከዳድና ይውነን። ንሓጎስ፣ ንሓዘን፣ ንቤት እምነት ክትከየደን ካልእን ንናቱ ዓይነት ዲዛይን ስለ ዘለዎ ብኣከዳድንኡ ጥራይ ሓደ ሰብ ኣበይ ከም

0: ፀንሐን ኣብያሎ ናበይ ኸይዳ ኣሎ ክትገምት ኣይትፅገመን። ብልብሱ ጥራይ እንኳዕ ሓጎሰካ ወይ እውን ፅንዓት ይሃብካ ክትብሎ ይከኣል እዩ።
1: ማእለማ ተመፂና ኣብ ቅድሚ 1600 ዓመ ምት ኣብ ዛዶብ ንእዘባ ዓዲ ኮላ ዓዲ ቁራይ ተበዓል ዓዲ ኣለሃና ብቅርበት ተስራሕቲ ማሽን ኣለሃና ሕጂ ሓደ መለለይናና ኣ ህዝቤታት ውፅኢት ማእለማ ይክደን ከም ዝነበረ ብጥልፊ ተመፂና ከዓ ኣብ ዛዶብ ንእዘባ መንደፈራ ዓዲ ሓር ተበሃል ዓዲ ኣለሃና ኣብኡ ድማ ጠለፍቲ ነይሮም ነ ሕጂ ክልቲኦም ተመሃሊ እዮም ዝኸዱ ዳርጋ ዚ መብዛሕትኡ እዚ ዞባ ማእከል ንብሎ ሕጂ ዞባ ማእከል ዞባ ደቡብ ብፍላይ ናብዚ ዞባ ሰንዓፈን ተኸይድ ኣብ ሰንዓፈን ዓዳሒን ወጮ ዝበሃል ዓለባይ ይኣልሙ ነይሮም ኣብ ዞባ እዚ ማእከል ንብሎ ድማ ከም በዓል ዓዲ ገብራይ ዓዲ ገብሩ ሓበላ ሕምብርቲ ሊባን ሃዘጋ ፀዓ ዘጋ ዓዲ ቁንፂ እዚ ብምር ኣብቲ እዋን ብቀነማ ፀዋ ምድሪ ሓማሴን ዝበሃል ናይ ማእለማ ቦታ እዩ ነሩ ሕጂ ሃብቶም ዝኾነ ባህልን ፅባቅን ዘርና ማለት እዩ እዚ ሕጂ እንዳበለሰ ክእል ናጠፈ ክእል ሕጂ እቲ ዕላማ ሕና ሃብታምን ክቡር ዝኾነ ባህላዊ ውርሻ ካብሃለውና ሃብታምን ክቡር ዝኾነ ኢደ ጥበብ ካብሃለውናስ ንዘይ ጥበብናት ከይነንጥፍኦ ንክነሰሃግሩዕ ዝብል ሕልና ኢና ንትምህርቲ ኣበጊስናዮ ማለት እዩ።
0: ንጥቕሚ ባህላዊ ልብስታትና ብዝግባእ ዝተረድኡ ክልተ ዲዛይነራት ኣብ ቤተ ክርስትያን ኪዳነ ምሕረት ፓራዲዞ ንኣስታት 10 ወርሒ ዝኣክል ዝኸደ ትምህርቲ ካብ መላእ ሃገር ንዝመፁ ደቂ ስዋዓት ወይ እውን ንኽመሃሩ ሽግር ዘለዎም ብሓፈሻ ድማ ኣብዚ ዓውዲ ልዑል ድሌትን ዘለዎም ብነፃ ምሂሮም ኣብቲ ናይ መምረቕታ ስነ ስርዓት ተረኺብና ኢና ዳሃሲስናዮ ብሓባር ንከታተሎም።
2: ኣብ ኣምላክ ጥበቦም ዝገለፁ ኣጋእዝተ ዓለም ስላሴ

0: ንሕና ኣብዚ ቤት ትምህርቲ ንምህሮ ዘለና ጠልፍን ኣጠላልፋን ቅዲ ክዳንን ኣብ ኩሉ ዝዓለመ ማለት እዩ ካብ ዝነእሰ ዕድመስ ካብቲ ክንዲ ዝዕድመ ዓመት ካብ 10 ዓመት ካብ 7 ዓመት ዝበፅሑ ሰባት ኣብዚ ቤት ትምህርቲ እዛ ኣሰልጢልና ኣለና ማለት እዩ። ብምንታይ በዚ ቅዲ ክዳን ዝተፈላለየ ዓይነት ቅዲ ክዳን ማለት እዩ ዘመናውን ባህላውን ቅዲ ክዳን ኣነዋርን ኣፀያፍን ዘይኮነ ንህዝቢ ኤርትራ ዘይብክል ክዳውንቲ ንዳሉ ኢና ዘለና ብከምኡ ከዓ ነቲ ህዝቢ ከዓ ኣብ ምስልጣን ንርከብ ኣለና ማለት እዩ።
1: ኣነ ንባዕለይ ቀድማ ቢለ ንባዕልቲ ቤት ኣብ ናይ ኣስኮላ ምሂር እየ ነይረ ካብ 14,000 ወዲኣ ማለት እዩ ንክትምሃር ሕጂ ምስ ናይ ጨርቃ ምስ ናይ ገለመልያ ምስ ኩሉ ኣብዚ ግን ብነፃ ኢና ንምሃር ምስትኽኡ ትሪኦ ኣለኻስ ኣዝዩ ክምስገኑ ዝግብኦም እዩ ማለት እዩ ንዓቶም። ምክንያቱ ካብ ዝተፈላለዩ ቦታታት ኢና መፂና ክሳብ ካብ ደቀ መሓረ ካብ መንደፈራ ካብ ዓዲ ኣቤቶ ካብ ዓዲ ሰግዶ እምባድርሆ ከባቢ ካብ ዞባ ማእከል ወፃእስ ብዙሓት እውን ኣለዉና ማለት እዩ ኩላህና ተኣኻኺብና ከዓኒ ከባቢ 200 ዝተምሃሮ ኣለና ማለት እዩ። ስለዚ ትውፅኢት ኣዝዩ ብጣዕሚ ፅቡቅ ነቶም መምሃራን ከዓ ዕድመን ጥዕናን ይሃብኩም ኢልና ከመስግኖም ይደሊ ማለት እዩ።
2: ኣነ ድሌት ነርኒ ከምዚ ዓይነት ትምህርቲ ምስ ሰማዕኩ ምስ ረእኽዋ እዛ ኩነታት ከዓኒ እዛ ትምህርቲ ከምዚኣ ተጀሚራላ ምስ ሰማዕኩ ከዓ ተሓጒሰ ብታሽሙ ማለት እዩ ከምዚ ብውሽጢ ቃምሽ ደሊካ ተኣተወሎ ስራሕ ደልያ በቃ ኣተያ ፅቡቅ ከዓ ኣምላኽ ይመስገን ከዓኒ ኣብዛ መዓልቲ እዚኣኸመውን በፂሕና በቂዕና ማለት እዩ።
3: ትምህርቲ ቅዲ ክዳን ንክትምሃር ቀሊል ዋጋ ኣይኮነን ሰሓጥጥ ምስ ድልየቶም እናሃለው ብሰንኪ ዋሕደ ገንዘብ ከይተምሃሩ መይኦም ኣብ ሕልሚ ጥራይ ኣቐሚጦሞ ዝነበሩ ዲዛይነራት ሎሚ ብሳላቲ ዝተፈጥረሎም ዕድል ኣብ ግብሪ ክርእይዎ ብምብቅዖም ሓጎሶም መወዳእታ የብሎን። እቶም ነዚ ክውን ዝገብሩ መምሃራን እውን ሕልሚ ብዙሓት ክውን ብምግባሮም ዝፈጥረሎም ዕግበት ልዕሉ እዩ።
4: ሕጂ ኣብቲ ዓይነት ትምህርቲ መጀመርታ ኣብቲ ቅዲ ክዳን ካብ ቦዲ ኢልካ ትጅምር ቦዲ ኢልካ ተጀሚርካ ክሳብ መወዳእታ ድማ ጋውን ወይ ከዓ ባድላ ዝብል ዘመናዊ ሰፋፍያ ጋውን ዝበሃልካ ኣቦታትና ካህናት ዝለብስዎ ልብሲ ከዓ እቶም መምሃራን ከዓ እግዚኣብሔር ይሃቦም ናይ ብሓቂ ንዓና ተፀሚሞም ኣብቲ ትርፊ ሰዓቶም ኣብቲ ዘለዎም ግዜ እንዳሓተትናዮም ከዓ ብትግሃትን ነዚ 10 ወርሒ እዚ ተማሂርና ማለት እዩ። ስለዚ እቲ ተምሃርናዮ ኣብ ፍረ ከዓ ከምዚ ትርእይዎ ዘለኹም ከዓ ናብዚ ዓውደ ርኢ እዚ ኣብፅሒና ማለት እዩ። ስለዚ እቲ ትምህርቲ ብፕራክቲካልን ብቴዎርን ነይሩ ክብል ፈቱ
1: ጥልፍን ኣጠላልፋን ቅዲ ክዳንን ማለት እዩ። ሕጂ ካብቲ ተምሃርኩ ኣነ ኩሉ ካብ መጀመርታ ክሳብ መወዳእታ ብምሉእ እቲ ትምህርቲ ወሲድዮ ስለ ዘለኹ ኩሉ ከዓ ብቑዑ ኮይነ ብመንገዲ መምህረ ይረኪብዮ ስለ ዘለኹ ኣዝዩ ሕጉስ እየ ማለት እዩ።
5: እቲ ጥልፍን ኣጠላልፋን ከምኡውን ኣብ ሃገርካ ክተዘውትሮም ዝግባኣካ ዓይነት ክዳውንቲ ምስ ባህልኻ ዝኸይድ ምስ እምነትካ ዝኸይድ ካብ ሃገራት ወፂኦም ክዳውንትካ ካልእ

0: ደንደይኮነ ባዕልኻ ደቅኻ ነብስሃንኪ ኢልካ ክትክደኑ ከም ትኽእል እዮም ሂሮምና ንሰርሕ ዘለናን ማለት እዩ።
1: ሕብረተሰብ ኤርትራ ኣህላ እኳ ሕብረ ብዙሕ ኣለባብሳ ዝውነን ይኹን ምስፋን ዝፈቱ ሕብረተሰብ ብምዃኑ ግን እዚ ከም ናይ ሓባር ጽባቐ ክንርዮ ንኽእል። ኣብዚ ህዝቢ ዓለም ኣካላቱ ንፀሓይ ንፋስን እናሃበሉ ዝኸየድ ዘሎ ግዜ ካብ ፅፍሪ እግራ ክሳብ ፀጉሪ ርእሳ ብግሩም ጽባቐ ተሸፊና ትርእያ እንኳጓል ናይዚ ሕብረተሰብና እያ። ኣብ ውሑዳት ከምዝኸማና እውን ኣይሰኣነን። ስለዚ ነዚ ኣፅያፍ ትርኢት ዘይብሉ ቅዲ ክዳን ሕብረተሰብና ብተፈታዊ ቅዲ ንምስርሑ ድማዮም እዞም መምሃራን ስልጠና ሂቦም።
2: ናይ ስፌት ሓደሸት ይኮና ካብ ጥንቲ ጥቅምቲ ህዝቢት ኣነበሩን ኣፀያፍን ኣላብሳ ኣይነበሮን ኣይፀንሑን ኣይከልዎን ይከዓ ማለት ስለዚ ሰላባሃትና ብሓጓትና ንፀናሐና ይ ማለት 30 ሚእታዊት ህዝቢት ሳርቶ እዩ ሰፋ እዩ ንቡ ኣብ 6ዮም ዝባሃት መንክድ መን ሰፈየሉ ዘልካ ነ እቲ በዕሉ ዘጉ ናቱ ልበሎ ዩ ሰፈየሉ ማለት ንሕና ካብ ዝበጊስ እዚ ንከይበርስን ከይጠፍእን ናብቶም ውሉድና ክነሰሃግሮም ንክ ኣለና ዝብል ሓሳብ እዩ ማለት
3: ንሃይማኖታውን ባህላውን ናይ ኤርትራ ዘይትንከፍ መሰል ወለዲ ዝሕሉ ኣብነት እንታይ ጀሚርና ዘለና ና ጓል ንሰይቲ ይኹን ወ ተባዕታይ ብ4ተ ነገር ኢካ ትሕዞም እንታይ ና ኢልና ኣደያ ጓልካ እያ ሰበይትካ እያ ሓፍትካ እያ ንመን ኢኻ ቅላዕ ትኸድና መሪፅካ ክደን ቅላዕ ክዳን ምክዳን ኣይፍቀድን እዩ ካብ ጫፍ ክሳዳ ክሳብ ጫፍ እግራ ክትክደን ከም ዘለዋ ቅዱብ ዝኾነ ኣካላድና ተኸይድና ክትከይድ ከም ዘለዋ ነዚ ዝብል ዕላማ ሒዝና ኢና ተበጊስና ዘለና ኣብቲ ዝግባእ ክነብፅሖ ከዓ ሰብ ዓብ ተስፋ ኢና ማለት እዩ።
1: ኣብ ቅዲ ክዳን ዝነዓቐት ጨርቂ የልቦን ንዘለካ ፀባቢእካ ምስ ነብስኻ ዝኸይድ ልብሲ ከተዳሉ ኣይትፅገምን። ስምረት መርፍእን ፈትልን ጥራይኻ ክትሕሉ ዘለካ ተበላሕቲ ምዃን ድማ ካብ ቀንዲ ጠለብ ዲዛይነራት እዩ። ካብ መፀፍ ዓራትን ክቡርታን ከይትረፈ መዓልታዊ ክንክደኖ ንኽእል ክዳን ምስራሕ ከም ዝከኣል ኣብ መመረቕታብ ዝነበሩ ልብስታት ክንርዳእ ንኽእል።
4: እቲ ትምህርቲ ዕላሙኡ እንታይ እዩ? ንሕድሕድና እንድሕር ተሓጋጊዝና ወላ ሓደ ዝፅገም ሰብ የለን። ምክንያቱ ኩሉ ሰብ ውሽጡ ፀጋታት መሊ ዩ ሎ እቲ ፀጋታት ከመይ ገይሩ ኣብ መሬት ወሪዱ ይረአ ፀጋታትካ ክሳብ ኣብ መሬት ዘውረድካ ይከዓ ሕማቅ ዝበሃል ስራሕ ሲ የለን። ተመስገን ኣምላኽ እዚ ኩሉ ስራሕ ዝርኢና ምክንያቱ 10 ወርሒ ኢና ተማሂርና ሞ እዚ ስራሕ ዘቕሪብና ክበሃል ከሎ እውን ከይእመን ክኣል እዩ። እዞም መምሃራን እዚኦም ግን ለይትን ቀትርን ዋላ ኣብቲ ናብራኦም ከማነይ እዚ ሕሸኒ ከይበሉ ናይ ምሳሕ ሰዓታት ድዩ ናይ ዕረፍቲ ሰዓታት ሰዊኦም ብዘረድኡና መልክዕ ኢና ናብዚ በፂሕና ዘለና።

0: ወላዲ መርፍእን ፈትልን ቀሪቡ ምስ ክዳውንቲ ሓኾት ክብል ዝርዮ ዝነበረ እሞ ዘይሰረፀ ውሉዱ ሎሚ ተማሂሩ ውፅኢት ውሉዱ ኣብ መናድቕ መመረቕታ ናይ ዝማዕቲ ክርዮ ከሎ ዝስማዕ ሓጎስ ወሰን የብሎን ብሩህ መጻኢ እናቋመተ ድማ ንኸፈት ዕድል የመስግን
1: ሳይክል ገይራ ንጎንጎያ ትመፅእ ሳይክል መፅኣ ነዝህረዚ ምስ ረእኹ ግን ኣዘይ ተሓጊሰ ንኻማይ ፅብፅበትን ፅቡቕ ካ ሒዛቶ
2: ኣብዚ ሕጂ እዋን ክንደይ ሰብ ክንደይ ገንዘብ ኣውፅኡ ክንደይ ከፊ ኢሉ ኢዱ ምሃሮ ዘሎ ንሕና ብነፃ ብምርካብ ናብዚ ዕድል እዚ ዝረኸብናዮ እዚ ብጣዕሚ ኣነ ከመዝጎም ሓልፍሰ ኣይደለን እየ መምሃራናይ በዓል ኣብርሂሞ ኤማ ከምኡውን ያሬድ ካልእ ዝተሓባበሩና ኣቕሽቲ ናይዚ ቤት ትምህርቲ ክንምሃር ኣብዚ ዘፍቀዱልና ከዓኒ ብጣዕሚ በቃ ኣብዚ ደረጃ ንኸንበፅሕ ዝሓገዙና ሲ እታቶም እዮም ከመስግኖም ከ ኣይደሊ ማለት እዩ በዚ ኣጋጣሚ

0: እዞም ኣምሃራን ብዙሕ ግዜ መነፃ ትምህርቲ ከም ዝህቡ ዝግለጽ ኮይኑ ሕጂ እውን ከም መቐፀልታ ናይቲ ኣብዚ ቤተ ክርስትያን ዝሃብዎ ስልጠና ኣብ መሳጊድን ካልእን ተረኺቦም ነዚ ሞያ ክወስዱ ዝደልዩ ክምህሩ ምዃኖም እዮም ዝገልጾም። ጥበብኩም የብዛሕዩ ቃልናዮም
1: ሕና እንታይ ቤት ዕላማና ቅንዲ ዝኾነ ይኹን ሰብ ሰብ ምዃኑ ክቡር እዩ ማለት እዩ። በዚ ምክንያት ድማ ክምሃር ንዝደሊ ካብቲ ንሕና ንሓስቦ ዘሎ እዱብ ኣካይዳ ባህላውን ዘመናውን ኣካዳድና ኮይኑ ግን ዝተኣደበ ስርዓት ዘለዎን ኣካዳድና ንድሕር ኮይኑ ንዝኾነ ሰብ ክንምህር ድለዋት ኢና። ኣብ ምድላዋት እውን ንርከብ ኣለና ማለት እዩ። ብዙሕ ዝሓተትናዮምን ንብዙሓት ድማ ክንምህሮም ጥለብ ዘቕረብና ኣሎምን ዘማሓፀናዮምን ኣለውና ማለት እዩ።
2: ንሕና ክሳብ ብሂወ ዘለና ማለት ኣነ ከም ኣብርሃም ምስ ኣማኒኤል ሓውና ማለት እዩ ዕላማ እንታይ መስከ ኣብ ሽዱሽተ እዮም ዝባሃት እናዘርከኑ ምህር መደብ ኣለኒ ሓደ ከምኡውን ምስ ዞም ናይ ኣእምራውን ፅጉማት ዳውን ስንድሮም ዶም ንዖም ከዓ ምስኦም ውዕል ጌርና ኣለና። ንዖም ከዓ ብነፃ ንክንምህሮም እነ መደብ ጌርና ኣለና ማለት እዩ። ብተወሳኺ ከዓ ኣብ ዝሓጠረ ጥራሕ ኮነስ ንሕና ኣብርታ ምስልምናን ክርስትናን እምነት ኣለና ንክልተ ማእኸል ክኸውን ክእል ድማ ንዝመፅ ሕዚ ምስ ሸክ መሓመድ ዝበሃል መሓመድ ዓጣ ኣብ ኣዛናይ ናይ እንዳ ገዛ ብርሃኑ መደብ ጌርና ኣብ መስጊድ ጃምዕ ንክንምህር መደብ ኣለና ማለት እዩ። ኣብ መረዳእ ንርከብ ኣለና ማለት እዩ። ዕላማ እንታይ ዚ ከም ዜጋ ንኩሉ ሰብ መዓል ይድብፅሓካ ዜጋ ማለት እዩ ክሳይ ከይፈ ለካ ማለት እዩ ንኩሉ ማዕ ክትፈልጦም ክተፈጥኹም ካ ክፈጥ ኣሎ ማለት እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ካብ ሎም ሰንበት ጀሚራ ሓዳስ ተኸታታሊት ፊልም ገፅታ ብቐፃሊ ክትቀርብ እያ። ንሎሚ ድማ ቀዳማይ ክፋላ ስዕቡ ክቐርበልና እዩ። ብሓባር ንከታተል።

0: ክነሉ ዓለየና ግድሚ
1: ስስ
0: ኣነ ለ ወላይ ትብል
1: ንኪ ኮይ ለሚኬሽኩ ዶስ ኣብታ ውሽጢ ድገደፍኬን ለላ ኣሕመትን ኣለዋ ኮይነ ኣይፍለጥኒ እዩ

0: Já dá tá ruim então onde? Ó, olha lá. Ó, olha lá. Olha lá. Oh, vedi. Sono scò. Allo?
1: Salam di.
0: Anni ste che kip kenu ber khayta bik setani.
1: Wa.
0: Hakki.
1: Per stand ana mit kayt.
0: Wa. Sab tafiat ni le police ka ber khayta hasiyo.
1: Azara mughanu di. Tsayki. Dharka magana nkon kan ba bzuh kaman zaydon go.
0: Bdon go ay sidon gi khaba mahazichi. ግን እንታይ መስኽ እንደኾንክን
1: እምበርከ
0: ኣልተጥኾ ገዲካ ፅርግ
1: ኣንተስኻ ኮይ ትገድ ምድንጓይ ኮ ሓቂ ዘረባ ዶንጌ እንዴ ግን ኣነ ኮንኩንቲ ምክንያት ብሰንኪ ማይክ
0: ወይ እንታይ ድገበረክ ማይክ ወደ ሓቂ ደ ይዛረብ ክገርመካ ቅልጢፈ እንደ ወፅ ግን ኣብ መንገዲ ጨና ረሲዐ ገዛ ተመሊሰ ኣብኡ ከለኩካ ኣዝማልቶ ዮም ዘክዳነይ ማቻይ ገበረት እንተሃዊኸ ስለ ዝወፃ ኣብኡ ከለኩንዓንክኣርን ጨጉረካ ብዝተረ ኣኳስ ክስታይ ኮይናት ንክኣር ያለ በዛ ዓይነይ ኩሕለይ ክስታይ ኮይ ከማ ተበል ክስተይ ክትኾኒ ግን ስ ሓቂ ክነግረክ እተን ክፉኣት መልክዐን ጉድል ዝበለ ዋልድ ብኩሕሊ ዝፅብቓ እንተ ደንጎያኻ ብኩሕሊ ሜክኣፕ ክገብራ ግዜ እንተበልዓስ ወላሓንቲ ንስኽ ፅብቕቲ ኢኺ እንታይ ጎደል ክኢ ከምኡ ጌርክ ግዜ ትበለ
1: ስለቲ ንኣደኻ ይቕኒለይ ሞ መጀመርታ እቲ ምክንያት ግን ተጋጊሓለካሱ ይኮነነ ደንጎና ክተለጥ
0: እንታይ ዳ
1: ምሽ ሓደ ግዜ ብዛዕባ ማይ ክዕለካ ነር ትክሮ ትኾንካ
0: ብዛዕባ ማይክ
1: እዋ
0: ብዛዕባ ማይክ ድኣ እንታይ
1: ኣይ ዘክርካዮ ከማን ከምዚ ዱካን ናይ ኣቑሑ ገዛን ካልእ ከውፅእ ሓሲቡ ሎ ገለ የለካ ነይሮ ምሽ ተወዲኣ ኣብዛ ሰሙን እዚኣ ክትክፈት እያ ስለዚ ንዓይ ከዓ ናይ ስተሽነር ናይ ፀሬትን ካልእ ንብረት ገዛ ዘ ንኾነ ክብል ፀኒሐ
0: እዚኣ ሓጎስ እንዲያ ሓጎሰና ገ ዓይነት ሞ ተወዲኣ ጅዳ
1: ተወዲኣብከምዝተ
0: ደንጎ ፀገማ ኣይኮነ ድሕሪ ሕጂ ድኣ ሰጢልካ ስራሕካ ጥራያ ማለት እዩ
1: ኮሚታት ሕጂ ድኣ ሰብ ስራሕ ኮይነ ፈልጥ ንስቂኢልካ ኣይኮነ
0: ግን እዚ ትምህርትካ ምእታዊ እዩ ምስ ትምህርቲ ዳ ከመይ ክትገብር ኢኹም
1: ፀገም ኣለዎ ከምዚ ጥዕሚ ንገብሮ ከምቲ ቅድሚ ሕጂ ትረክበኒ ዝነበርካ ኣብ ደስ ዝበለካ ደደው ኢልካ ትረክበኒ ዝነበርካ ግን ከምኡ የለን ክትፈለጥ እንተደው ኢልካ ትቕብል ኣቢለ ሄሎ ሄኒ ሕጂ ሲ ስራሕ እዩ ዘለኒ ኣይጥዕመኒ እኒ ክትበሃል ምኳን ካ
0: ይፍለ ፅቡቅ ከማ ክትገብር ከለካ ኣነ መዓልቲ ስእኒ ትፈልጥኒ ኢኺ ከምስ ድለይ ኣድላይ ክኸይድ ክእል ድውል ኣቢለ ሃሎ ኣበይ ኣለኺ ከምዚ ዝኮይነ ኣለኹ ጠንጥንዮ ግብ ካኣለካ ቀላም ከ
1: ቲ መይክት እንኮብላሊ ኣነ ዝብለካ እየ ዝነግረካ ዘለኹ ዳሓርካ ኮን ኢልካ ዝጠለምካ ንዶ ሄዱካ ኮይኑ
0: ወይ ስ ዘረባ ክትፈት ወይ ከይኣዘዝ ንክሳብ ሕጂ ሃፍተይ

0: ናብ እየ ኸይዱ? ሄኖክ! ሄኖክ የለኒ ማሙ። ሄኖክ ናብ ኸይዱ።
1: ወፂ መስለኒ።
0: መስለኒ? ከነገረክ እዩ ኻ ኸይዱ? ከምዚ ኢልካ ኣለኽ እናርኣየክ ኸይዱ?
1: ዳሓን ዳሓን ዳሓን ያቺ ትሸቕሉ ዛጎሪ ዳሓን ዋነ
0: ተመሲሕሪኻ
1: ስካብ ክሳበለ በሊዕና ሕጂ ምስ ሄኖክ ተመሲሕና
0: ናይ ሓቂ
1: ሓቂ ተመሲሕና ዘበለ
0: ኣርበለ
1: ኣረሽ
2: ናይ ትማል ጉዳይ ዳ ክመይ ከደ ባልባል ደና
3: ነየ ናይ ጉዳይ ኢኻ
2: ተማሊ ሓደ ሰብ ዲዳ ደውለ እንታይ ክብሉ እየ ኣይፈጦን ኢኻ ኣድ ከይደ መለላልኪ ተሸርሽርኪ ዘለኒ ሞራለን ደገፍኒ ሂበደ ይሰደድኩም
3: እሞኸ
2: ስለዚ ሲ ብዛዕባ እንታይ እዩ ነርቲ ጉዳይ እቲ ሰብ ከንፈልጦን ኢና መወዳእትኡ ኸ እቲ ዝተላዕለ ነገር ወይ ትዝቁፀረኪ ነገር ተዓወት ኩሉ ዶ ፈለጠለኒ
3: ስቕልካ እዩ ካብቲ ናይ ቀደም ዝፍለ ይኮነ መጃኸኢለካ እዋ ኣተሓሰቦሞ ንጓላ መንገዲ ርእየ ያልካ ዶ ትምነየ ኢኻ ውደይ
2: ኣፍቂረክሎ ብዘይባ ክነብር ኣይክእልኒ ሓሚመ ኣለኹ መድሃኒት ኩነኒ ከማ ዳ ራሳ ጠለብ
3: ኣወዳዳሪካዊ ሓሊፉ እንታይ ሞ ስራሕ ኣለኩም እዩ ግን ዝገርመንስ እንታይ ሉጅ ሓቲት መሲልካ
2: ሄኖ ጋዓር ክክሊ
3: ዋ ከመይ ጌርካ ዳፈልካ
2: እዚ ዳ ማሙና ሞ ኣስበራ ሙሉእ ተውሬደላ ሕክያኒ ሞ
3: ሄኖ ከዓር ክክሊ እኳ ይበለን ድዩ ግን ሄኖክ እንታይ ክኢሉ ምሰዋጠረኒ ኣነ ከዓ ዓርከ ኢሉ እዮ እንታይ ደኣ ሞ ክገብር
2: ኣበይ ሞ ክረኽቦ
3: ኣቲ ሓንሳብ እንዶ ግዳይ ወዳእኹም ሽዑኡ ከምኡ ምስ በልኮ እንታይ ድገሩ መሲልካ ቻው ከይበለኒ ነዛቢል ክፍል ኣቢሉ ገዲፍኒ ከይድን
2: ንዓይ ከንታይ ደ ንድብሉኒ ብጣዕሚ እየ ከዓ ድለኛ እዩ ንድብሉኒ ኮ
3: ይ እንታይ ስለ ዝረኸብካ
2: ዕርክና መሰሎ
3: ካብ ዕርክነት ዝድልድል ሕውነት ኣለና ኢልካ ድሞ ትምል ሰሎ እዋ ኣነ ዝገርመኒሲ ንጓልሲ ርእያ ኣቢልካ በቃ ደጋዊ ክፋላ ማለት መልክዓ ገለጣ ርእያ ኣቢልካስ ኣይትፈልጣ ኣይትጥይቓ ጠባይ ኣይትፈልጦ መደባት ኣይትፈልጥ ብሓበሻ ስቕልካ ምፅኢካስ ንፍቕሪ ሕታት እዚ ሰብሲ ናይ ልቢ ዝርከቡ ነይሩ
2: ኣብ ልቢ ክርአል ክደልዮ ነገር ኣሎ ድ
3: ዘይተንብኮም ካንበር ሓድሽ ነገር ኣዳኣሚል ይኮዩ ዘለኹ

0: ኣሎ ሰብሪ
1: እምበር ዶ ርእስ ለካ ይንስኻ
0: ዳሕን
1: ባዕልካ ትፈልጥ ሕምምቲ ሰበይት ገዲፍካስ ናበይ ከድካ ቤንኸይ ትገድፎ ምሽለካ
0: ኣቲ ሰብሪ እንታኹን ከ ክምሳእኒ ፀኒሐ ድሓርካ ንብረት ከምፅእ ኢሎምካ ኣብዚ ከባቢ ከ ተንቀሳቂሱ ዘሎ
1: ካብ ማማስ ንብረት ዓበይካ እንተገደደ እንተገደደስ ትወፅ ከም ዘለካ ከማነት ነግራን
0: እንታ ሓፍተይ ቀዳማይ ደቂሳያ ነራ ካልይ ካልይ ካስ ቀልጢፋ ክምለስ እ ከይተሰአት ከላ ክምለስ ኢለ ኮባ ከለኹ ወፅእ
1: ኣንታ ከይትፀበል ተዛሪበ ኢሉ ድ
2: መድሃኒት ተዘይወሲዳ እንታ ከምትኸውንስ ትፈልጥ እንዲኻ ኣብ ጥቃ ከዘይ ትገድፎ
0: ይ እርደክሎ ድዩ ኣነዚ ቀልጢፋ ክምለስ ኢለ ወፅእ እ ሃይማ ድያ
1: ኣታ ጥዒት ሰበይት ከም ዝገደፍካስ ሓሚማ ድያ ካ ትብለኒ
0: እሞ ድሓንደ
1: ኣይፈለጥኩን መፅኻ ርያ ኣንጃ
0: ኣይቲ ወደ
3: ዳሓን
0: ቁርብ ማዘር ተፀሊእዋስ ኢላ ተሰብሪንካ ኣብቲዑ ማዓት ያ በጃኺ ክጨጡ

0: ዲፕሎማት መቼም ናይምንታይ ይቆፀራለን ይጠፋካን ኮ
1: ኣትምካ ከመይ እያ ንክርሳ ፈጣሪ ኮ ኩሉ ዘድልየኒ ነገር ይህብኒ እዩ ብዘይካ ውላድ ስለዚ ክርሳ ይክልኒ
0: ሎማዓንቲ ባውዳልኩም ክኸውን ብለናኹ
1: መን ኢልዋ ፈጣሪ ትፈልጥ ኢኸ ኩሉ ብሰዓቱ ከም ፍቓዱ ክኸውን እዩ ኣፍኮርስ ምሳ ከይድ ግባአኒ ነይሩ ግን
0: ገና ንስኻ ጎነቱ ዘይትብለኩ እዚ ፀገም ምስጋ ልሰብ ኮይኑ መውፃእ
1: ወደልዩሚኮ ፕሊዝ ዘረባ እዚያ ግደፍ እያ ዶክተር እንታይ ዝብለና ኩሉ ግዜ ልዕሊ ዓቕሚኻ ሓሳብን ጭቀትን መሊሱ ነዚ ጉዳይና ከጋድዶ እምበር መፍትሒ ከምዘይኮነ ኢሉ ዘኻኽረና ሶ ፕሊዝ ረ
0: ፈቴር እዮ ሞ ኣቕለይ ንፀይብ ምፅረኒ
1: እቲ ሚካለ ይርዳእኒ እዩ ግን ኩሉ ከም ፍቓዱ ኣብታ ዝደልያ ሰዓት ክበና እዩ ሕጂ ፕሊዝ ሪላክስ ቢ ሬዲ ሓራይ ቀየርቂ ቆፀራ ክያክለ ክቅሊፍካ ክዲ ዝኾነ ነገር ተሎካ ደውለይ ክፅበየኪ ሓራይ ሸሽኮ ቀየርኪ ደውለይ ሸሽኮ

0: ኣታ ሚ ልበርያ ፀኒያ
1: ድሓን ድያ
0: ኣነ ኣሚና ክልተ ግዜ መፅሲ ኢንካ
1: ሰብ ይፀዊዕዎ ሕጂ ይወፅ ኢሎም ወልከ
0: ሓሪቑ ስለነበረ ዝንትና ይብልኩም

0: Cosa del milenio. ኣበይ ዳ ፀኒሕካ? ክልተ ግዜ መፅስ ዩነካ
1: እወ ኣጋጣሚ ኣዲስ ኣክሰት ለወፅ
0: መቸም ናትካ ሻይ መወዳእታ ይብሉ ሰዓት 8 ሻይ፣ ሰዓት 10 ሻይ፣ ፋዱ ሻይ፣ ሰዓት 2 ሻይ፣ ሰዓት 4 ሻይ እንታይ ኣታ ወዳ ገዛካ ሒዝካ ትኸይድ?

0: ተዛብ ኳ ስራሕ ከ ወዲኻ ዶ
1: ናይ ንጎ ዲ ወዲእ ሰደ
0: ማይት ነገረኒ እንዲኻ ወይ ጠንቋላይ ኮይነ ስማዓካ ኣለኹ በዕለይ ክፈልጦ
1: ተህወክዳ ነራ የቕሬታ ክፅፅ መሰለትኒ
0: እንተዘይኮነትካ

0: ኾነ ቆፅራ ጠልም ከም ዝነበርካ ኣብ ግዜ እውን ደንጊኻ ከምዘይነበርካ ሞ ስራሕ ከም ዝተጓሰሰ ነገርኒ ኣነ ኮ ቆፅራ እንዳጠሎምኩ ወይ እንዳደንጎ ኮይኩንኩ ንዞም ኩሎም ዓማዊል ሒዘ እዩ
1: ደይ ንብረት ስለ ዝዋሃደ ናይ ተኣምና
0: ትንበል መቸ መምክንያታ ናትልካ ሒዝካዮ በር ቀረብ ዳ ሙሉእ ገይረ እንደ ሰይደካ ስምዓኒ ነዞም ምሳኻ ዘለዎ ከብብቕዓትን ብተመክሮን ፀብለ ስለትብሎ መሓለ ኢድን ስለ ዘለካ ሰይደካ ምር ዝፈትኻ ከይመስለካ ብከም ዝተለኸብደ ዘለካ ካይዳ እንተኮይኑ ግን መተካእታኻ ዝስእን ከይመስለካ
1: ተረዲእኒ
0: ነዚ ኩሉ ዝሰራሕካ እዩ ማዕሉ ፅቡቅካ ሕማካ ክዛረባይ ፀልኦ እንዲኻ ክንደይ ሰራሕተኛታት ርአ ሞ ከምኻ ገይረ ዝተዛረብክዎን መሕጎ ሰራሕተኛ ብፍፁም ኣጋጢምኒ ይፈልጥኒ
1: ሬታ ኣምና ድገም
0: እዚኣ ናይ መጨረሻ መጠንቀቕታ እያ ዓርክባ ኣባይልካ ሸለል ትብሎ ተለኻ ግን ብሓደ ኣለና ሰምዓነ ኣለኻ ድያ
1: ዎ ሰምዓካ ኣለኹ
0: ድሕረ ጂ ዛረበካኒ ክድሕጂ ስራሕካ ግበር

0: ስምዑ እስከ ርጋት ደውል ክላ ዛ ቆልዓ
1: ምድዋል ዳኣቦ ደውል ኣላ ቴሌፎና ግን ኣይተቕበልኒ ኣደላ ግና ብኣምሆይ ሕክምና ቆፀር ኣለኒ ትብል ነራ ኣው ደኣ ኸዳ ትኸውን
0: ኣነ ገሪ ምንዘሎ ሲ መዓልቲ መዓልቲ ሕክምና ምምላስ እንታይ ተቕብሎ እቲ ፀገም ከዓ ካብቲ ዳንደ ሰብኣይ መርከብ ከም ዘይኮነ ተሓቢሩ እዩ
1: እንታይ ሞ ክንብል ኢና እታ ቆልዓ እውን ብነብሳ ትሰምዑ ቆልዓ ኣይኮነት
0: ንስኹ ከዓ ሓመይከ ይኽርጋት ናይ ደይ ስራሕ
1: ዋ ኣነ ዳኣ ትሕደ ይገበርኩ
0: ጥሩዕ እንክተረዲ እያ

0: ክመደንጓም ዘይኮነስ ከመሓዛኣ ኮንኩ ክትቀርብያ ነርክ
1: ዘይፈቶምኩዶ ኮይነ ይትረፍያ ንዓኣ ስንዑ እውን ንገደፍ ኩሉ የብለይ
0: ንዑዳ እንታይ ድዮ
1: ነብስኻ ይትፍትዎ ኣፍቂረካ ኢላ ምሳኻ ተተቐመጠት ንዘይከውን ነገር ግዜኣን ዕድሚኣን ኣይትወድእ ኣላ መርቕ ካፋንዋ ኢደዮ
0: መስቆላ እንታይ በለክ
1: እሱ ዳ መቸም እዚ ንሓስቦ ዘለና ሓደ መዓልቲ ክኾነልና ምዃኑ ሳ ይጠራጠር ድዕ ከኣንበር ኢሉ ንክሓፈረ
0: መንቀሲቲ መዓልቲ ትኹን ደሪሱ ዳኣምን እንዳገ ኣሎ
1: በጃኹም ኢለኩም ትንበሎ ዋይ እታ ጓልና እውን ልቢ ገበረትን እምበር 6ሽ ዓመት ሙሉእ ደ ሰብኣይ ብዘይውላድ ሓቂፍካ ኮፍ ምባልሲ ቁሩብ ኮይሲ ቆራ ንዲ
0: ብኣርኣ ተስፋ ቆሪፀ ንዲ ብላ ዝኾነ ሰብ ኣንቲ ኣተ እዚኣ ብኻ ማይ ኮይና ኸዳ
1: እዚ ኸበን ክረኽቦ እምበር ካብዚ ኣላቶም መኺኖም ተሪፎም ምባል ደ ሓይሽ ዋሪድና ዋሪዳትና
0: ቀልጥፍ ዘለካ ድማ
1: የነኽሳለኹ ሓዉ ከመፅ

0: ሰሊና ከመይ ተቐቢላቶ?
1: ሰለተ ሓጉሳ ክትመርቱ ንዓና ከዓ እሞ ነዛ ትብለና ኣይጠፊእዋ ዘሎ
0: ሰሊ ሽኮር ደቢላት ለዩ ነረኒ ንክብሪኢል ካብዛ ሰሙን እዚኣ ትጅምሮ ከም ዘላ ከምስ ነገርካያ ሓጎሳ ምቁፃር እያ ሲናቱ
1: እንታይ ጌርና ኣላ መወሪድና ባሓር ከዓ ተገብርና ኣላ ጓል ሓውና ማለት ከጓልና ማለት
0: ወሱስ ፅበኣላ እዚ ዳፌራሚንታን ኤሌክትሮኒክስን ከ ሰብ ረኺበሉ ኢልካ ነርካ
1: ረኺበሉ ረኺበሉ ስወዳሊና ኸማ ኣጋጣሚ ፅቡቅ ዕድል ኮይኑ ኸማ ንሓደ ሰብ እየ ካር እየ እቲ ናብ ኮስሞቲክስ ግን ፌበን በዓል ይክሕዘ ኢላ
0: ፅቡቅ ንኣስደይ መውዓል እዩ ድኾነ
1: ህወታ ዳ ኣነ ከዓ ቐሲ ነብዚ ሓዳሽ ድኳነ ይውዕል
0: ላላ ኣነ ከዓ ካልእ ኤሌክትሮኒክስ ካልእቲ ክገብረላ ሓስብ ኣለኹ
1: ብጣዕሚ ፅቡቅ ዳኒ ኩሉ ግዜ ርእስና ንዕቤት ክሓስብ ዘለዎ
0: ርካ ኣለኸ ማይ ካሓ ነፃ ሽንቲ ዝበፀ
1: ሓቂ ካ ኣለኸ ማይ ካሓወ ሓዊ ክኮልሰካ የገና ርኢ ከ መዓልቲኻ ጥራይ ተፀብሕ

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚሙሎ ክቡራት ተኸታተልትና ብዘቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስ ሰኣላይ እሰይ ሽሻይ ብምዃን ናምሳኹም ፀኒሕና። ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ ምስ ተረፉ መደባት ኤሪቲቪ ኣገድፈኩም ብወገነይ ብሮምሸት

0: ናይ ቲቪ
1: ክልአ
0: ስብሓ ኣምዕል ናይ ፅጋዕ
1: ሰለስ
0: ባፅሓ ምለና ኣምዕል ዓፍየት
1: ኣርባ
0: ኣምዕል ይፋልግል ትምባክ
1: ሓመስ
0: ኣምዕል ክታበት
1: ስስ
0: ስስ ባፅሓ ምለና ፅናሕኒ ኣዩ ረከብክዋ ኣምዕል ኤድስ
1: ሰባ
0: ወላ ዮም ንዓይደህ ለና ኣምዕል ህያብ ደም
1: ኣላሁ ኣክበር ሰማን ምስትንክር
0: ሰማን
1: ምስትንክር ብላካ ኣነ በለይ ሓጀታት ኣምዕል ትምባክ ኣምዕል ፈንተው ግላ ካላስ እሊ በስ ዓደም ሽቁል ትል ሽቁል ሰኖ
0: እንታ ኣምዕል ትምባክ ትርአ ከለ ሸከሱ ለመረት ወላ ኣከ ትርአ ከለ ኣምዕል ናዮም ርኢካ መትፈርዖ ደም
1: ለከፈትለ
0: ደም ፋጭል ከፈ ትበልበል ስመይኒ ስመይኒ ነጃት እቲ ማለለ ህያብ ወለ ክለ ናይለ ደም ምንያትካ ትምሽ
2: እምራትካ ትምራት
0: ኣዮ ሓቆ ምንያትካ ጣይ ተሓገለውነ ንየት ኣለምና ንተ ይኮን ሸገሱ ንየት ኣለምና ንሕና
2: ውላድ ውላድ የለና እትወድልኩም ቅና ፀቡኩም ሓልፍ ኣላ ዓርቡ ንብኢላ እሎም ይንገይስ ዘሎ ከለብ ኣሎ ወለቱ የፋርሓሚ ትግቦ እንት ምኒናት ሓምቆ ቅናፀ ክነጦ በገሶ
0: ላላ ማዝ ክምሰሊ ይኮይማ እላ ኣምዕል ህያብ ናይ ደም ክምሰለም እምረት ከለ ነጃት ውብየለ ቤለዋ እብረደ ወርድዋንቱ ሕልቢ ወድራርየ ወብዕደ እንደትብሉ ትለነስ ኢሎ ንዲኮም ብሉ ይኮም ሓቅ ዋላ ረዳ ተለኪ ወለይ ረዳ ክዳና ያጊሕ ትላ ከተረድ
2: ካንትምብኩም ሊተ ተይበኩም ሚተ ለይተ ተይበኩም ደሚር እንሳንየት ሓፈለኩም የን ብሒለ ትግልተቦት የ ለቕነፆ በገሶት በገሶ
1: ኣመቶ እስግለ ትፈሃማና እምልሃይ ከብሪድግና ሓረየ ሕርየት ነፍስ ለትበሃለለይ ብሽሽ ኣር ኣመቶ እንትንኦ ስለ ገበይ ናይ ላ ፍህሞ ስሕታት ኣለይ ኣመቶ ስ ገበይ ስሕታት እንተ ነጃት እንተ ታሓሰ ፍሂማ
2: ሓልቶ ሎም ዓደም ፋም ኣለቦ ረሖም በስ ፋትያም ኣሎ ከማ እንቲ ትየልከ ላኪን ደሚሮም ኖ ዝግሉ ቀስቀሶ ንትሕና በስ ንጊስና እብኣማን ሸቕል ደሚርቱ ሎም ሄ ከም ቤሎም እቲ ሕመየት ይህሎ ውቲ ሓምደ ይህሎ እምኩም ዋልዳይትኩም እንታይ እንትም ሓኩ ኣበይኩም ደሚርኩም ይህለየኩም ኣዚ ሕና ኣርዋሓት ግና ድሕን ብጉሳም ኣለና
3: ቅነፅ ንሕልቢ
1: ንበገስ ትምበዓል በከሎ
4: ኣብ ዕያል ኣነ ቅድም ላኣሃይ በሰበት ኣና በስ እፈርህ ኣለኮ
5: ኣፊርኩም ፈርግ ሓተይ ትፍርሕ ኣበይ ትገቢኒ
4: ኣነ እሊ ደም እበርአካ መራ እፈርህ ምኑ ንተኣመራ ነብእካ ኣዘ ገለ ሓስላ ይቸ ምንገብ መስኡልየ ሸጠረእስካ ኣለበስ
5: መለ መስኡልት ቀደምላ ትረሸመርህልት ዲ ምን መስኡልትኪ ሓረየ ምትገብል ግዳ ሓንቲ ትፈርል ሓተይ ፍርህኒ ኣነ ግተኣምሪ ቀደምላ 20 ወቅት ደም ሃብኮ ሓበት ጋቢ ኣና ግ ሓተይ ይገኩ እንትመ ደም ሃብኪ እለ ትገብእ ኣለብኪኒ ሓረየ ግተኣምሪ ደም ሂበት ግልክየኒ ሰኒት መንፋዓት ብድቡ
4: ያሞ መንፋዓት ክተሃለ ዲቡ ኣብ ዕያል ደምተሓለብ ዲ መርገማ ሕለየት ላኪን ስምዓና ኣብ ዕያል ሓርቸ ጅውከት ወነጃት ዲቡ ህለያ ትበ
5: ህለያ ዮም ኣምበል ሓግል ደሚር ወብዓፍየት መስኪን ላቱ ኩሉ ዘላ ኣርዋሕ ብትወለ ንከስክስ ኣግልህብ ገይስ ኣሎ እንተ ምንታ ሓምቀ
4: ስማቕላተ ሓምቀት ኣነ ላኪን ፈርሃት ብድብ የ ነፈስታ ይኮን ሕሻካ ወሓረ ኣብ ዕያል ኩሉ ኣዳም ከምሰለየካ ይትንስኡኒ ኣዳም ለልኣምር ወላ ይልኣምር ወሓጥር ወፈራሕ ከመላህ የ ኣምር
5: ኣማንኪ ዩ ኣማንኪቱ ዮም ለይሃባ ፈጅር ለህይብ ሂበት ደም ሂየ ክል ወቀት ሃለየት እዘ ኣነ ሰልማ ኣብል ኣንፋር ለዉ ምፃና ባይላሚ ዕሎ እሎም ግሊጊስቱ እንቲ እንዳሓለፍኪ ምስሊ ዓመቸ ጅውከት ወነጃ ፀኒሒ ንግዓርየ ከየቱ
4: ሰኒ ወደይካ በስ ኣመትርሕካ ወደግስ
5: መርሓባ ሰለሚ
4: የለ መርሓባ

ሓይሳት ምተቕብለት ቴሌቭዥን ኤርትርያ ቀዝሪ ሰላመት ናትከበተ ዲበ ምብል እግልዮም ለዳል ኣኽባር ለሰዓት ኣቀርብልኩም ስሌማን መሓመድ ሳዕደና ካእዚ ብዓበያ ርእሱ ግልብደር ኣንፋር ዲፕሎማሲ ምጅተማ ኣብ ወፋት ምሕር ቤት ሰይዳ ኣዳነሽ በርሀ እግል ሓይስ ርእሲ እስያስ ኣፈወርቂ ወዓይለቱ ዓዘው መድረሰት ፈኒየት ደቀ ምሓረ ደረሳሃ ኣድሓረ ዲበ ገሉ ንዋይ ዲበ ሰነት ሓለት ዓፍየት ክምሃላ ተሓበራ ኣሜሪካ እቲ እትሓድ ኦሮባ ተስዲር ጠቢዓታይ ጋዝ እግልቲ እዘምኖ ከም ቀድር ሓዘበት ጀምሁርየት ቻይና ወባንግላደሽ ዲ ብለት ፈናታ መጃል ብሕበር ግሊ ክደማ ኣተበቐያ ብሪጣንያ ጅምለት ወጠንያ እተያ ብሓደ 800 ከም ነቕሳ ተቓሪር ሓበሮ ተፋሲል ኣኽባር ዲበ ኤርትርያ ለመርከዞም ስፈራ ዋ ዲፕሎማሲይን ብወፋት ምሕር ቤት ሰይዳ ኣዳነሽ በርሀ እግል ሓይስ ርእሲ እስያስ ኣፈወርቂ ወዓይለቱ ኤማን ወሰብር ዝሃበኩም ቤለው ለኣንፋር ዲፕሎማሲ ሙጅተማ ዕሊ ላዕቤለው እዮም ቀደመ ዝህር እቲ ኣካን ሓዘን መስከን ዓኢለት ሓቆላ መፀውቱ እቲዮም 22 ጁን ዲብ ሰዓ ወሰቦዕ ሰነት ዕምራ ላእትወፈየት ምሕር ቤት ኣዳነሽ በርሀ ዓደት ቀብራ እቲዮም 24 ጁን ዲብ መቕበረት ጸሎት ተማት

ዲበ ገሉጅ ንዋይ ዲበ ሰኔት ሓለት ዓፍየት ክምሃላ ትሓበራ ኣሜሪካ ዲብ እትሓደሮ ባላት ወዲኡ ተስዲር ጠቢዓታይ ጋዜ ግልቲ ዘምኑ ከም ቀድር ሓፅራት

ኣብ ቀዳማይ መዓልቲ ናይ ዝውድድ ዝተሰርዐተ ነይሩ ደቂ ኣንስትዮ ተቀዳድምቲ ዘካየዶ ናይ ፅርግያ ከምኡውን ፓራሳይክሊን ውድድራት እዩ ነይሩ ኣብ ናይ ደቂ ኣንስትዮ ጁኒየር ኣብ ዝተካየደ ውድድር ተቀዳዳሚት ክለብ ዶብ ሄርሜላ ስምኦን ክትዕወትን ከላ እዛ ተቀዳዳሚት ንውድድር ኣብ ሰዓት 33.342 ኪሎ ሜትር እናረገፀት ብ2 ሰዓታትን 9 ደቃይቕን 34 ካይታትን ብዝኾነ ግዜ ክዛዝሞ ከላ ካልኦቲ ሲዶን ሃብቶን ካብ ስራይ ሳዋ ሳልሰይቲ ራሂል ዕቁባይ ካብ ክለብ ዓራክ ብምዃን ናብ ፖዲየም ደይበን በዚ መሰረት ሄርሜላ ስምኦን ካብ ክለብ ደቡብ ሻምፒዮን ብምዃና ተሸላሚት ወርቂ መዳልያን ኣብ ዝባናን ዓመት ሙሉእ ወድያታ ትፃወት ብባንዴራ ኤርትራ ዝወቀበት ማልያ ከምኡውን 6,000 ኣፋ ክሽለም ከላ ሲዶን ሃብቶም ቡር መዳልያን 4,000 ኣፋን ራሂል ዕቁባይካ ናሓስ መዳልያን 3,000 ኣፋን ረኺበን ኣብ ናይ ኤሊትን ትሕቲ 23 ዓመትን ኣብ ዝተካየደ ውድድር ዘን ተቀዳድምቲ 102 ኪሎ ሜትር ዝርሕቀቱ ውድድር ከካየዳ ከልዋ ናይ ክለብ ደቡብ ሱዛና ፍሳያ ብመወዳእታ 6 ኪሎ ሜትር ብዝፈፀምታ ተራር መጥቃዕቲ ብዘይተቓጻጺ ዕውቲ ክትከውን ክኢላ እዛ ተቀዳዳሚት ኣብ ሰዓት 3772 ኪሎ ሜትር እናረገፀት ብ3 ሰዓታትን 18 ደቃይቕን 53 ካይታትን ንውድድራ ክትፍፅሞን ከላ ዓባይ ጉጅል ኣብ ዘካየቶ ቅፅበታ ውድድር ተቀዳዳሚት ክለብ ካንዮን ስራም ሞናሊዛ ኣርኣያ ክትረትዕን ከላ ናዶ ፀጋይ ካብ ደቡብ ሳሳይ ደረጃ ረኺባ በዚ መሰረት ሱዛን ፍሳየ ሻምፒዮን ኤርትራ ብምዃና ተሸላሚት ወርቂ መዳልያ ከምኡ ድማ ኣብ ዝባና ንዓመት ሙሉእ ወድያታ ትፃወት ብባንዴራ ኤርትራ ዝወቀበት ማልያን 10,000 ኣፋን ክሽለም ክላ ሞናሊዛ ተሸላሚት ቡር መዳልያን 6,000 ኣፋን ከምኡ ድማ ናርዶ ፀጋይ ተሸላሚት ናሓስ መዳልያን 4,000 ኣፋን ኮይነን ኣብ ናይ ትሕቲ 23 ዓመት ተቀዳዳሚት ክለብ ደቡብ ናርዶ ፀጋይ ሻምፒዮን ኤርትራ 2026 ብምዃን ተሸላሚት ወርቂ መዳልያ ከምኡ ድማ ኣብ ዝባና ንዓመት ሙሉእ ወድያታ ትፃወት ብባንዴራ ኤርትራ ዝወቀበት ማልያን 6,000 ኣፋን ክሽለም ክላ ሮምና ጉዑሽ ካብ ክለብ ደንደን ተሸላሚት ቡር መዳልያን 4,000 ኣፋን ሳልሰይቲ ቤትኤል ስቴፋኖስ ካብ ጋላ ነፍዒ ተሸላሚት ናሓስ መዳልያን 3,000 ኣፋን ኮይነን ሻምፒዮን ኤርትራ 2026 ሎሚ ዓርቢ ብናይ ውልቂ ናይ ግዜ ውድድር ማለት ክሮኖሜተር ቀፂሉ ውዕሉ ኣሎ ብዛዕባ ናይ ሎሚ ውዕሎ ድማ ምሸት ኣብ ዝቐርብ ፀብጻብ ተኸታተሉ

ግጥማት ዋንጫ ዓለም 2026 ማል ሓሙስን ሎሚ ሮብዕ ኣብ ሰዓታት ንጎን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ። ኣባላት ሓምሻይ ምድብ ዝኾነ ሃገራዊ ጋንታታት ኤኳዶርን ጀርመንን ዘካየዶ ፆታ እቲ ዝለዓለ ቀልቦ ናይ ትማል ምሸት ግጥሚ ነይሩ። ኣብ ናይ ቅድሚ ዕረፍቲ ፆታ ፈለማ ጀርመን ኣብ ካልእቲ ደብ መገዲ ሊሮይ ሳነ ኣብ ቢላ ቅልጥቲ ሸቶ ብምዝጋብ መሪሕነት ናይቲ ግጥም ክትሕዝ ከላ ድሕሪ 7 ደቃይቕ ናይዛ ሸቶ ኤኳዶር ኣብ ታሽዒቲ ደብ መገዲ ኣንጉሎ ብዝረኸበታ ሸቶ ተመዓራርያ። ብድሕሪ እዚ ግን ዝተወሰኸ ሸቶ ኣይነበረን፣ ዕረፍቲ ሓደ ብሓደ ተፈላለየን። ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ኤኳዶር ንድኹ መስመር ምክልኻል ጀርመን ብመምዝማዝ ኣብ መበል 77 ደ ካብ ጎንዛሎ ፕላታ ብዝረኸታ ሸቶ 2-1 ብምዕዋት ንጀርመን ሓደጋ ወዲቓ ናብ ዝቕፅል ናይ ምድብ 32 ፆታ ምስጋር ኣፍሊጦም። ኣብዛ ፆታ ናይ ኤኳዶር ኔልሰን ኣንጉሎ ይብል ተፃታይ ተባሂሉ ተሰይሞም። ኤኳዶር ኣብ ናይ ምድብ 32 ኣንጻር እንግሊዝ ክትራኸብ እያ። ኣባላት ናይ ዝምድብ ዝኾነ ሃገራዊ ጋንታታት ኩራሳኦ ናይ ቨርኮስትን እውን ናይ መወዳእ

እታ ናይ ምድብ ፀወታን ኣካይደን እየን ኣብ ናይ ቅድሚ ዕረፍቲ ፀወታ ቨርኮስ ኣብ 7 ደቂ ካብ ኒኮላስ ፐፐብ ዝረኸብታ ሸቶ መሪሕነን ናይ ዝግጥም ብምሓዝ ንዕረፍቲ ከተምርሕን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ፐፐ ኣብ መበል 4 ደቂ ካልእ ሸቶ ብምውሳኹ ኣይቨርኮስ 2 ብባዶ ተዓዊታ ብምውፃእ ኣብ ታሪኻ ንፈለማ እዋን ናብ ናይ ውድኦ ካብ ምሕላፍ ፀወታ ሰጊራ ኒኮላስ ፐፐ ድማ ብሉፅ ተፃዋታይ ናይዛ ግጥም ዝተሰመ እዩ። ኣይቨርኮስ ኣብ ናይ ምድብ 32 ፀወታታት ሎሚ ሸት ካብ ዝራኸባ ፈረንሳ ወይ ኖርዌይ ምስ ተዓወተት እያ ክትራኸብ። ሎሚ ሰዓት 2 ለይቲ ግጥመ ዘካየዳ ኣብ ሻሻይ ምድብ ተደላዲለን ዝርከባ ሃገራውያን ጋንታታት እየን። ቱኒዝያ ኣንጻር ሆላንድ ኣብ ዘካየቶ ፀወታ 3-1 ክሰዓርን ክላ ኣብ ናይ ቅድሚ ዕረፍቲ ቱኒዝያዊ ሽኪሪ ኣብ ሳሴት ዶ ናብ ገዛ ልዳቱ ብዘመዝገባ ሸቶ ሆላንድ 1 ብባዶ ክትመርሕ ጀሚራ። ኣብ 7 ዶ ብሮቢ ካልእ ሸቶ ብምሳኹ ንሃገሩ 2 ባዶ መሪሓ ከተዕርፍ ኣኺሉ። ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ቱኒዝያ ኣብ መበል 54 ዶ ካብ ማስቱሪ ሸቶ ብምርካብ ኳነቲ ውፅኢት ተፀበት። ሆላንድ ኣብ መበል 62 ዶ ካብ ቫን ሄክ ሳልሲ ሸቶ ብምርካብ 3-1 ተዓዊታ ንምድባ መሪሓ ናብ ናይ ምድብ 32 ፀወታ ሓሊፋ። እዛ ሃገር ዝመፅእ ሰሉስ ኣንጻር ሞሮኮ እያ ክትፃወት። ኣባላት ዝምድብ ዝኾነ ሃገራውያን ጋንታታት ጃፓንን ሽወደንን ኣብ ዘካየዶ ፀወታ ነጥቢ ተማቂለን። ኣብ ናይ ቅድሚ ዕረፍቲ ፀወታ ሸቶ ዘይተረኣዮ ግጥም ከካየደ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ፈለማ ጃፓንናያ ኣብ መበል 56 ዶ ካብ ማየዳ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ። ሽወደን ኣብ መበል 62 ካብ ኤላንጋ ማዕረ ዝገረታ ሸቶ ብምርካባ ግን እቲ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሞ። ሰዓት 5 ወጋሕታት ዝተረኸባ ኣባላት 4 ምድብ ዝኾነ ሃገራውያን ጋንታታት እየን። ሓንቲ ካብ እንግርቲ ናይ ዝውድድር ዝኾነት ሕቡራት መንግስታት ኣሜሪካ ምስታ ኣብዚ ምድብ ብዘመዝገበቶ ትሑት ውፅኢት ምግላፋ ዘፍለጠ ቱርክያ ተራኺባ። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣሜሪካ ኣብ ሳሴት ዶ ካብ ትራስቲ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ቱርኪ ኣብ 10 ደቂ ናይ ትግጥም ካብ ኣርዳ ጉለር ናብ ፀወታ ዝመለሰታ ሸቶ ብምርካብ ተመዓራርያ። ኣብ መበል 31 ደቂ ቱርኪ ካብ ያምላዝ መሪሕነት ዘተሓዘታ ሸቶ ብምርካብ ንዕረፍቲ 2-1 መሪሓ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣሜሪካ መበል 48 ደቂ ካብ ቤርሃልተር ዘመዓራርታ ሸቶ ብምርካብ ናብ ፀወታ ተመሊሳ። ምዱብ ግዜ ኣኺሉ ተወሰኽቲ ደቂቕ ምስተዋህበ ቱርኪ ኣብ መበል 98 ደቂ ካብ ኣይሃን መዕወቲ ሸቶ ብምርካብ ነቲ ግጥም 3-2 ተዓዊታ ብምውፃእ በኹሪ ዓወት ናይ ዋንጫ ዓለም 2026 ሰኒዳ ናብ ሃገራ ተፋንያ። ኣብዛ ፀወታ ናይ ቱርኪ ኣይሃን ይቡል ሰፃታይ ተባሂሉ ተሰይሞም። ኣሜሪካ ኣንጻር ቦዝኒያ ሄርዘጎቪና ኣብ ናይ ምድብ 32 ክትራኸብ እያ። ካልኦት ኣባላት ናይ ዝምድብ ዝኾና ፓራጓይን ኣውስትራልያን ዘካየዶ ግጥም ብዘይሸቶ ባዶ ባዶ ተዛዚሞም። ሎሚ ሸት ፀወታታት ዋንጫ ዓለም ብዝተፈላለዩ ግጥማት ቀፂሉ ከምስ እዩ። በዚ መሰረት ኣባላት ታሽዓ ምድብ ዝኾነ ሃገራውያን ጋንታታት ኖርዌይን ፈረንሳን ዘካየዱ ግጥም እቲ ዝለዓለ ኣርእስቲ ረኺቡ ዘሎ እዩ። እዘን ሃገራት ኣብ ናይ ምድብ 32 ምሕላፈን እኳ ኣረጋጊፀ እንትኾና መን ንምድባ መሪሓ ተሓልፍ ዝውስን ግጥም ከካይዳ ምዃንን በቲ ሓደ ኣብ ልዑል ዝኾነ ብቕዓት ብምህላውን ድማ በቲ ካልእ ዘካየዶ ፀወታ ልዑል ግምት ተዋሂቦ ኣሎ። ኣሰልጣን ሃገራዊት ጋንታ ፈረንሳ ዲዴር ዶሻምፕ ብምክንያት ሞት ወላዲቱ ኣብ ናይ ሎሚ ፀወታ ከምዘይህሉ ዝተረጋገፀ ክኸውን ተሓጋጋዚኡ ጋይ ስቴፋን ንፈረንሳ መሪሑ ክኣቱ እዩ። ተኸላኸሊ ፈረንሳ ዊልያም ሳሊባ ብዝፀሮ መጉዳእቲ ኣብ ናይ ሎሚ ሸት ፀወታ ኣይክህሉን እዩ። ኣብ ቦትኡ ግን ናይ ክሪስታል ፓላስ ተፃወታይ ማክሰን ላክሮስ እዩ ክስለፍ ምዃኑ ተፈሊጡ ዘሎ። ብወገን ኖርዌይ ተኸላኻሊኣ ጁልያን ራይሶን ብሰንኪ ዝሓለፈ ፀወታ ኣንጻር ሴኔጋል ዝፀሮ መጉዳእቲ ኣብ ናይ ሎሚ ግጥም ዘይስለፍ ብምዃኑ መስመር ምክልኻል ኖርዌይ ሃጓፍ ኣጋጢሞ ኣሎ። ካልእ ኣጥቃዕቲ ዘን ሃገራት ዝኾኑ ኪልያን ምባፐን ኤርሊን ሃላንድን ብማዕረ 4 ሸቶታት ንሊዮነል ሜሲ ዝስዕቦ ዘሎ ተፃወቶ ብምዃኖም ሎሚ ሸት ከቢድ ስራሕ ክዓሙ ትፅቢት ይግበር። ካልእ ናይ ዝምድብ ኣባላት ዝኾነ ሃገራውያን ጋንታታት ሴኔጋልን ኢራቅን እውን ክፃወት እያን። ዒራቅ ኣብ ናይ ሎሚ ዓመት ዋንጫ ዓለም ዝተቐበለቶም ብዙሒ ሸቶታት ምስንባታ እኳ ተረጋገፀት ሴኔጋል እውን ወላ እኳ 2 ግዜ ትሰዓር ስሑ ዝኾነ ናይ ምሕላፍ ዕድል ሒዛ ኣላ። ሓላው ልዳት ሴኔጋል ኤድዋርድ ምንዲ ኣንጻር ኖርዌይ እናተፃወቱ ክሎ ብዝፀሮ መጉዳእቲ ኣብ ናይ ሎሚ ሸት ግጥም ንክስለፍ ዘሎ ተኽሎ ትሑት ምዃኑ ይንገር። ሞሪ ድያው ድማ ኣብ ቦታ ምንዲ ክስለፍ ትፅኢት ይግበር። ሃገራዊት ጋንታ ዒራቅ ኣጥቃዕያ ኣይመን ሑሴን ካብ ዝቕኒ መጉዳእቲ ሓውዩ ክምለሳ ትፅበላ። እዚ ኣጥቃዒ ኣብ መኽፈቲ ፆታ ኣንጻር ፈረንሳ ድሕሪ ዘጋጠሞ መጉዳእት እዩ ክሳዕ ሎሚ ክስለፍ ዘይከኣለ። ኣብ ናይ ሎሚ ፀወታ ምስዘይርክብ ግን ኣሰልጣን ዒራቅ ግራሃም ኣርኖልድ ንዓሊ ኣልሓማዲ ኣብ ቦትኡ ከሰልፍ ትፅዊት ከም ዘሎ ግን ዝንገር ዘሎ ዜናታት የረድእ። ሰዓት 3 ወጋሕታ ኣባላት ሻምናይ ምድብ ዝኾና ኡራጋይ ኣንጻር እስጳኛ ከምኡ ድማ ኬፕ ቨርድ ኣንጻር ስዑድ ዓረብ ንክፃወታ መደብ ተሰሪዑለን ዘሎ ክኸውን ኣባላት ሻውዓይ ምድብ ዝኾነ ሃገራውያን ጋንታታት ግብፂ ኣንጻር ኢራን ከምኡ ድማ ኒውዚላንድ ኣንጻር ቤልጅም ሰዓት 6 ንጎ ክፃወታ እየን።
ዝቐበርኩም ተዓዘብቲ ንሎም ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝየ መስክም ዝተረፉ መደባት ኤርቲቪ ሓድጎኩም ብወገነ ይግን

0: ሓቆ ይረክቦው ምኖም ደላኮው ዶም ምኖም ደነስኦው እግላ ደም ላስሓዚ ነፈር ረሂቦ ባሕለቱ ዲባ ልወዶ መርመራ ሃላ ባንክ ደም ዝገብእ መርመራታት ሃላ እቲ ባንክ ደም ዝገብእ መርመራታት ናይ WHO ቃኑንቱ ኩሉ ዝትበርዓ ደም ባንክ ደም ገልእተ ይለብል መሰለን ባንክ ደም ኤርትራ ኣብ ክል ሃላ ግልና ሃተ ኣባይ እትልይ ኢላሃላ ባንክ ደም ናይናዱ እለ ካልኣይትየ ዞባጋሽ ባርካ ሃለየ ተግልና ባሮንቲ ህሌት እታ ባሮንቲ ህሌት ባንክ ደም እግላ ድዋራ ለሃላ ሆስፒታሌት እጉሉታት ነፋዕ ምስሎምታት ሸቀ መሰለን ተሰነይ ልህሌት ንእሽ ባንክ ደም እታ ሆስፒታል ህሌት እላ ባንክ ደም ምና ድዋራ ለለዉ ሸባቢን ዝብሎ ፀናሕና ናይ ደም እርመራ ንዲወደት ናይ ሎም ሸባቢን ዓይነት ደም ፋርዕ ደም ኩሉ ተኣምሮ ምስላ ኣብ ክቱብ ፀብጦ ኣታ ወቅትላ ኤ ፕላስ ኣስሓዝዮ ምገብእ ምኖም ኤ ፕላስ ዝገብኦው ነፈር እንደላኬት መትበርዓት ደም ደወደት እግላ ሕሙም ኣጊድ ግተይቦ ትቀድር እሊ ላሓተ ገበይ ዋድያሙ ሂለና ተባሃለቱ ላልዓበት ሀ ናይ WHO ቃኑን ኩሉ ለትበርዓ ደም እቲ ባንክ ደም እንተኣታ መርመራ እቲ ባንክ ደም እግሊደ ቡ ሙናሓር እሊ ደም እታ መሰለን ዓንሰባ ምንበ እብ ከረን ሓተ ናይ ዲስትሪብሽን ሰንተር ገብእ ፍሪጅ ዝሃላቱ ስኒ ዝገብኣ እቱ ግልፅናሕቦ መነ ናቕፋ ነፈር ሓቆ መፃ ደም ላስተሓዝዮ ምን ኣፍ ዓበት ነፈር ሓቆ መፃ ደም ላስተሓዝዮ ኦው ምን ሓጋዝ ዎ ባኩል ሃላ ርድ መፃ ምገብእ ደም ላስተሓዝዮ ዲቡ ደም ግልግፅናሕቦ እሊ ግልግባእ ባንከ ደም ዝሸቀየ ደም ኩሉ ደም እግለን እስራ ወስዕ ሆስፒታላት ላሃለያ እባ ቃኑናዩ እባ ክቱብናየን ደም ኩሉ ዲበን ወዛዕ ባሃለቶ እሊ ሰበት ከዓ እትሊ ወቅትሊ ኩሉ ደም ላስተሓዝዮ ነፈር ባንከ ደም እትሊ ይኮን ንመፅእ እታ ሆስፒታላት ትመፅእ እታ ሆስፒታላት ከመፃ ሆስፒታል ሃለ ሃኪም ማ ዓይነት ጅንስ ደም ላስተሓዝዮ እንደረኣያ ኣከር ምእኖም ባኩል ሃላ ባንከ ደም ምሽ ሰቀ መስለኪ ሰልፍ ንሕና ባፅዕ ንገይስ ባካል ሃላ ርድ ንገይስ ስክ ሓይሊ ባሕር ንበፅሕ ስክ ሓይሊ ኣየር ንበፅሕ ኩሉ ድዋር ኣልሃላ ኩሉ ተበርዓ ደም ወደ ኣኸር እሊ ተበርዓ ደም ዝወዳ ንሕና ወደ መርመራ ንዲወደና ውፅኢት ናዩ እግሊ ዞባ ንሀይቦ እሊ ዞባ ምስሊ ሆስፒታል ንገኣ ምስል ኩሉ ጅንስ ደም ንሪኦ እሊ ማሕበር ወለታውያን ለገስ ደም ብሎም ምስሎም እንደገኦ እሊ ደም እታ ኣካኖም ከምሃላ እታ ለስተሓዝየ ወቅት ምኖም እንደላኮ ምኖም ደም ዘነስኦ እግሊ ሓማይ ግልስደው እግሊ ሓማይ ደም ግልሂቦም እሊ እታ ሽቁልና ኣትያላሃላ ሽቁል ትባሃለቶ
1: እሊ ምንክልኣካን ለለተኣከብ ደም ግልመንቲ ለለታ የብልኦብ ደረጃት ምን ንሪኦ ከፎት
0: ኣብ ሰልፍ ግና ኣእምሮ ዝሃላ እግልና ደም እሊ ፍልሊ ዓሌት ሃይማኖት ብሄር ፆታ እዩ ይልብል ኣርባዕ
1: ጅንስ ደም
0: ኩሉ ይፈንተዋ እሊ ሙስሊም ትልበ ክርስትያን ትልበ ኩሉ ሓቲ ዓይነት ደም ትልሃላ ዓለም ሰበት ከዓ እሊ ደም ሊ እግልማ ንታይ ብሓቆ ቤልኪ ሰልፍ ኩሉ እሊ ደም ንሃይቦ እግል እማት እማት ለን ኣብ ሕርስ ስደህለያ ቀደም ሕርስ ደም ብዙሕ ገይሰን ሃለያ እቲ ወቅት ሕርስ ደም ብዙሕ ገይሰን ሃለያ ሓቆ ሕርስ ማ ደም ዝገይሰን ሃለ ሰልፍ ኩሉ እሊ ደም ዝተሃብ እግል ለንቱ ካልኣይት እግሎም መሽክለት ዝመፀቶም ትራፊክ
1: ግልግባ
0: ብቆት ገብእ ሓደጋ ትራፊክ ንብሎ ለትፈናታ ብቆት ዝሃላ እግሎሞ ንሃይቦም ዓመለት ዝወ ድማ ሃለዎ ውን ኩሉ ሀ እቲ ወቅት ኣዳም ኢልኣእምሮ ሰብ ግልኣእምሮ ለብትም እሎም ኣጀኒት ለትወለዶው ናይ ኣምዕላት ዝወዶው ብዙሕ ደም ነስኡም ሃሎ
1: ቀደም
0: ዕምር ግልግባእ ገብእ ኣብ ዕምር ወለዳም ግባእ ደም ነቅሶ ሂሞግሎቢን ናይ

መደምና ትራን ኣብ ስሙን እዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱን ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነኔን ኣድህቦና ዝሰሓቡ እሞ ንምልኡ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍራቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ዝኸርኩም ተዓዘብትና ክመይተምስ እዩ ሎሚ ዓርቢ 26 ሰነ ዝተዳለወ ሃገራውና ሃገራዊ ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብደ ንምክታልኩም ብክብርና ዓደምኩ ፍለማ ኣርስተ ዜና። ኣባላት ማሕበረሰብ ዲፕሎማሲን ፕረዚደንት እስያስን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም። ፈፃሚት ቦርድ ሃማድኤ ብስምራ መንፈቃዊ ግምጋም ስራሕ 226 ኣካይዳ። ቤት ትምህርቲ ቴክኒክ ደቂ መሓርብ 7 ዓውድታት ሙያ ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ። ኣብ ዜናታት ወፃኢ ኣሜሪካ ናብ ኤሮጳ ሕብረት ንእትልኾ ባህርያዊ ጋዝ ከተቋርፁ ከም እትኽእል ኣጠንቂቓ። ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ንምስራሕ ዝኽእል ናይ ምርድዳእ መዘከር ተፈራሪመን። ብሪጣንያ ኣብ ኤሮጳዊ ሕብረት ድሕሪ ምውፃአ ጃምላ ሃገራዊ እቶታ ብኣስታት 8 ሚታዊት ጎዲሉ። ዝርዝር ዜና። ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ብምኽንያት ዕረፍቲ ሓርበኛ ወይዘሮ ኣዳነሽ በርሀ ንክቡር ፕረዚደንት እስያስ ኣፈወርቅን መላእ ስድራ ቤትን ናይ ፅንዓት ይሃብኩም መግለፂታቶም ኣቕሪቦም። እቶም ኣባላት ማሕበረሰብ ዲፕሎማሲ ነዝገለፁ ሎሚ ኣብ ሰዓታት ቅድሚ ቀትሪ ናብ ቦታ ሓዘን መንበሪ ስድራ ቤት ኣብ ዝበፅሑሉ እዮም። ብ22 ሰነ ኣብ መበል 97 ዓመት ዕድሚኤን ካብ ዝዓለም ብሞት ዝተፈለያ ሓርበኛ ኣዳነሽ በርሀ ስነ ስርዓት ቀብረን ብ24 ሰነ ኣብ ምካነ መቓብር ጸሎት ተፈጺሙ።

0: ፈፃሚት ቦርድ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንፈቃዊ ገምጋም ስራሕ 2026 ናብ ዘካየደትሉ ኣብ ምሕያል ውዳበ ኣድማዕ ስራሕ ከም ተዓመ ተገንዚባ 24-25 ሰነ ብስመራ ኣብ ዝተካየደ ገምጋም ፕረዚደንት ሃማድዮ ወይዘሮ ተካስፋ ምካኤል ኣብ ምስባሕን ምድልዳልን ውዳቤታት ምሕያል ሙያዊ ስልጠናታት ምምልማል ወደብቲ ኣባላት ምብራኽ ፖለቲካዊ ንቕሓት ደቂ ኣንስትዮ ከምኡውን ምክያድ እዋናዊ ሰሚናራትን ኣስተምሮታትን ዘተባብዕ ስራሕ ከም ተዓመ ብምጥቃስ እዚ ምርኣያ ፃዕርን ተሳትፎን ኩሉ ኣካል ከም ዝኾነ ብሪሃ ሓለፍቲ ክፍልታትን ጨናፍርን ኣብ ዘቕረበኡ ፀብፀባት ጥዕና ኣደን ዕሸልን ንምውሓስ ብዝተካየደ ጎስጓሳት ኣብ ኩለን ዝባታ ተጠቃምነት መፀበይ ነፍሰ ፁራት ክብ ከም ዝበለ ኣብ ምውጋድ ሃሳይ ልምድታትን መሰላት ቆልዑን ድማ ዝናኣት ስራሕ ከም እትሰላሰለ ገሊፀን ብዘይካዚ ተራ መሻርክቲ ኣካላት ኣብ ምዕዋት መደባት ግደ ከም ዝነበሮ ክጥቀስን ከሎ ኣብ ምውዳብ ሓደስቲ ኣባላትን ምስፋሕ ጎስጓሳትን ከምኡውን ምዕባይ ግንዛቤ ብውህደት ክስራሕ ተዘትዩ ፈፃሚት ቦርድ ሃማድየ ብመወዳእታ ኣብ ዝቐረበ ፀብፀባት መንፅር ብልጫታቱን ድኻማቱን ብዕምቀት ድሕሪ ምዝታይ ኣብ መፃእን ዝለዓለ ውፅኢት ዓፀፋ ክስራሕ ብቕዓት ዘሎ ሙያዊ ዓቕሚ ሰብ ክምደብ ዓቕምን ኣፍልጦን ደቂ ኣንስትዮ ዘበርኽ ስልጠናታት ክሰፍሕ ናብ መንእስያት ዝቕንዕ መድባት ዋርሳ ድማ ክሕየል ዝብል ሓሳባት ኣቕሪቡ ቤት ትምህርቲ ቴክኒክ ደቂ ምሓረ ብ7ተ ዓውድታት ሙያ ን2ልተ ዓመት ዘምሃረቶም 144 ተምሃሮ ብሰርቲፊኬታ መሪቓ ወኪል ኤሪና ብስራት ተመስገን ዘዳልዎ ጸብጻብ ያሲን ሳልሕ ከቕርቦ እዩ
1: ቤት ትምህርቲ ቴክኒክ ደቂ ኣምሓረ ንክልተ ዓመት ብዓውድታት ኣውቶሜካኒክ ኤሌክትሪሲቲ ስራሓት ህንፃ ፅርበት ዕንፀይትን ሓፂንን ከምኡውን ኤሌክትሮኒክስን ስራሓት ሓፂንን ሰልጠኑ 144 ተምሃሮ ብ24 ሰነ ኣመሪቓ ኣብቲ መበል 22 ናይ ምምራቕ ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ውሃብ መሓመድ ዓሊ ኣብ ዘስምዖ ቃል ተመረቕቲ ብግብርን ክልሲ ሓሳብን ዝተዋሃቦም ትምህርቲ ብብቕዓት ከም ዝዛዘሙ ብምግላፅ ዝቐሰምዎ ፍልጠት ከም መንጠር ባይታ ከም ዘገልግሎም ተገንዚቦም ብስራሕን ንባብን ከማዕብልዎ ተላብዩም ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሙያውን ስልጠናታት ኣቶ ተስፋይ ስዩም በገኑ መንግስቲ ኣብ ፅላት ትምህርቲ ንዝገብሮ ዘሎ ገዚፍ ወፍሪ ብምጥቃስ መንእስያት ተምሃሮ ተራሒሎም ንዘሎ ዕድላት ብብቕዓት ክጥቀምሉ ኣዘኻኺሩ ኣመሓዳሩን ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ድማ ብቕዓት ኣብ ስራሕ ከም ዝረጋገፅ ብምሕባር ተመረቕቲ ንክልተ ዓመት ንዝደለዎ ሙያዊ ትምህርቲ

0: ብግብራዊ ዕዮ ናብ ዘመስክርሉ መድረኽ ይሰጋገሩ ከም ዘለዉ ብምሕባር ትጉሃት ክኾኑ ተማሕፂኑ። ቤት ምህርቲ ቴክኒክ ደቂ ኣምሓረ ኣብ 1999 ካብ መላእ ሃገር ንዝመፁ ተምሃሮ ስሩዕ ናይ ቴክኒክ ትምህርቲ ክትህብ ዝጀመረት ኮይና ኣብዝሓለፈ ዓመታት 413 ብዲፕሎማ 3577 ድማ ብሰርቲፊኬት ከም ዘመረቐት ሰነዳታ የነፅር።
1: ኣብ ኖዞባ ጎሌጅ ዝርከባ ልዕሊ 700,000 ጥሪት ብሓፈሻ ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ። ወኪል ሪና ዳዊት መሃሽን ዘዳለዉ ፀብጻብ እልልታ ሃብተ ማርያም ከተቕርባ እያ።
2: ኣብ ንኦዞባ ጎሌጅ ጥሪት ብዝግበረለን ዘሎ ቀጻሊ ሕክምናዊ ክንክን ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተፀዋዒ ጥዕና እንስሳታት ኣቶ ሰረቐ መድሃኒ ገሊጹ። ኣብቲ ንእዞባ ልዕሊ 200,000 ከብቲ፣ ልዕሊ 160,000 ኣጣል፣ ልዕሊ 360,000 ኣባጊዕን ልዕሊ 14,000 ኣግማል ከም ዝርከባ ብምጥቃስ ጥዕና እንስሳን ኣከባብን ንምውሓስ ምስ መሻርክቲ ኣካላት ዝካየድ ስራሕ እወታ ውፅኢት ከም እተረኽቦ ሓቢሩ። ንእዞባ ጎሌጅ ምስ ክልተ ሃገራት ስለ ዝዳወብ ፍኑ ምንቅስቓሳት ካብን ናብን ዘስዕቦ ስግረደባዊ ሕማማት ንምክልኻል ቀጻሊ ኮለላታት ከም ዝካየድ ብምጥቃስ ሓረስቶት ወነንቲ ጥሪትን ጓሶትን እዋናዊ ሓበሬታ ኣብ ምትሕልላፍ ንዝገብሮ ምትሕብባር መጊሱ። ኣብ 226 ኣብቲ ንእሶባ ጉልሓይ መሰል ሕማም ከብቲ ስለ ዝተራየ ኣብ 16 ምምሕዳራት ከባቢ ልዕሊ 40,000 ከብቲ ክኽተባ ከለዋ ኣብ ጠለበጊዕ እውን ተመሳሳሊ መደብ ከም እተተግበረ ኣቶ ሰረቐ ገሊጾም። ጎኒ ጎኒ እዚ ወፍሪ ክታበ ፀረ ዕቡድ ከልቢ ከም ዝውሃብን ኣረዲዩ። ኣቶ ሰረቐ ኣብ መወዳእታ ኣብ ምምሕዳራት ከባቢ መንጉላ ሳቡናይት ገርገፍን ዓዲ ሸግላን ብዘይሕጋዊ ኣገባብ ንመጋሃጫታት ኣብ ሕርሻዊ መዓላ ንዘውዓሉ ቅልጡፍ ስግምቲ ክውሰደሎም ብምትሕስሳብ ራህያታት ዕቱብ ቆላሕታ ክግበረለን ተላብዩ። ወነንቲ ጥሪት ብወገኖም ጥሪቶም ግቡእ ሕክምናዊ ክንክን ሳላ ዝረኸባ ኣብ ፅቡቅ ኩነታት ከም ዝርከባ እንትኾነ ኣብ መጋሃጫታት ብሰንኪ ዝረአ ሸለልትነት ጥሪቶም ግዳይ ኮይነን ስለ ዘለዋ ዝምልከቶ ኣካል ቆላሕታ ክገብረለን ጠዊዖም።
1: ናብ ካልእ ዜና ምስ ንሰግር ጨንፈር ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ኣብ ዞባ ደቡብ ኣቑሑ ባሕሪ ኣእምራውን ምዕባላውን ስንኩልና ዘለዎም ዜጋታት ኣብ ማሕበር ተጠርኒፎም ተረባሕቲ ዘለዉ ዕድላት ዝኾነሉ ባይታ ንምጥጣሕ ዝዓለመ ርክብ ትማሊ 25 ሰነ ብከተማ ዓሰብ ኣካይዶም። ተኣለይቲ ኣእምራውን ምዕባላውን ስንኩላን ኣብ ማሓደርቲ ከባብን መራሕቲ ጉጅለታትን ከምኡውን መሻርክቲ ዝተሳትፎ ርክብ መረዳእታ ሕብረተሰብን ህዝባዊ ኣገልግሎት ዝበ ኣካላት መንግስትን ብምዕባይ ኣድልዎ ንምጓድ ምዃኑ ሓላፊት ጨንፈር መምርሓያት ዓብደላ ገሊጻ። እቲ ጨንፈር ኣብ 215 ከም እተመስረተን ቁፅሪ ኣባላቶም 145 በፂሕኹም ዘሎን ድሮ እውን 28 ካብኣቶም ተጠቀምቲ ዕድላት ትምህርቲ ኮይኖም ከም ዘሎ ብምጥቃስ ዛጊት ኣብ ማሕበር ዘይተጠርነፉ ክጥርነፉ ፀዊዓ። ተሳተፍቲ ድማ ንቕሓት ሕብረተሰብ ዘበርኽ ጎስጓሳውን ጥፈታት ክድፋኣሉ ቁጠባዊ መነባብሮኦም ንምሕያሽ ብዕቱብ ክስራሕ ከምኡውን ንዓቕሚ ስንኩላን ደቆም ኣብ ግምት ዘእተወ ስልጠናታት ክዋብ ዝብልን ካልእ ንርእቶታት ኣቕሪቦም። ኣብ መወዳእታ ማሓዳር ንእዞባ ዓሰብ ኣቶ ብርሃን ኺዳነ ብደረጃ ንእዞባ ዝቆመ ማሕበር ንምሕያል ኣበርክቶ ሕብረተሰብን ኣካላት መንግስትን ክዓቢ ኣብ ልዕሊ ኣእምራውን ምዕባላውን ስንኩላን ዘሎ ድሑር ኣመለኻኽታ ክእረም ከምኡውን ስድራ ቤታትን ኣለይትን ናይቶም ስንኩላን ረብሓታት ምጥርናፍ ኣብ ማሕበር ተገንዚቦም ብግቡእ ክዋስኡ ኣተሓሳሲቡ። ዝበርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ክብሪ ንዕድም። ኣሜሪካ ናብ ኤሮጳ ሕብረት ንእትልኮ ፈሳሲ ባህርያዊ ጋዝ ከተቋርፆ ከም ትኽእል ኣጠንቂቓ። ኤሮጳ ሕብረት መጠን በከልቲ ጋዛት ብሓፈሻ ተፋእ ሚቴን ድማ ፍላይ ንምንካይ ቅድሚ 5 ዓመታት ዝኣተወ ውዕል ምትግባር ዛጊት ተበግሶ ከም ዘይወሰደ ብምውቃስያ ኣሜሪካ ነቲ መጠንቀቕታት መሓላለፋ ዘላ። እቲ ሕብረት መጠን ትፋእ በከልቲ ጋዛት ክሳብ 2030 ብ30 ሚታዊት ምጉዳል ኣብ 2020 ምግላፁ ዝጠቐሱ ፀብጻባት ንትግባርኡ ከምዘይተንቀሳቐሰ እዮም ዝሕብሩ። ኣሜሪካ ዝሃበቶ መጠንቀቕታ ተግባራዊ ዝኸውን ኣብ ሃገራት ኤሮጳ ሕብረት ክሲቱ ዘሎ ሕፅረት ባህርያዊ ጋዝ መሊሱ ክኸርር ከም ዝኽእል ይእመት። ኤሮጳ ሕብረት ድሕሪ ምውላዕ ኩናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ዳርጋ ቋሪፁ ከም ዘሎ ዝፍለጥ ኮይኑ ኣብዚ ዋን እዚ ዝዓበየ ጥልባቱ ካብ ኣሜሪካ ምዃኑ እዩ ዝግለጽ። ህዝባዊት ሪፐብሊክ ቻይናን ባንግላዴሽን ኣብ 13 ዝተፈላለያ ፅላታት ብሓባር ንምስራሕ ዝኽእል ናይ ምርዳእ መዘክር ተፈራሪመን። እቲ መዘክር ፕረዚደንት ቻይና ሺጂንፒንግን ቀዳማይ ሚኒስትር ባንግላዴሽ ጣሪቅ ራሕማንን ሎሚ 26 ሰነ ብከተማ ቤጂንግ ኣብ ዘካየዶ ዝርርቢ ተኸቲሙ። ክልቴን ሃገራት ዲጂታላዊ ቁጠባ፣ ንግዲ፣ ወፍርን ሕርሻን ኣብ ዝርከብዎም ፅላታት ክተሓጋገዛ ምዃነን ሓቢረን ኣለዋ። ከም ኣካል ተስምዕ ኣብ 2025 ልዕሊ 24 ቢልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክብከብሎ መዲበን ኣለዋ።

ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፅኣ ጃምላ ሃገራዊ እቶታ ብኣስታ 800ታዊት ከም ዝጎድለ ፀብጻባት ሓቢሮም። ብመሰረቶም ፀብጻባት ቁጠባ ብሪጣንያ ዓመታዊ ብኣስታት 100 ቢልዮን ዩሮ ክጎድል ምፅንሑ ትፈሊጡሎም። ብሪጣንያ ናብቲ ሕብረት እትገብሮ ሰደድ ብ16ታዊት ካብቲ ሕብረት እትገብሮ እታው ድማ ብ23ታዊት ከም ዝነከየ ተገሊጹሎም። ዘካዚ መጠን ወፍሪ ብኣስታት 18ታዊት መጠን ኣፍራይነት ከዓ ብልዕሊ 400ታዊት ከም ዘንቆልቆለ እቶም ፀብጻባት ሓቢሮም። እዚ ከምዚ ኢሉ እንከሎ ድሕርቲ ናይ ምፍልላይ ግዜ ኤውሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኽስር ከም ዘሎ ይጥቀስ። ኣብ ውርሒ ሰነ 216 ካብ ኤውሮጳዊ ሕብረት ክትወፅእ ረፈረንደም ዘካየደት ብሪጣንያ እቲ ናይ ምውፃእ ውሳኔ ኣብ ውርሒ ጥሪ 220 ወግዓዊ ከም ዝኾነ ዝዝከር እዩ። ኣብ ምዕራባዊ ክፋል ሕቡራት መንግስትታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ከቢድ ኣከባብያዊ ዕንወት ወሪዱ። በቲ ገና ኣብ ትሕቲ ቁፅር ዘይወዓለ ባርዕ ዛጊት ልዕሊ 6,000 ሄክታር ጫካ ከም ተሃመኸ ዝጠቐሱ ፀብጻባት ናብ ካልእ ከባቢታት ክልሕም ከም ዝኽእል ኣሚቶም። ክፍለ ሃገር ካሊፎርኒያ በቲ ባርዕ ሕልፈ ካልእ ከባቢታት ተሃስያ ከም ዘላ ክፍለጥ ተኻኢሉ ኣሎ። ኣብቲ ከባቢ ተኸሲቱ ዘሎ ቁትር ዋዒ ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። ኣብ ሓያሉ ሃገራት ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ እውን ሓደጋታት ባርዕ ከስዕብ ጀሚሩ ከም ዘሎ ይጥቀስ። ድሮ ስፓኛ፣ ፈረንሳን ፖርቱጋልን ሓደጋታት ባርዕ ኣጋጢሞን ከም ዘሎ ሓቢረን ኣለዋ። ኣብ ገለ ክፋላት ኤሮጳ መጠን ዋዒ ልዕሊ 45 ዲግሪ ሰንቲግሬድ በፂሑ ከም ዘሎ እዮም ፀብጻባት ዘረድኡ። ሰሜን ኮርያ ከም ኣካል ናይቲ ወታደራዊ ዓቕማን ብንፋዕን ዘመናዊ ንምግባርን ተካይዶ ዘላ ንጥፈታት ትማልዕ 25 ሰነ ፈተነታት እስትራቴጂያዊ ኣፅዋር ኣካይዳ። ንፈተነታት መወንጨፊ ስርዓታት ሮኬት፣ ታክቲካዊ ባሊስቲካዊ ሚሳይልን ናይ ነዊሕ ርሕቐት መዳፍዕን የጠቓልል። ፕረዚደንት ኪም ጆንግ ኡን ነቲ ፈተነ ብኣካል ከም ተዓዘቦ ወግዓዊት መደበር ቴሌቭዥን ሰሜን ኮርያ ብስእሊ ኣሰኒ ኣቃሊሓ። ሰሜን ኮርያ ከመልሰ ግብሪ ናይቲ ደቡብ ኮርያን ኣሜሪካን ኣብ ደባታ ዘካይድዎ ዘለዋ ትኩታኸ ክትብል ዝገለፀቶ ተኸታታሊ ወታደራዊ ልምዳት ፈተነታት ዘመናዊ ኣፅዋር ከተካየድ ምፅንሓት ፀብጻባት ይሕብሩ። ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቅልውላዊ ሓሱስ ደሴት ኮርያ ክኸርር ቀንዲ ምክንያት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ደቡብ ኮርያ ስጋኣታት ሰሜን ኮርያ ንምካት ናይ ሰብ ኣልቦ ንፈርትን ፀረ ሰብ ኣልቦ ንፈርትን ዓቕማ ብቁልጡፍ ከተስፍሑ ምዃን ኣፍሊጣ። ሚኒስተር ምክልኻል ደቡብ ኮርያ ብዝሃቦ መግለፂ ሃገሩ ን500,000 ሰራዊት ናይ ሰብ ኣልቦ ነፈርቲ ስልጠና ከም ትህብን 10,000 ሰብ ኣልቦ ስርዓታት ናብ ግንባራት ከም ተዋፍርን ሓቢሩ። ብዘይካዚ ክሳብ 229 ኣስታት 110,000 ሰብ ኣልቦ ነፈርቲ ምፍራይ ናብ ሓይሊ ምድሪ፣ ሓይሊ ኣየርን ሓይሊ ባሕርን ንምፅምባር መደብ ከም ዘለዋ እቲ ሚኒስተር ብተወሳኺ ኣነፂሩ። ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ሃገሩ ንዩክሬን ኣብ ዝግበር ወታደራውን ፋይናንሳውን ደገፍ ከም ዘይተሳተፈ ኣፍሊጡ። ቀዳማይ ሚኒስተር ፊኮ ስሎቫኪያ ነቲ ኺዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ 80 ቢልዮን ዶላር ልቓሕ ንምሃብ ዘለዎ መደብ ከም ትቃውሞ ገሊጹሎም። ስሎቫኪያ ወታደራዊ ደገፍ ናብ ዩክሬን ከይትልእኽ ንዝኣተወቶ ምብፅዓ ከም እትኽብሮ እቲ ቀዳማይ ሚኒስተር ብተወሳኺ ሓቢሩ። ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ ናይ 80 ቢልዮን ዶላር ወታደራዊ ደገፍ ንምሃብ መደብ ከም ዘለዎ እዩ ዝግለጽ ዘሎ። እቲ መደብ ዝመፅእ 7-8 ሓምለ ኣብ ከተማ ኣንካራ ቱርኪ ብዝግበር ዓመታዊ ዋዕላ መራሕቲ ኣባላት ኪዳን ክዝተየሉ ትፅቢት ይግበር። ኤሮጳዊ ሕብረት ኣብ 2026-2027 ንዩክሬን ወለድ ዘይብሉ 90 ቢልዮን ዩሮ ልቓሕ ንምሃብ ንዝወፅእ እማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘጽደቆ ዝከር እዩ። ንዩክሬን ዝግበር ወታደራዊ ደገፍ ካብ ቀንዲ ጠንቂ ናይቲ ልዕሊ 4 ዓመታት ኣቕፂሩ ዘሎ ኩናት ምዃኑ እዩ ሩስያ እትወቅስ። ኣብ ቬኔዙላ ብ23 ሰነብ ዝተኸስተ 7.2-7.5 ሬክተር ማንቲ ሓደጋታት ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ናብ ኣስታት 600 ክብ ከም ዝበለ ተገሊጹ። ኣማይት ካልኦት ዳሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ መሊሱ ክውስኽ ከም ዝኽእል ሰመዝ ስርሒት ምድሓን ሂወት ቬኔዙላ ኣሚቶም ኣለዉ። በታ ኣብ ውሽጢ 126 ዓመታት ኣብ ቬኔዙላ ካብ ዝተኸስተ ምንቅጥቃጣት ዝሓይለ ምዃኑ ዝተገልጸ ሓደጋ ልዕሊ 4,000 ቆሲሎም ኣማይት ኣባይቲ ድማ ከም ዝዓነወ ይዝጥቀስ ዘሎ። ኣህዱታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካየድዎ ስርሒት ይቕፅል ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ፣ ሜክሲኮ፣ ኮሎምቢያ፣ ኤልሳልቫዶር፣ ኪባ፣ ቺለ፣ ካናዳ፣ ስፓኛ፣ ፈረንሳ፣ ኢጣልያ፣ ስዊዘርላንድ፣ ጀርመን፣ ሆላንድን ቼክ ሪፐብሊክን ጉጅለታት ክኢላታት ምድሓን ሂወት ሊኢኸን ኣለዋ። ኣብ ቬኔዙላ ኣብ 2018 ዘጋጠመ 7.2 ሬክተር ምቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ፀብጻባት ይሕብሩ። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ኣባላት ማሕበረሰብ ዲፕሎማሲ ንፕረዚደንት እስያስን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም። ፈፃሚት ቦርድ ሃማ ዲኤ ኣብ ኣስመራ መንፈቃዊ ገምጋም ስራሕ 2026 ኣካይዳ።

ቤት ትምህርቲ ቴክኒክ ደቂ ምሓረ ብ7ተ ዓውድታት ሙያ ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ። ኣሜሪካ ናብ ኤሮፓ ሕብረት ንእትልኹ

ኮሚሽን ኣብ 13 ዝተፈላለዩ ፅላታት ብሓባር ምስራሕ ዝኽእል ናይ ምርዳእ መዘክር ተፈራሪመን። ብሪጣንያ ካብ ኤሮፓ ሕብረት ድሕሪ ምውፃእ ጃምላ ሃገራዊ እቶታ ብኣስታት 8 ሚታዊት ጎዲሉ። ባርከ ዝኽርኩም ተዓዘብቲ ዜናታት ኣብ ስዛዝ ይምሎ ስለምክተልኩም ንመስግን ምስትርብን መደባትና ንሓድገኩም ብወገና ሰናይ ምሸት።

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምልማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦና ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ሓሙስ 25 ሰነ ኩለን ምድባ ደቂ ኣንስትዮ ብዘካየዶ ናይ ፅርግያ ውድድር ዝፈለመ ሻምፒዮን ቅድድም ብሽክለታ ኤርትራ ዓርቢ 26 ሰነ ኣብ ከባቢ ማይደምነት ብናይ ውልቂ ናይ ግዜ ውድድር ቀፂሉ ተኸይዱ። ኣቐዲመን ጁኒር ደቂ ኣንስትዮ ተቀዳደምቲ ሓደ ዙርያ ማለት 15 ኪሎ ሜትር ንምሽፋንን 10 ተወዳደርቲ ኣብቲ ንፋስ ዝዓብለሎ መወዳደሪ ቦታ ተረኺበን። ዝሓለፈ ዓመት ኣብ ኬንያ ብዝተኻየደ ሻምፒዮን ኣፍሪቃ ኣብ ናይ ግዜ ውድድር ብሉፅ ምንቅስቃስ ኣብ እተንፀባረቐሉ ዝነበረት ግዜ ምስ ኣኸባሪ ፀጥታ ተጋጭያ ዘውዲ ሻምፒዮን ኣፍሪቃ ካብ ምድፋእ ንስክላ ዝበኸረት ኣባል ጋንታ ደንደን ሮዚና ብርሃነ ኣብ ሰዓት 46 ኪሎ ሜትር እናረገፀት ንውድድራ ብ22 ደቂቕን 7 ካልኢትን 69 ውስጥ ካልኢትን ብምዛም ቀዳሜት ኮይና ተዓዊታ። እዛ ተቀዳዳሚት ዝሓለፈ ዓመት እውን ኣብ ተመሳሳሊ ውድድር ኣኽሊል ዓወት ደፊኣ ዝነበረት ተቀዳዳሚት እያ። ንሓደ ዓመት ሒዛቶ ዝነበረት ክብሪ ሻምፒዮን ኤርትራ ናይ ፅርግያ ውድድር ትማላ ሓሙስ ዝኸሰረቶ ኣድያም ተስፉ ናይ ጋንታ ደቡብ ድማ ብ3 ካልኢትን 50 ውስጥ ካልኢትን ድሒራ ካልኣይ ተርታ ክትሕዝን ከላ ኣባል ጋንታ ስራኤል ሳዋ ሲዶን ሃብቶም ድማ ብ57 ካልኢትን 30 ውስጥ ካልኢትን

0: እትን ድሕራ ሳልሳይ ተርታሒዛ ራሄል ዑቕባይ ዓራቅ ሻምፒዮን ኤርትራ ጁኒር ደቂ ኣንስትዮ 226 ሄርሜላ ሳይሞን ደቡብ ደሴት ኢዮብ ትፅቢት ኣርሴማ ዓንደ ጽዮን ዓራቅ ዮሳን ቤነ ትፅቢት ኣርሴማ መድሃኔ ደቡብ ዲቮራ ሃብተ ካብ ጋንታ ትፅቢት ድማ ክሳብ ዓስራይ ተርታሒዘን ሮዚና ብርሃነ ኣብዚ ውድድር ምዕዋታ ስዒቡ ዓመት ምሉእ ምስ ጋንታ ብምዃን ኣብ እተካይዶም ናይ ግዜ ውድድራት ብባንዴራ ኤርትራ ዝወቀበት ማልያ ለቢሳ ክትጻወት እያ
1: ራይ ሮዚና ብርሃነ መጀመርያ እንኳ ሓጎሰኪ ብሓፈሻ ንኻልኣይ ግዜ ኺ ሻምፒዮን ኤርትራ ናይ ጁኒየር ናይ ደቂ ኣንስትዮ ናይ ግዜ ውድድር ኮን ከለኹ እሞ ብሓፈሻ ውድድር ከመይ ፅዕን እዩ
2: ኮሶ ድሓኒ ኣምላኽ መስከም ብጣዕሚ ፅቡን እያ ተዳሊና ኣለያ ብጣዕሚ ፅቡን እዩ
1: ምናልባት ኣብዚ ውድድር ዝቦታ ንንፋስ ቃሊዑ እሞ ምናልባት ንፋስ ከ ከመይ ውድታት ኣጋጢሙ ክመሉ ፅቦታ
2: ንፋስ ድሓኒ እዩ ማለትስ ንምኻድ ቁጥብ ኒ ንምላስ ማኸዳ እዩ ነሩ ድሓኒ ኒ ክምብደ ከዓ ክኢልና
1: ናይ ዝሓለፈ ዓመት ክብሪ ክንምዕቃብ እዩ ከኣቲኹ ሞ ብሓፈሻ ነቲ ናይ ዝሓለፈ ዓመት ክብሪ ንምዕቃብ ዝነበረ ፀቕጢ ከመይ ተፀዊርክዮ
2: ድሓኒ ነሩ ፀቕጢ ገለ ክንተድሓኒ ኣይግበኩ ነ ግን ትማሊ ግዜ ከሲራ ስለ ዝነበርኩ መውደቕቲ ገለጋጢምና ነይሩ ንዓ ንኸማልስ ኢሉ ኢሎም ዓንቲ ኣት ናይ ፅርግያ እዩ ነሩ ቀንዲ መደበይ ናይ ፅርግያ ስፈሸለትኒ ግን ንሎም ዓንቲ ነኺሰኣት እዮ ማለት እዩ
1: ስለዚ ናይ ትማሊ ኣብ ፖዲየም ዘ ምድያብ ክስ ነዚ ሎም ዓንቲ ዓወስቲ ተራ ነርዎ እዩ
2: እዎ ነርዎ
1: ነዚ ውድድር ንምዕዋት ብፍሉይ እንታይ ዓይነት ስራሕ ክሰሪሕ መፅኺ
2: ብኣሰልጣኒ ይኹን ብተክለ ማርያም ፀጋይ ብፅቡቕ ምድላዋት እዮም ገይሮም ለይ መኪና ምሳይ እንዳኸዱ እንዳመፁ ገለ ብፅቡቕ ምድላዋት ትሬን ገይሮም ለይ ማለት እዩ ብጣዕሚ ፅቡቕካ ተዳለየ ማለት እዩ ካባይ ካብ ዝላዕሊ ኮይነ ኣብዚ ዓበየ ደረጃ በፂሐ ንሃገሪ ንኸፀውዕ ማለት እዩ
1: ፅቡቕ ዕድል
0: ጁኒየር ደቂ ተባዕትዮ ተቀዳደምቲ ነዛ ኣብ ዓመት ሓንሳብ ትመፅእ ውድድር ንምዕዋት ዝነበሮም ቁጡር ባህጊ ዘርእየካ ኣርባዕተ ወዳደርቲ ነዚ ክብር ደልዮም ደናግኦም ክፍትኑ ድልዋት ምንባሮም እዮም እዞም ተቀዳደምቲ ን18 ኪሎ ሜትር መን ብዝቐልጠፈ ግዜ ዛዘሞ ኣብ ዘካየድዎ ውድድር ኣባል ጋንታ ኤሪቴል ኤስሮም ሚካኤል ኣብ ሰዓት 46.6 ኪሎ ሜትር እናረገፀ ንውድድሩ ብ22 ደቂቕን 12 ካልኢትን 74 ንውስጥ ካልኢትን ብምዝዛም ዝቐልጠፈ ተቀዳዳማይ ጁኒየር ሻምፒዮን ኤርትራ 2026 ብምዃን ተዓዊቱ ወዲ ጋንቱ ኣባል ኤሪቴል ሳሙኤል መንግስት ብ15 ካልኢትን 38 ንውስጥ ካልኢትን ድሒሩ ካልኣይ ኤቨን ዳንኤል ናይ ጋንታ ሰምበል ካብ ዕውድ ብ44 ካልኢትን 4 ንውስጥ ካልኢትን ብምዝዛም ሳልሳይ ተርታሒዙ ናታን ሃብታ ኣብ ኤሪቴል ራብዓይ ኣራም ፍጹም ኤሪቴል ሓምሻይ እሰይ ሙሴ ሰምበል ኖፍስሃየ ብውልቂ ሻውዓይ እሰይ ኪዳነ ደንደን ሻምናይ ኣሌክሳንደር ግርማይ ትፅቢታ ሽዓይ ምናስ ሓዊ ኦሎምፒካዊ ተቀዳማይ ምርሃው ቅዱስ ኑፍታሌም ቅዱስ ድማ 10 ተርታሒዙ ዕውት ናይ ውልቅ ናይ ግዜ ውድድር ጁኒየር ደቂ ተባዕትዮ ኣባል ኤሪቴል ኤስሮም ሚካኤል ኣብ ዝቕፅል ውድድራት ብሽክለታ ዞባ ማእከል ኣብ ዝህልው ናይ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ለቢሱ ክወዳደር እዩ
1: ራይ ኤስሮም ሚካኤል ሻምፒዮን ኤርትራ ናይ ጁኒየር ናይ ግዜ ውድድር እንኳዕ ሓጎስካ ውድድር ከመይ ፀኒሑ
3: ውድድር ብጣዕሚ ምንፋስ ነይርዎ ማለት ከምቲ ኣነና ንሪከርድ ለይ ኣትያ ከመጀመርታ ንሪከርድ ነቲ ናይ ዓም ነበረ ትሕትኡ ካርሚ ለይ ኣትየ ብጣዕሚ ፅቡቅ ነሩ ውድድር ከምቲሓሰብክዎ ከዓ ብትሬን ፅቡቅ እንዳለዎ ልቀሊና ብጋንታ ደረጃ ፅቡቅ ከዓ ከምቲሓሰብክዎ ክሳብ ኮይኑ ኣብ መጉዳእታ ሳይክል ለምብልሻው ነይረ ግን ቁል ሓንቲ ማለት በድሄ ንክሉስ ድሓኒ ፅቡቅ ግዜ ሳሃሪመ ድብል ድሓኒ
1: ምናልባት ዝዓወት ሃንደበ ድመፅ ወላ ስርሒ ካልዩ ኢኻ
3: ዋ ዝዓወት ኳ ዓሚ ብፍላይ ብፅቡቅ ተዛሪሉ ነይረ ልዕሊ ዝናይ ነሎም ዓመት ኣጋጣሚ ናይ ሳይክል ምብልሻው ገለምታት ናይ ግዜ ከም ገለ ፋሓፋሕ ሰበይቲ ዓሚ ቀሲርያ እምበር ወላ ዓሚ እውን ዳልየ ፅቡቅ ገይረስ ዳልውሉ ናይ ክሮኖሜተር ዳልዩ
1: ራዩ ምናልባት ኣብ ናይ ጁኒየር ናይ ግዜ ውድድር ዕውታት ዝነበሩ ቅድሚ ሕጂ ኣብዚ እዋን እዚ ኣብ ዓበይቲ ከንተታት ንሪኦም ኣለና እሞ ምናልባት ናትካ ዕላማ ክንታይ እዩ ኣብ ቀፃሊ ሲ ካብ ስሮምታይ ናክንፅበ
3: ኣነ ና ቀፃሊ ዓመት ናተይ ሳይክል ገይረ ምሻሉ ነቶም ዓበይቲ እውን ክስዕሮም እየ ድብል ዋላ ሓንቲ ምሻሉ ተዳልየ ንዓመት ኣዳሓ ንራኸቡ ናብ ዘረ ብውልቀይ ናተይ ንፋስ ነይሩዎን ብሓፈሻ ንኩላትና እቲ ብድሃ ድባሃሎ ከዓ ናተይ ከዓ ሳይክል ኣባላሽ ነረ ብላስ ዛብቲ ደርጋ ክመፅእ ከለዎ ሴላ ኣቲ ደርጋ ማር ሓፂር ነሩ ግን ኦረድ ንክስዕራ ምዃኒ ከዓ ሹር ኮይነ ስርኣተኩስ ድሓኒ ሞራል ገይረስ ድሓኒ ፅቡቅ ሳይክል
1: ቅድሚ ምእታው ካ ምናልባት ደስጋእካ ተቀዳማይ ነይሩ ዶኸውን
3: ደስጋእኒ ነበረ ዋላ ሓንቲ ደስጋእኒ ነበረ ንሪከርድ ለይ ኣትዮ ክንትብልኩ ኸ ሓንቲ ደስጋእኒስ ኣይነበረ ዋላ ሰንበት እውን ማለት ድሓኒ ደስጋእኒ ዋላ ሰብ ኢል ነራ ሰንበት ሰንበት እውን ክስዕራ ኢለየ ካኣቱ ዋላ ስውን ቻምፒዮን ክኾኑ ኢለ ካኣቱ ዋላ ሓንፀ እዋ እታ ናይ ፅርግያ እኳ ከምዚ ሹር ክትኮን ኣይትኽእል እያ ምክንያቱ በዓል መዓልቲ ሰብ ትስዕረ ኣብዚ እያ ተቐንደሳይ ትኾን ኣዋ ግን ተስፋ ገይረ ኣለኹ ዝረለየሉ ኣለኹ ንኩሉ ተዳልዩሉ ኣለኹ ትስዕር ኢለ ካ ካኣቱ ሕጂ ስጋብ ሕጂ ትፕላን ናይ መደብና ናይ ተለ ኣይተዋሃብና ንሎ ከምዚ ኣይተነገረና ግን ከነጥቅዕልና ንክንኣትፍሉ ኣለውና ስፕሪንተራት እውን ኣለውና ፍትና ብኩሉ ክፍትና
1: የሞ መወዳእታ ኣብ ቀፃሊ ካባ ከንታይ ና ክንፅበ
3: እዋ ኣነ ኣብ ቀፃሊ ኣብሳ ዓበይቲ ግራንቱራት ብፍላይ ኣብ ክሮኖሜተር ክዕወት ኣሎ ተስፋ ገብር በዕሉ ተስፋ
1: እሞ በዚ ጋጣሚ እዚ ምናልባት ናይ ምስገና ዕድ ክንበካ
3: መጀመርታ ንዕል ፈጣሪ ክንመስግኖ ይደሊ ካብኡ ቀፂለ ኣቦይ ወላድየ ናብዚ ደረጃ ክብፅሐ ንድኽእል ብጣዕሚ ከመስግኖ ይደሊ ስድራይ ብሓፈሻ ኣደ ኩሉ ካብኡ ቀፂለ እዚ ምዕራብ ነዚ ናብዚ ክሳይድ ገበሩና ንዕውን ከመስግኖም ደሊ ጋንታ ኤርትል ብሓፈሻ ንኩሉ ቲፎዘይን ስድራይ ቤተይን ከመስግኖም ደሊ
0: ዓበይትን 93 ዓመትን ደቂ ኣንስትዮ 18 ኪሎ ሜትር ዝርሕቀት ውርድረን ኣካይደን ኣብዚ 19 ተቐዳደምቲ ክብሪ ሻምፒዮን ንምልባስ ዝኣተወ ውርድር ንጀርመናዊት ጋንታ ካንዮን ሰላም ዛንድራ ክሪፕቶ ተፀምቢራ ኣብ ዓበይቲ ውርድራ ተፀሚዳ ዝፀንሐትን ብሓሙስ ናይ ዝሓለፈ ዓመት ናይ ፅርግያ ናይ ሻምፒዮንነት ክብራ ዝተመንጠለትን ፍርያት ጋንታ ዞባ ደቡብ ሞናሊዛ ኣርኣያ ንዝተሰርዐ ርሕቀት ኣብ ሰዓት ብገምጋም 42.3 ኪሎ ሜትር ብምርጋፅ ንውርድራ ብ25 ደቂቕን 29 ካልኢትን 78 ንኡስ ካልኢትን ብምዝዛም ቀዳመይቲ ኮይና ብምዕዋት ከምቲ ትፅቢት ዝተገብረላ ናይ ዝሓለፈ ዓመት ክብሪ ዓቂባ ንዓወት ናይ ግዜ ውርድር ሻምፒዮን ኤርትራ ጋሻ ዘይኮነት ኣባል ክለብ ደንደን ኣድያም ዳዊት ብ34 ካልኢትን 22 ንኡስ ካልኢትን ድሕራ ካልኢቲ ኣባል ጋንቲ ዓራግ ብርክቲ ፍሳሄ ድማ ብደቂቕን 29 ካልኢትን 99 ንኡስ ካልኢትን ድሕራ ሳልሳይ ዘርተሒዛ ሃና ኣየለ ካብ ደንደን ሻምፒዮን ኤርትራ ናይ ፅርግያ ውርድር 2026 ሱዛና ፍሳሄ ካብ ደቡብ ደሊና ግርማይ ካብ ስራኤል ሳዋ ሚዛን ሃብተ ስላሰ ካብ ጋንታ ደቡብ ኣርሴማ ሃብተ ማርያም ካብ ስራኤል ሳዋ ሮምና ጉዑሽ ካብ ደንደን በቲኤል ትኽሊ ኣብ ካብ ጋንታ ጋላነፍሒ ድማ ክሳብ ዓስራይ ንዝነበረ ኮታ ሓዚአን ሞናሊዛ ርኣያ ዝሓለፈ ዓመት ንናይ ዓበይትን 23 ዓመትን ናይ ፅርግያ ውርድር ሻምፒዮን ኤርትራ ድሕሪ ምዕዋታ ኣብ ዝሓለፈ ውርድራታ ብባንዲራ ኤርትራ ዝተሰርሐት ማልያ ጋንታ ኣለቢሳ ክትወዳደር ምፅናሓ ዝፍለጥ ኮይኑ ካብ ሎም እንዳሓር ግን ሞናሊዛ ኣብ ናይ ውልቅ ናይ ግዜ ውርድር ኣብ እተካይዶም ፀወታታት ጥራያ ነዛ ማልያ ክትክደና
1: ራይ ሞናሊዛ መጀመርያ ደጊመ እንኳ ሓጎስኪ ናይ ዝሓለፈ ዓመት ክብር ዓቂብክ ኣለኺ ብሓፈሻ ውርድር ከመይ ፀኒሑ ሞናሊዛ
4: ጀመርታ ቴንኪዩ ኣምላኽ መስገን ውድድር ንፋስ ገዲፍካ ፅቡቅ ነይሩ
1: ምናልባት ኩነታት ኣየር ማዕርክ ና ይበድሃ ነይሩ ኣብዚ ናይ ሎም ዓንቲ ውድድር
4: ብጣዕሚ ከቢድ ነይሩ ብፍላይ ክንከይድ ከለና ምኻድስ ብጣዕሚ ንፋስ ነይሩ ካልእ ድሓን ኣምላ መስገን
1: ነዚ ውድድር ዝገበር ከይፍሉ ምድላዋት ከመይ ድመስል ነይሩ ምናልባት ንናይ ግዜን ንናይ ፅርግያ ንትገብሮ ውድድራት በቢኒ እሞ ምናልባት ንናይ ግዜ ናይ ዝሓለፈ ዓመት ክብረት ንምዕቃብ እንታይ ፍሉይ ስራሕ ክስርሕ ክመፅኺ
4: እወ መጀመርታ ብጋንታይ ብዙሕ ውድድር ክካይድ ቀኒ ብዙሕ ልምምድ ውድ ገይረአ ኣብ ክልቲኡ ውድድር ማለት እዩ ብሓፈሻ ፅቡቅ ተዳለየ
1: ምናልባት ኣብዚ ነሮም ዓንቲ ውድድር ሰዓት ክንምሕምያሽ ተኸበፂኺ ዋላስ ናይ ዝሓለፈ ዓመት ክብረ ንምዕቃብ እዩ ካእቲኺ
4: እወ ንክልቲ እዩ መጀመርታ ግዜ ከመሓይሽ ንክልሃ ክብረ እዩ ንምዕቃብ ማለት እዩ
1: ራይ ምናልባት ኣብታ ዘለኸያ ጋንታ ከመይ ዘሎ ኩነታትኪ ምናልባት ኣብ ናይ ግዜ ብፍሉይ ዝስርሐ ነገር ኣሎ ድዩ
4: እወ ኣብ ኩሉ ማሕፍሻ ኣብ ኩሉ ንሰርሕና
1: እሞ መወዳእታ ዝዓወት እዚ ንመን ክትውፍዮ
4: እዋ መጀመርታ ስድራይ ከምዚ ኩሉ ነገር ደድሕረይ ስትል ክሳብ ሕጂ እናደወሉ ምሳይና ኮኑ ስድራይ መጀመርታ እንትኩሎም እትፈዘይ ካብ ጎነይ ዘይፍለዩ ኩሎም ብሓፈሻ ኣሰልጠንተይ ደቂ ጋንታይ ምክኤል ትኩ ኣሎ ቀንዲ ስትል ክሳብ ሕጂ ስየ ኣብ ጎነይ ካብዚ ስጋብ ዝብገስ ማለት እዩ መፅአ ብጣዕሚ ከመስግኖ ይደሊ ብላይ ሰይሞን እንኩሎም ብሓፈሻ ብጣዕሚ ቴንኪ ኩሎም ይደሊ
1: ኣብ ናይ ፅርግያ ውርድር ናይ ዝሓለፈ ዓመት ክብሪ ክትዕቂብ ከኣልክን እሞ ምናልባት ናይ ትማል ስዕረትኪ ኣብዚ ናይ ሎም ዓንቲ ውርድር ኣብ ርትዕ ክንክትሰርሒ እንታይ ፅልዋ ነይርዎ
4: እወ ትማለ ቅርብ ብጣዕሚ ንፋስ ነይሩ ብጣዕሚ በቃ እንዶ ምሕጋዝ ከዓ ኣብናና ከምዚ ኩሉ ኣቴንሽንና ዋይ ኮይኑ ዕሊ ትማሊ በይነይ ወላ ሓንቲ ክገብር ኣይከኣልኩን ናይ ሮድ ኣምኒፃት ንማልያ ማለት እዩ ናይ ሎም ዓንቲ ከዓ ፅቡቅ ዓቂበ ኣሎ
1: ሞሃራይ መወዳእታ ኣብ ቀፃሊ ምስጋንታኸ ኣበይናይ ውርድር ኢና ክንርኢኪ ሞናሊዛ
4: እወ ብዙሕ ውድድራት ኣለዎ ሕጂ ናብ ውድድር ክኸይድ ኣብ ብዙሕ ውድድር ትርኢ ኒኹም እወ መጀመርታ ኣብዚ ከይደ ካብዚ ከይደ ቅርብ ተሸጊረ ነይረ ከምዚ ናይ ትሬይን ኣብዚ ንሰርሖ ፀወታ ኣብዚ ንፃወቶ በበይን እዩ ክብፀኒሑኒ ብጣዕሚ ተሸጊረ ነይረ

0: ኣብ ነቲ 23 ዓመት ሃና ኣየለ ካብ ደንደን ቀዳሜይቲ፣ ሚዛን ሃብተ ስላሰ ካብ ደቡብ ካልኣይቲ፣ ኣርሴማ ሃብተ ማርያም ካብ እስራኤል ሳዋ ድማ ሳልሳይተር ተሒዘን ኣብ ፖድየም ደይበን።
1: ራይ ሃና ኣየለ እንቋ ሓጎሰኪ ኣብ ናይ ኣንደር 23 ሻምፒዮን ኤርትራ ናይ ግዜ ውድድር ኮንክልኺ ብሓፈሻ ውድድር ከመይ ፀኒሑ ሃና?
2: ብሓፈሻ ውድድር ብጣዕሚ ፅቡቅ ፀኒሐ። ንፋስ ዝበርታ እዩ ነይሩ፣ ግን ቤላ ፅቡቅ ኣምላኽ መስገን ብሰላም ጀሚርና ብሰላም ምውዳና ዓብ ነገር እዩ። ፅቡቅ ነይሩ ውድድር። ዕላማይ ኮ ምስተን ዓበይቲ እንዲ ነይሩ፣ ግን ምስቲ መጀመርያ እዩ ዝነበረ ከዓ ኣብዚ ሕጂ ዘለኽዎ ድሓነ ይቕበሎ እየ ማስ ኣብቲን ከዓ ራብዒቲ ስለዘምፃኹ ስለ ዘለኹ ብርሓንቲ ንዝመፅ ግን ከመሓሾ ምርብ ኣለኒ።
1: ራይ ምናልባት ኣብዚ ነሮም ዓንቲ ፀወታት በዳሃ ዝነበረ ኩነታት እንታይ ነይሩ ብወገንኪ?
2: ብወገነይ ኮ ንፋስ ጥራያ ከምዚ ማሲ ማራ ብርቱዕ ንፋስ ነይሩ፣ ግን ድሓን እዚ ከምዝታት በዲና መታውሃል።
1: ምናልባት ነዚ ውድድር ንምዕዋት ብፍሉይ ዝገበርክዮ ሓያሊ ምድላዋት ከመይ ነይሩ ኸና?
2: ምድላዋት ኮ ተዳልዩሉ እየ ማለት ብዙሕ ዋላ ሰልጠንትና ገለ ተዳለወሉ ስለ ዝብልና ስለ ዝነበሩ ካብ ቀደም ኢና ተዳሊና ኣሉ፣ ግን ብዙሕ ሓይኮንኩን ገይረ ማለት ሓደ ክልተ ሰለስተ ጥራያ ገይረ ሸለል ኣይየ ነይረ ዳርጋ ሕጂ ግን ኦልሬዲ ስለ መፅ ስለ ዘለኹ ኣብ ፖድየም ካብ ደየብኩ ክፅለየ ማለት ክፅዕረ ኣብዚ ንላዕሊ ንክሰርሕ ማለት እዩ።
1: ራይ ሞ ኣብ ቀጻሊ ካብ ሃና ኣየለ እንታይ ንክንፅበ?
2: ካብ ሃና ኣየለ ማለት ካብ እዚ ዘለኹ ዘይኮነስ ካብዚ ንላዕሊ ካብዘን ዓበይቲ ኣሕዋተይ ማለት እዩ ምስአን ፀብለል ክብል እየ ዝደሊ ኣይሆብ ከዓ ክብል እየ ማለት እዩ።
0: ኣብ መወዳእታ ስድራይ ቤት ቅድም ምሽክለታ ኤርትራ ብሃንቀውታ ክፅብዮ ዘርፈደ ዓበይትን ትት 23 ዓመትን ዘካየድዎ ውድድር እዩ ግዜኡ ኣኺሉ ደበኺሉ። ናይ ውልቅ ናይ ግዜ ውድድር ሻምፒዮን ኤርትራ ንዝሓለፉ 3 ዓመታት ብተቃዳማይ ኣባሊዶ ትሬክ ኣማናይ ገብረ እግዚኣብሔር ተባሒቱ ምፅንሑ ዝፍለጥ እዩ። ብሓፈሻ ንሻምፒዮን ኤርትራ ናይ ግዜ ውድድር 4 ግዜ ተዓዊትሉ ናብዛ ውድድር ዝኣተወ ኣማናይ ገብረ እግዚኣብሔር ንሓምሻይ ግዜ ምዝዕወት ምስቲ ብኦሎምፒካዊ ተቃዳማይ ዳንኤል ተክለ ሃይማኖት ተታሒዙ ዝርከብ ክብረ ወሰን 5 ዓወታት ዝመዓረረ ብምንባሩ ተኻፋሊ ናይዚ ክብሪ ንምዃኑ ተበጊሱ። ኣማናይ ገብረ እግዚኣብሔር ከምቲ ፅቢት ብዙሓት ንዝተሰርዓሎ 36 ኪሎ ሜትር ኣብ ሰዓት ብገምጋም 50.1 ኪሎ ሜትር እናረገፀ ንውድድሩ ብ43 ደቂቕን 5 ካልኢትን 29 ንኡስ ካልኢትን ብምዝዛም ብተኸታታሊ ንራብዓይ ግዜኡ ብሓፈሻ ድማ ንሓምሻይ ግዜኡ ዝቐልጠፈ ኤርትራዊ ተቃዳማይ ብምዃን ኣኽሊል ዓወት ደፊኡ። ብብዙሕ ዓወታት ናይ ዝውድድር ድማ ምስ ኦሎምፒካዊ ዳንኤል ተክለ ሃይማኖት ተመዓራርዩ። ኣማናይ ገብረ እግዚኣብሔር ነቲ ዝሓለፈ ዓመት ኣብ ተመሳሳሊ ርሕቀትን መወዳደሪ ቦታን ኣመዝጊቦ ዝነበረ ሰዓት ብ9 ካልኢታት እውን ኣማሓይሽወዩ። ኣባል ጋንታ ኤክስዲኤስ ኣስታና ሄኖክ ሙሉ ብርሃን ብ2 ደቂቕን 19 ካልኢትን 68 ንኡስ ካልኢትን ድሒሩ ካልኣይ፣ ኣባል ጋንታ ደንደን ናታን ተስፋኣለም ድማ ብ2 ደቂቕን 26 ካልኢትን 26 ንኡስ ካልኢትን ድሒሩ ሳልሳይተር ተሒዙ ውድድሩ ፈጺሙ። ሳሙኤል ሓየሎም ሰንበል ራብዓይ፣ ኣባል ቡርጎስ ምርሃው ቅዱስ ሓምሻይ፣ ኣባል ጋንታ ሞቪስታር ናትናኤል ተስፋ ጽዮን ሻርሻይ፣ ኣብ መሰልጥን ማእከል ዩሲኣይ ናይ ስልጠና ዕድል ኣብ ምቕሳም ዝርከብ ያፌት ሙልጌታ ሻውዓይ፣ ኣባል ጋንታ ኢስታንቡል ምዋእል ግርማ ሻምናይ፣ ኣባል ጋንታ ገዛባንዳ ኤስሮም ተስፋይ ታሽዓይ፣ ኣባል ጋንታ ደንደን ኤፍሬም ዝርእጋብር ድማ 10 ተርታሒዞም። ምስ ናይ ወርሉቱር ጋንታ ሊድል ትሬክ ዝወዳደር ኣማናይ ገብረ እግዚኣብሔር ንራብዓይ ዓመቱ ብተኸታታሊ ግዜኡ ኣብ ቀጻሊ ምስ ጋንቱ ኣብ ዘካይዶም ናይ ውልቅ ናይ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ሊድል ትሬክ ለቢሱ ክጻወት እዮም። ኣማኑኤል ወላኳ ንናይ ግዜ ውድድር ሻምፒዮን ኤርትራ 5 ግዜ ክዕወተሉ እንተኸኣለ ንናይ ጽርግያ ውድድር ግን ሓንሳቢኡ ኣብ 2014 ተቓዳማይ ጋንታ ኣስቤኮ ኣብ ዝነበረሉ ግዜ ብቅዱስ ሰሎ በይኑ ኣጥቂዑ ብምኻድ ቀዳማይ ኮይኑ ተዓዊትሉ። ኣብ ግዜ ወዲ 19 ዓመትን 188 መዓልታትን ዝነበረ ኣማኑኤል ኣብ ታሪክ ሻምፒዮን ኤርትራ ብዕድመ እቲ ዝነኣሰ ዕውት ናይቲ ውድድር እዩ።
1: ራይ ኣማኑኤል ገብረ እግዚኣብሔር ንራብዓይ ግዜካ ከታትልካ ብሓፈሻ ድማ ናይ ሓምሻይ ግዜካ ሻምፒዮን ኤርትራ ናይ ግዜ ውድድር ክንኳ ኣለኸ ሞ ውድድር ከመ

0: ፅንሐ ማ
1: ውድድር ፅቡቅ ነይሩ ግን ንፋስ ንክልቲ ነይሩ ሎ ማዓንቲ ዝበዝሕ ግዜ ዝሓለፈ ዓመታት ናብ ሓደ ወገን ጥራይ ነይሩ ሎ ማዓንቲ ግን ናብ ክልቲ ነይሩ ክብድ የብሎ ማለት እዩ
0: ምናልባት ናይ ፅርግያ ናይ ክሮኖን ዘሎ ምድላዋት በበይኒ እሞ ምናልባት ናይዚ ክሮኖሜተር ካብ ናይ ፅርግያ ምድላው ፍልይ ዘብሎ እንታይ እዩ
1: ክሮኖሜተር ከውን ከሎ ኣብ ናይ ውልቅካ ተመርኪሱ ጥራይ ናትካ ፓወር ጥራይካ ዝያዳ ታሽም ትገብር ኣብ ናይ ውድድር ኣብ ናይ ፅርግያ ክኸውን ከሎ ግን ዝተፈላለዩ ነገር እዩ ኢቨን ክሎሜተር ነዊሕ እዩ ኣንጻር መቀዳድ እንተኻ ብዙሕ ነገር ኣሎ ብፍላይ ከምዚ ናይ ቻምፒዮን ኤርትራ ዓመት ሙሉእ ዓመታዊ ኣብ ዝካየድ ከምዚ ዓይነት ናይ ኣብ ናይ ኣስመራ ዝካየድ ሰርኪት ከዓኒ ኣዝዩ ፈታኒ ይገብሩ ማለት እዩ ምክንያቱ ፈታኒ ፅርግያ ስለ ዘይኮነ ዓቅበታት ከም ተቀዳዳማይ ንዓይ ዝያዳ ዘርብሐን ዓቅበታት ዘለዎ ዩ ስለዚ ጎልጎል ዝዓብለሎ ስለ ዝኾነ ሞር ፈታኒ ይገብሩ ማለት
0: ምናልባት ብሓሙሽተ ዓወታት ምስ ተክለ ሃይማኖት ውና ንክብረ ወሰን ኮን ከለካ ሞ ምናልባት እንታይ ፍሉይ ክብሪ ስማዕካ እዚ
1: ንቀሊል ነገር ኣይኮነን ብንእስነተይ ዘድንቆ ዝነበርኩ ተፃዋታ እዩ ብዙሕ ራእይታት ዘለዎ ዳንኤል ማለት እዩ ብዙሕ ንዑ እንዳረእኹ ዝዓበኩ ተቀዳዳማይ ከም ምዃነይ መጠን እስ ጀማሪ ብናተይ ግዜ ማለት እዩ ኣብ ናይ ዩሲኣ ይኹን ኣብ ናይ ወርልድ ቱር ቲም ዝኣትዎ ተቀዳዳማይ ሶ ንዑ እንዳረእኹ እየ ኣብዚ ደረጃ እዚ በፂሐይ ማለት እዩ ኣብ ናቱ ክመዓራረ ከሎ ከዓ ቀሊል ነገር ቀሊል ክብሪ ይኮነን ንዓይ ማለት እዩ ምስ ዳንኤል ሓደ ኮይነ ክብል ከሎ
0: ምናልባት ኣማኑኤል ኣብ ናይ ግዜ ተዓዊቱ ናብ ናይ ፅርግያ ኣትሎ ዘሎ ተዓወት ናይ ግዜ የዛንየሎ ካብ ዓወት ኣርሒቆ ዘሎ ንስ እዩ ዝበሃልተባሃል ኣሎ ሞ ምናልባት ኣብዚ እንታይ መግለፂ ኣለካ
1: ከም ናይ ክሮኖሜተር ኣብ ውልቅካ ተመርኪስካ ኢኻ እንታሽም ትገብሮ ብመንፅርካ ተዓወታት ይመፅእ ማለት እዩ ኣብ ናይ ሰርኪት ክኾን ከሎ ግን ከም ተቀዳዳማይ ንዓይ ኣርባሒ ዓይነት ቅርፂ መሬት ኣይኮነን ኣብ ናይ ሰንበት ዓመት ሙሉእ ዝካየድ ማለት እዩ ስለዚ ንስ እዩ ዝያዳ ፈታን ትገብሮ ማለት እዩ ግን ዝተቃለኒ መጠን ኩሉ ነገር ገብረ ንክዕወት ግን ዝተፈላለየ መንገዲ ክዕወት ኣይከኣልኩን ማለት እዩ 214 ኣብ ሎካል ኣብ ምሳስቴኮ ምስተዓወት ማለት እዩ ፎርቶ ዋላ ሓንቲ ብዙሕ ታሽሚ ይኮነን ኣብ 500 ሜትሮ ዘይበዝሕ ዓቐበት እዩ ስለዚ ብዙሕ ፈታን ይኮነን ደሴም ዋላ ሓንቲ ፍሉይ ነገር ተገበሮ ነገር የለን ስለዚ ልክዕ ከም ናይ ዝሓለፈ ዓመታት ይኸውን ማለት እዩ
0: እንታይ ሰልቲ ካ ክትክተል ኣብ ናይ ሰንበት ፀወታ ንዓወድ ያ ክትኣቱ ዋላ ከምቲ ናይ ዝሓለፈ ዓመታት ፀወታ ንምምቃር
1: ኖ ዋላ ሓንቲ ታሽሚ የብለይን ስትረስ የብለይን ዝዓብየ ታርጌተ እዩ እዚዩ ግን ከም ሰርኪት ኣትቀሊል ክብሪ ይኮነን ዝተቃለኒ መጠን ንክዕወት ክፍትን እየ ግን ከምዚ ፍሉይ ስትረስ ዝገብረሉ መንገዲ ግን የብለይ
0: ምናልባት ናይ ሰንበት ፀወታ ከመይ ክኾን እዩ ዝብል ግምት ኣለካ
1: ዋላ ሓንቲ ከምዚ ክት ድምድሞ ኣይትኽእልን ኢኻ ከምዚ ኢልካ ክትውስን ኣይትኽእልን ኢኻ ኣይዶኖ ማት ፈታኒ ይኮነን እቲ መድረክ ኩሉ ግዜ ከምዝካየድ ፀወታ ተወሳኺ ከዓ ሃዲሞም ተቀዳድምቲ እዮም ዝውድእዎ ብዘይብእውን ሓንቲ ጋንታ ክጥርንፎ ትኽእል ጋንታ የላን ስለዚ እዚ ኢልካ ክትወስኖ ይትኽእል ኒ
0: እሞ መውዳእታ ናብ ባህንቆታት ፅበ ዘሎ ህዝቢ ብሓፈሻ እንታይ መልእክቲ መሕለፍካ
1: ኖ ኩሉ ግዜ ከምዝብሎ ማለት እዩ ብፍላይ ቶም ቲፎዞ ማለት እዩ ፀሓይ ንፋስን ከይበሉ ሙሉእ መዓልቲ ኣብ ጎንና ኮይኖም ዝድግፉና ማለት ቻምፒዮን ኤርትራ ጥራይ ዘይኮነ ኣብዚ ደረጃ ዝንክንበፅሕ ብዙሕ ታሽም ዝገበሩ ኣበርክቶ ዝገበሩ ደገፍቲ ኩሎም ቴንኪ ይብሎም ማለት እዩ
0: ቀኒልና ንኩ ሓጎስተካ

0: ኣብዚ ውድድር ንዓበይቲ ተቐዳደምቲ ስዒሩ ሳልሳይ ተርታ ዝሓዘ ኣባል ጋንታ ደንደን ናታን ተስፋኣለም 23 ትሕቲ እውን ካብ ዝዕድሚኦም ተቐዳደምቲ ዝሓሸ ሰዓት ብምምዝጋቡ ሻምፒዮን ኤርትራ ናይ ትክሊ ዕድመ ብምዃን ኣኽሊል ዓወት ደፊኡ። ሳሙኤል ሓየሎም ሰንበል ካልኣይ ያፌት ሙልጌታ ካብ ዩሲኣይ ድማ ሳልሳይ ተርታ ሒዙ።
1: ናታን ተስፋኣለም ሻምፒዮን ኤርትራ ትሕቲ 23 ዓመት ናይ ውልቅ ናይ ግዜ ውድድር ከምኡ ድማ ኣብ ናይ ዓበይቲ ተዓዋቲ ንሓስ መለኹም ከለኻ ብሓፈሻ ውድድር ከመይ ፀኒሑ ናታን?
2: መጀመርያ ቲንኪዩ ነዚ ዕድል ዝሃብካኒ ኣሚር ሓወይ። ውድድር ብጣዕሚ ብርቱዕ ነይሩ፣ ምክንያቱ ንፋስ ነይርዎ፣ ናይ ባሕሪ ንፋስ ብጣዕሚ በዳሂ ማለት ሓያል ውድድር ነይሩ፣ ከባቢ 30 ገለን ኪሎ ሜትር ማለት እዩ። ሕጂ ነዚ ኩሉ እዚ ከዓ ሳላ ጋንታይ ሳላ ፃዕረይ ማለት እዩ ሶም ስላ ሳላ ዳሓገዙ እኒ ተዓዊተሉ
1: ራይ። ምናልባት ዝሓለፈ ዓመት ሻምፒዮን ኣፍሪቃ ድሕሪ ምኳንካ ብዙሕ ሰብ ትፅቢት ገሪልካ ነይሩ፣ ሃንደበት ግን ካብ ዓወታት ርሒቕካ ሞ ምናልባት እንታይ ነይሩት ምክንያት ካብ ዓወት መርሓቂ ኢኻ?
2: እዎ ዝኾነ ፀጋም ናይ ሕማማት ገለ ነሂርኒ እሱ እቲ ካብ ዓወት መርሓቂ እየ ማለት እዩ። ሕጂ ግን ኣይሆብ ተስፋ ገብር ድሓን ኣለኹ ኣምላኽ መስገን።

0: ኣብ ዓወት ከዓ ክመፅእ ተስፋ ክገብር ማለት እዩ። ከምቲቶም ዓበይቲ ኣሕዋተይ በፂሖም ዘለዉ ከምኦም ክበፅሕ እዩ እቲ ሕልመይ ማለት እዩ።
1: ናይ ሎሚ ፀወታ ሒዝካ ዝኣተኻ ዕላማ እንታይ እዩ ነይሩ?
0: ኣብዚ ናይ ሎሚ ዕላማ ሒዘ ዝኣትኩ እኳ እንታይ ኢምፔሪያል ቀንዲ ኣንደር ትዊንስር ማለት እዩ ክዕወት ስታይ ገይረ ተዳለየ ኣትዩ ማለት እዩ። ሶ ኣምላኽ ከዓ ተሓዊስዎ ተዓዊተሉ ማለት እዩ። ብዝግባእ ተዳልየለየ ሳላ ኩሎም ጋንታይ ድገበሩለይ ደገፍ ስድራ ቤተይ ኩሉ ዳርጋ ኩሉ ደጋፊ ድገበረለይ ከዓ ኣብዚ ዓወት በቃየ ማለት እዩ።
1: ምናልባት ናይ ፅርግያ ውርድር ሰንበቶም ከተካይዱ ሞ ንዕኡ ከም ምድላዋትካ ከመይ እዩ ዘሎ? ናታን ኣብ ፀወታ እንታይ ክገብር?
0: ሕጂ ናይ ሰንበት ምድላው ይክኦ ማለት ከምዝን ከምዝን ኢልካ እንዲካ ተኣቱ ግን እቲ ፀወታ ከምዲ ፀንሓካ እዩ። ሶ ኣነ ብሬክ ኣወይ ማለት ግሩፖ ህዳም ተረኪበ ምስኣ ተሰሊጥ ንኸም ውድእ እዩ ደሎ ሓሳበይ ኣብቲ ፀወታ ድሎ ከዓ ንሪኦ ማለት እዩ። ብመጀመርያ ነዚ ዓወት ዝደብቃዓኒ ልዑል ፈጣሪ ምስጋና ይኹኖ ቀፂለ ንኩሎም ስድራ ቤተይ ፋዘር ማለት እዩ መምህር ተስፋኣለም ባህታ ምስ ኩሎም ስድራ ቤቱ ሄርሞን ሓወይ ኩሎም ጋንታና ማለት ስታፍ ኩሎም ጋንታ ደንደን ካዓብኦም ስጋብ ንእሽዮም እቶም ሓለፍቲ ድገበሩለይ መስዋእቲ ከመስግኖም ደሊ ንስታፍ ክሳይ ስታፍ ምዕዳር ቀሽብር ከዓ ከመስግኖ ደሊ
1: ፅቡቅ ዕድል።

ዕዉታት ንሻምፒዮንነቶም ኣፍልጦ ዝህብ ብባንዲራ ኤርትራ ዝወቀበት ማልያ ካብ ወርቂ ክሳብ ነሓስ ዝዝርጋሕ መዳልያን ገንዘባዊ ሽልማትን ተዓዲሎም። ሻምፒዮን ቅድም ምሽክለታ ኤርትራ ሰንበት 28 ስነ ደቂ ተባዕትዮ ጁኒየርን ዓበይትን 23 ዓመትን ብዘካይድዎ ናይ ጽርግያ ውርድር ቀጺሉ ክካየድ እዩ። ጁኒየር ደቂ ተባዕትዮ ሰዓት 7 ቅድሚ ቀትሪ ዝፍልም 122.4 ኪሎ ሜትር ዝርሕቀት ውርድር ድሕሪ ምክያዶም ካብ ሰዓት 10 ጀሚሩ ድማ መላእ ኣፍቃሪ ቅድም ምሽክለታ ኤርትራ ብኣንቀወታት ጽቤት ዘሎ ዓበይትን 23 ዓመትን ደቂ ተባዕትዮ ዘካይድዎ 183.6 ኪሎ ሜትር ዝርሕቀት ውርድር ከሰላስል እዩ።

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልምሳ እውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ገይሩ ሰያሪ ሰኒ ክልተ ኪሎ ራንጂ ክልተ ኪሎ ባናና ኣንፀልኪ
1: ሰዓት ክደይ ኮይኑ ለሕጂ
0: ኣቲ የርሰይ ሓሙሽተ ደቂቕ ጥራይ ኮ ኣሕሊፈ
1: ሸዓተ ገዛ ካኣቶሪ ኢለካ ኣነ
0: እሞቶም እንዳደ ኳን እኳ እዮም ደንጌሙኒ ግደፉ ኢልዮም ግደፉ ኢልዮም ሰብ በዚሕዎም
1: ሰብተ በዚሕ ገሪፍከም ትመፅእ
0: ንርሰይ ርሰይ

0: ዓይነ ጥፊ ኢተይ መፃንያ ደኣ
1: ዋታ ተኾንካቶ እንታይ ደ ድብለካ ደሎ
0: ንግሆ ምድሪ እንዳሰባይኬኒ እንዳትብለኒ
1: እሞ
0: ኣርማድዮ ከላዕለኒ ፀኒሕ ዶ ክትብላ
2: ኣይብላኒ ኣነ

0: ሓደ ነገር ንህብለኪ ኢለ ሓደ ሽማቕፋት ለ ክስክትብል ድማ ፅባካ ባባ ንፅያኽበኪ እየ
1: ወይ ናተይ ሲኣኽለልክኒ ንዕ ዳኣ ክሓከልክ እምበር
0: ሓደ ሽሕና ኣፋ ዝኾኑ ኣሎ
2: እወለኒዮ ርሸይ
0: ማሃባ
2: ሕራ

0: ኣቕኒለ ኮፍሴት ብ ክኸይድ ተር ርሰ ኣትርሰ ደጃ ክንሎ መዓልቲ ንዓይቲ ትብላ ተስ እየ
1: ኣይፈለጥ ክዮና ኣለኽዚ ከመይ ዝበልዎ ምሕረር ድመስልክቲ
2: ሓቂ ኳ ሕር ኳ ኣቢለያ
0: ኒዮተረዲካ
2: እዎ ተረዲእኒ
0: ሰብ ቤተክርስትያን ተኸይዱ ገዛክልትካ ፀንሑ ደምፂ ኢለገደገ ኮጓ ሓጠርኩ ምበልካ
2: ሓቂ ክ ዝሮም ዝሮም ሓቂ ኣለዉ መሊኦም
3: ሰሚዕካ ኸባሪ ኣነ ናብዝን መምፅአ ብዛዕባ ኸ ካብዚ ዘለኻይ ፀገም ካብዚ ዘለኻይ ህወት ካብዚ ዘለኻይ ሽግር ወፂኢኻ ተጋላጊልካ ክትርኢ ትደለዶ
2: እደለወ
3: ፅቡቅ እምበቕሪ መጀመርታታይ ትገብር መሲልካ ከየዛረብካ ከየላበኻ ምፅእ ኢልካ ከሱቲ ጌርካ ገፃ ባጣ ተብለ
2: ገፃ ማለት
3: እንተእኒ ገፃ ብ
2: ድሓ ተረድአካ ኣለኹ
3: ከሱቲ ትዕልበና ንደለኹን ብድሕሪ ፈፂማ ኣይክደፍረካ እዮ ስምዓ ኣሎ ኸባሪ እዚ ኩሉ ሰሪሕካ እንዳዕተኸ ዝቐይሐን ዝፃዕደዎ እናቐርብካ ኣሎ
2: ሓቂ
3: ዘብደልካና ነገር ዘይብልካሲ ንዓኻስ ማለንቲ እንታይ ኣነ እዚ ፅጋብ ጥራይ ክብሎ ዝኽእል ፅጋብ ይበቀ
2: ፅቡቕ ኣለኻ እዚ ፅጋብ እዩ ስማዕ እሞ እስኻ ሰኺርካ ማዕፀ ብእግርካ ትኩሕኩሖ
3: እንታይ ክብራት ንኣድል እዩ
2: ኣነ ክልተ ኢደይ ኣስቤዛ ስለ ዝመልእ ብእግረ ይኩሕኩሖ ብኢደይ ክኩሕኩሕ ስለ ዘይክእል ንስኻ ዘይተቐጥቀጥካስ ኣነ ክቅጥቀጥ
3: ይገርም
2: ሓቅኻ ፅጋቢ ነዚኣ ከዕከዐ ክትግበራ ኢኸዓ
3: ኣንበሳ ሕጂ ኣነ እንታይ ይደሊ ኣለኹ ብዝኾነ ነገር ገፃን ዓይናን ተነፋፊሑ ክሪኣ ክኽእል ኣለኒ
2: ቅሰን እቲ ገፃ ክንዲናይ ኩዕሶ ድ ክገብሮ ዋላ ክንዲናይ ጎማ መኪና
3: ንሱ ከምባህ ትበለካ ከምከፍካ ከምደስ ትበለካ ተግብረ ጥራይ
2: ዚኣግብረግብረግብረግብረኣብዚኣ ፅንሐኒ ሕጂ ሕጂ
3: ክፅበተይ
2: ኣይገድፍኒ ኣነ ኣብዚኣ ፅንሐኒ ፅቡቅ ትንቀሳቀስ ከይደለኹ
3: ሰብኣይ ካብ ተግባር ከርኢ ኣለዎ ኣጆካ ጥራይ
2: ቴስታ ገይረ መጀመርታ ባክብላ ከተእውያ ሕጂ ይኮነን ምእዋይ ኣንተ ቦሶሮ ዓነስ እንታይ ኣጉዲለልኪ ኣነስ እንታይ ገይረኪ ንዓኸ ንዳ ብዝባጥ እኳ እዩ ብፅ ሕጂ ኮነን ኣውያት ጎረባ ብቲ ትረብሺ ጎረባ ብቲ ትረብሺ ሱሱ ሰሚዒኻ ተዓርቕ ናባኸ እየ ጠብዚኣ ገፅካ ጥራይ ቀረብ ክርእከ እምን ምዃን ይኸፍልጠከ ሕጂ ኮነን ምእዋይ
4: ሓረ ተውርደልካ ዝሓቡ
2: ሰሚዐካ ኣንቲ ብስብስ ኣንቲ ጭቕምላ ዳንደእ

0: ዋላ ሰቆ ኢለ ቦክስ እንዲ ክመሃር ደሊ ኣለክምሽ ንጥዕናይ
1: ክንዳ ኣድግ ትኸው እንታይ ጥዕና ሲንኪ ኢኻ ቦክስ ትምሃር
0: ኣሸበሸብ ለይትሰረቕቲ እንድሕርኣትዮም ሕዛቢለ ንፍሕ ንፍሕ ንፍሕ የብሎም ብትሕርዩ ጠቕሊሎም ይኣትውን እዮም ኣብ ገዛናይ ኣትዉ እንዳጎረብየት ይኣትዉ
1: ምሽ ንስኻ ንእንታ ክትነፍሕ ንባዕልኻ ንፍሕ ወር ክንደይ ኩኢኻ ክትቦክስ ትምሃር
0: ሕሱር እዩ 300 ጥራይ
2: 300 ኮርደካሎ ናይ ወርሓ ኣስቤዛናይ
1: ሰሚዕ ከለካ ድሕሪ ሕዲ ዛቓል እዚኣ ከይደግማ ኣይኮነን ስንኻ ክሰብረከ ቆፂረ ክረክበከ
0: ድሓን ኣንቢብኩ ወዲ ይገዛ ኣለኹ ኣነ
3: ተቐዊትካ ኢኻ ትመስል ተቐዊትካ ተረዒሙ ቦታ ወዲ ገፃት ነፊዑ ከሎ ዓይነ ሓፊጡ ከሎ
0: ሕማቐላ
3: ዓይነ ኣያረምካ እንዳ
0: ስማዕ እንዶ ግዳይ ጥዑ ገይሮም ስኒ ዝዕርዩ ኣበይ ይህሉ
3: በለፀ በለፀ ፅቡቕቲ ኣስናና ከንብርካ መስለኒ ክትል ድሕር ሕጂ ሲ ከመይ ከም ተኽብረካ ክትሪአኻ
0: ወይ ኣታ ክንደይ ሓለውሎ ትፈትው ኢኻ ምስ ኣስናንካ ኮርዱ ፈካ እንደይተዕኒ የሩሰይካ ኣብ ቃላ ፅንዕቲ እያ ዝበለታ ትትግብረ እያ ሕጂ ከይተሰበርኩ ከለኹስ ሪጋ ክትሕዘለ የደል
3: ኣነስ ሪጋ ሒዘናንዲሳስ ክምዝገበርካ
0: እንታይ ኣሞ ክትገብር ጎረቤትና ኒኻ
3: እዚ ኩሉ ዝበልኩኳ ተግበርካ
0: ኣይተግበርኩ
3: ጀመር ዓቐልየኪ ክብዝረሓቀለይ
0: ቀስበለ
3: እንታይ ቀስበለ ውፅዕ ትረሓቀለይ
0: ቆፅ ከምኡ ጌርካ ፈንጠርጠራይ ክነግራኢኻ
3: ፈንጠርጠራይ ኮን
0: ዝመኸርካ ንኻ ክነግራኢ እንታይ ትገብረካ ከ ክትፈልጥ
3: ኢ ነገራ ምሽጢ ወይ
0: ኣወይ ኣንታ ቆንቋ ኣረኸኩኻ ከመይ ቀኒኹም
4: ከመይ ቀኒኻ
0: እንታ ቦ ቁርብ ቁርብ ወድና ከመይ ኣሎ ኢልኩም ዚ ደሃያይ ትገብሩን ከምዛ ዘይወለድኩምኒ
4: እንታ እንታይ ኢኻ ትብል ዘለኻ
0: ዘዝብለካ ዘለኹ
4: ተዛሪብ የልካ ዲኻ ንስኻ ኢኻ ክትመፅአና ዝግባአካ ንሕና ዓበይት ንዲና ብዝኾነ ከመይ ቀኒኻ
0: ኣይ ቀነየ ቀነየ ዘለኹ ስምዓንስክቦ እዛ ምፅኹምለይ ደለኹም ኢየሩሳሌም ከም ትዛበጥ ከም ብተሃራረም ትፈልጡ ነርኩም
4: እንታይ ኢኻ ክትብላ እንታ ንመነ ትወቀቑዑ ድያ
0: ኣታ ንቆልዑድ ኣበየ ናይ ዕድለይ ክረኽቦና ዓይ እምበር ከይተቆጥቆጥኩ ዘይድቅስ ዘለኹ
4: እዋ ኣንታ እንታይ ኢኻ ትብል ዘለኻ እስኻ ክስኡልካ ድኻ ትቕጥቀጥ
0: እንታይ ደዓ ክብል ሓዳር ምፅውዋር እዩ ዘይኮንኩም እንትብሉ
4: እታ ስቕበን ምፅውዋር ካልእዩ እዚ ካልእ እዩ እስኻ ክስኡልካ ትቕጥቀጥ
0: ኣነ ጥራይ ደይኮንኩ ዋላቶም ጎረባብቲ ክቕጥቀጥ ከለኹ ሱቕ እዮም ዝብሉ
4: ናትካ እዩ ዝብለካ ዘለኹ ናይ ጎረባብቲ ግደፉ እንታይ ስለ ዘግደልካላ ትቕጥቀጥ
0: እንታይ ከጉድለላ ደኣ ኣነ ኣሎ ዝበሃል ኩሉ ይገብረላ ንሳ ከዓ ኣሎ ዝበሃል ማህርምቲ በዓል እዝጋንቤቲ እስካፌቲ ጅዶ እዚ ምቅንጣው ገለ ሞ ከም መረሳሰኒ ኣትጥቀመሉ ድሕሪኡ ትገብረኒ ድክር እኳኣ ተብለኒ
4: እዋ በስማ ወለፈስ ቅዱስ ኣንታ ኣዴኻ ተሰሚዐ ክትፅለል እያ ኖኖኖ ነድኻ ሞ ኣይነግራኒ ፅለለኒ
0: ኖኖ ለለዩ ሞ ከይቲ ነግራ ብዝኾነ ካብ ፅባሕ ንግሆ ምስ ሞትኩ ወደይ ወደይ ከለኹ ምፍታሕ ሸኒ
4: ክትፈትሓ ክትፈትሓ ደሊኻ
0: እወ ካብ ምስ ሞትኩ ፀሎተ ፍትሓት ከለኹ ፀሎተ ፍትሕ ተሓይሻ ኣቦየ
4: ድሓንበል እዝበልካ ሓቅቱ ኮይኑ
0: እወ
4: ንስድርኣ ፀዊዕና ሕጂ ንፈላለዩኩም
0: ፅቡቅ ከምዚ ናይ ደርሆ ኣብ 12 ፍለይሊ ከየበለት ንኮላ ካብ ኣፈላለዩና ኣንታ ባቁሩ ብስኻ ከ ኣይትጥርጥርን ኣፈይ ከምዚ ድዩ ነይሩ ቀፃል እንዳሃረመትኒ ብምሕር ኣውያት እኳ ይገፊሑ ምስ እዝነይ ክርላገብታይ ተሪፍዎሎ ኣፈይ
4: ድሓን ድሓንቅሰን ዝወደይ ክንዲ ዝኾነስኩስ ኢደይ ተነኸስኩ ከም ትበሃል ዋ እዚ ኩሉ ፅቡቅ ጌርካ ካልእ ክትፈተካ ዝግባእካስ ከምዚ ገይራ ድሓን ሕጂ ሞኺ ክመፀካ እየ
0: ሕራ
4: ከርአ
0: ሕራይ ኣቦየ ኣይቲ ደንጊ ንጃ
4: ስምዒት ከስኺ ከመይ ዝበሎ ፅጋብ ይሸንዲሕኩ ዘሎ ወደይ ዝኹም እናገበረልክስ ኢሉ ክሰብ ዋ ኣንቲ ቀጥቂጥኪ ወደይ ክትቀትልለ
1: መን ኣነ ጠፋ ቢለዮ ኳ ይፈልጥ ይታ
0: ስቆኢሉ እዝቦይ ስመዓስስካ ሃሪማትኒ እንታይ ከ ከለውሎ ትፈቱ መዓስ ሃሪ
4: ኣብኡ መፂኻዶ ሃሪማትኒ ይበልከኒ
0: ኣንታ ባ ኣነ ዳ እሞ ዘይክላ ገፂ ኢለ እየ
4: ወላይ እምበኣ ፅቡቅ መላገፂ ኮይኑ ኣነ ክትፀወተለይ ድሓንበል ከይደለኹ ከይደለኹ
0: ንዓባሻ ሕስተ
4: ኪናደኒ
1: ደይበላዓኹ
4: ድሓን
0: እዋይ ዝቦይሲ
5: የሩሳሌም ኣደግሎ ማለት እኳ ይኮም እኳ ይበልክዎን ካብዚ ውለት ግን ኣይነገርክኹን እምበር ቀደም እኮ ተፈጢሩ ኣነግ እኳ እርጋንቲ ዘይገብሮ ዘይብሉ

ኣኮሱቕ ኢል ክብል ዕለይ ኣስቤዛይ መልአ ክምዝኣተ ኹቤተይ እንታይ ማዓብስ እንታይ ማዓብስ በትሪ ኾይኑ ቁርሰይ ጽፍዒት ምስ ሀይ ቡኛ ድዓሞተይ ካሶት ትድራረይ ዝጋንቤት ትቕያር መግበይ

0: ኣባቴ ኢለ ከኣቱ ናብ ጉድጓድ ሬሳይ ካብ ገዛይ ከይወፀ ክፋታ ሆሲነ ካልእ መሪፀ ፅንሓን ዶሞ ዝመፀፀ
1: እዊ ኣነ ትዕድለይ ክፅብቕ ንዓኸ ክብል እኳ ኣመፅ
2: ድሓ እንዲ ኸደኣ በዚ ቁሩር ቂቃ
1: ኣቂቃ ሓቅ ንቁሪ ኣይተኽልኣዮ ፍቕሪ እዩ ናባኻ ክመፅእ ከሎ ደራሪብካ ናብ ካልእ ክትሰዶ የብልካን ብዝኾነ ብኣምሆይ ወሳቢለልክ ነይረ ከምዞም ፈቲናክ ኣፍቂርና ክናበሉ ኮለል ክብልዎን ዝውዕሉ ዕድመአን ዝውድኡለን ከምኦም ኣይኮንኩን ኣነ ንሓዳር ንቁም ነገር የደለይክ ዘለኹ
2: ፅቡቅ ሓዳር ምግባር እኳ ይፅላእንዲ ግን ከምዚ ንመንኪና በሎ ዝገብሩለን ናይ ሓዳር በሎኸ ኣሎ
1: እንታይ ትብል ጓለይ በሎ ጀሚርክን ናይ ሓዳር
2: ኣብ ባንኪ ገንዘብ ኣለካ ዶ
1: እወለኒ ሚእቲ ሽሕ ኣለኒ
2: ንስኻስከዓ ንበይንኻ ኢኻ እዚ ድኣ እሞ ሕራይ ተይለካ ኣብ ፅምቃድ ውዳእ ገንዘብ ኮይኑ ገንዘብ ኣለኒ ከምኡ ናይ ትብል ሓራይ ከም ደይብልካ ጌርካ ነብስኻ ምና ካልኣይ ማንኪና ኣላትካ ዶ ማለት እዘን ኮረላ ዋላ ፊያዶ ገለ ድበሃላ ከም ማንኪና ይሓስበን እንዴ ኣለካ ምሽ ከምዚ ካብ ራባፎር ንላዕሊ ፓራዶ ላንድ ኩረዘን ጃምቦ ኣቫንስስ ተዘይኮይነ ናይ ስቀለኒ
1: ይቕሬታ እዘን ትብልየን ዘለኹ መካይን ኣብ ኤምቢሲ ኣክሽን ጥራይ ዝርእን
2: ዋ ንኻልኣይ ግዜ ተሪፍካ ኣለኻ ናይ መወዳእታ ተከይ ገዛ ኣለካ ዶ
1: ዋ ዓሰርተ ሓደ ስድራ ኣለና ኩለና ተኻረይቲ ኢና ዋናኦም ኣብ ደገ ኣለዉ
2: ኣታ መዓር እዚኣ ድኣ እሞ ሓዳር ንጀምር ደይኮንካ ትብለን ዘለኻስ መከራ ንጀምር ኢካ ትብለን ዘለኻ ካልእ ኸድለ
1: እንታይ ትብል ኣለኹ እሞ ፍቕሪስ ናብ ዕዳጋታት ይወሪዱ
2: ብልክ ሕጂ ሽ ምስሊ ዘለካ ኸደ ይፈለጥካ እምበር ፍቕሪ ብፋካ ኮይና ይባዕረይ
1: ብፋካ ኮይና እውያንተ ኣምላኽ ናባይ ዝመፃስ ዘዝመፀፃ

0: ምንታ እንታይ ዳ ታይገርካ ኣቶ ናይ መሳርሒ ሙዚቃ
1: ንኣኻ እንደ ክፅበይካ ፀኒሐ ብሓደ ባክንከዶ ቅድሞ ማይስተይ
0: ሞኹ ኩሉ ተኻወይንልካ
1: ዋ ሳላ ፀሎትካ ሓንጣል ዓርገይ ሳላ ፀሎትካ ኩሉ ስጥምጥም ግጥምጥም ኢልለይ ሕጂ ተናቑሑት ናይ ሙዚቃ ምከራይ ጥራይ ተሪበናላ ዘለ
0: እንታይ ደኣ ሳላ ፀሎትካ ትብል ደኣ ሳላ ዘለቃሕኻኒ ሳላ ብትሕቲ ፈጣሪ ዝሓገዝካ ንዘይትውስኸላ
1: ይ ካብ ሰይጣን ዝልቃሕ ይንጋሕ ድዮም ድ ኣታ ድሕሪ ክንደይ ዓመት ዘ ሓሙሽተ ሽ ኣለቂሕካ ንስ ከምዙይ ብዙሕ ቆፂርካ
0: ንስኻተ ዘይቆፀርካ ኣነቆፅሮ ንዓኻ ፅቡቕ ምግባርኮ ዝኢትርፉ እንታ ምስጋና ኣድጊ ይርጊሕ ዝብሎ ከምዝናትካ
1: ዋይ ኣታ ናትካ ሳይረኸብ እዩ ጨውግሩ
0: ወይ ጨውግሩ ካኢልካኒ ዘይወግሕ መሲሉ ዋሲ ኣቦኩራ ኣድ ዝበሃል እንታ ንስኻ ብርቀይ ተሳሊምካ ኳ ካለቃሕኒ ኢልካ ንለቅሐ
1: መን ኣነ
0: ንስኻ ወይ
1: ትቀንጠ ሓሙሽተ ሽሕ ውደካ ነረ ዕዳኻ መኒስካ
0: ወይ እንታ ኣልኹ ትብለኒ ጥራይ ከይትኸውን እሞ ነዚ መዲድ ርእስኻ ሪኢኻ ጠፋጢፈ ጠፋጢፈ ከምዚ ናይ ብልያርዶ እምኒ ኣብኡ ከቢብ ለማፅካ ይገብሮ
1: ንመን እዛ ትብላ ዘለካ ይትርፍ ብክትገብራ ሲ ክትፍትና ኸማን መዓንጣትሓ
2: ሓንጣ ብሓቁቀ ምስልካ ኸ
0: ጥላባ ጥላባ እንታይ ዳ ዘለሓ ትብል
1: ዋ ምስከዋንየ ኢታያምሲለ ፅልሉ ኮይነ ከፈርከ
0: ኣብ ኣባ ዘይትቕፅል እያ ነበር ክዳ ድኽድኽ
1: ከብለትእንተስኻ ኮትክትብን ኢኻ ኣነ ክዓሻዶ እሞ ድማ ምሳኻ ምስ ደጀን ምስ ኩዓና ዘይሕሰብ ምሻዓጥ ዘይኮነ ሓንጣል ከለኒ ሓሲሙን የሓስመኒ ከም ዝባህለልካ ትፈልጥ ሓንጣል ኣቦድኻ ሓንጣል ኣባዱኻ ትሕቲ ባጅጎ መን ኣለኽ እንዳኻ ንዘንተ ዕለት ትባረኽ ማህፀና ኣዲኻ
0: እንታ ግደፋይ ትፈታትነ ንግደፍና ኢደይ ንእግረይ ከይተንግፈኒ
1: ናበይ ከይድካ ሓንጣል

0: ሎሎ ኢድካ ሰሪዕካ መሃብ ከመኻ መን ይኽእሎ
1: ኣይተዋና እውን እንብለካኣሎ
0: ሓንጣል ስውን ዋኖ ሓንጣል ስውን ዋኖ እንተተበሪህዎ እንተተዋናዎኖ ምዝዝ ኣቢሉ ጥቃዕ ምባል እንዲ ዝቕድሞ በል ክደግመካ ሓንጣል ጎሚዳ ዓደትም ከነዓኻ ወሊዳ
1: መስብል ክልተ ግዜ ምርሳን የለጣክለ ንብለካ እስኻ ናይ ኢደይ ናይ እግረይ ክፈንረ
0: ምስሓቅኻ ዲኻ ግን ዝሃረመ ይደግም እንዲ ከምዝበሃር ርኢ ከለካ ምታን ክፍለጠንስ ሓንቲ
1: ድገመኒመካ ተወድሰ ከመይ
0: ኣነ
1: ዳ እንዳሕረሲኒ
0: ክውስኸልካ ኣኸ ውስኸ
1: ናዓበል
0: ውስኸ

0: ያ ሻብ
1: ናበይ ናበይ ኻ ሙሉቅ ሙሉቅ ሙሉቅ ትብል ዘለኻ
2: ሙሉቅ ሙሉቅ ደግሞ ጉለታ ዑስማን ዓርኪ ኢሚግሬሽን ከ ኸይድ ሓሲለ ፀኒሐ
3: ኢሚግሬሽን ዳኣታይ ነይሩ ፓስፖርት ከውፅእ ጥራይ ከይትብለኒ
2: እንታይ ፓስፖርት ዳ ታሴራ ይንበርክ ሕድሶ
3: እውይ ኣታ ታሴራ ዝቕይረሉ ዕለት መዓስ ድዩ ብንፁር ዳ ኣይፈለጥክዎን እምበር ከምዝመስለኒ ግን ቁሩብ መዓልታት ተሪፎ እ ኣይቀይርክ
4: ኣቀይርክዎን ሎሚ ፅባሕ ክብል ግዜ ቀቲለ ለለ ክቀይርክ ዶ
5: ዋ ቀይረየ ወ ኣነ ከምዚኢታት ክመፅእ ከሎ ብሸዓብ ውዒታ እየ ጉዳይ ዝውድእ ታሴራ ምቕያር ካብ ዝጅምር ኮ 12 ዓመት ይገይሩ ዘሎ
3: ሓቂ ክንዲኹምሞ ዝበዝሐ ሰብ ግንሲ ኣብ ዝነበረ ነይሩ ናይ መወዳእታ መዓልቲ ምስተባሃለ ሸበድበድበድበድበድ ካብ ዝብሲ ብኣግኡ ጉዳይ ካብ ምፍፃም ይተመራፂ
4: እሞ ታሴራ ንምቕያር ክንተይ እንታይ ዘድሊ
0: እዚ ሓድሽ መንነት ክትቅይር ንሕበል ኢኻ ክልተ ስእሊ ድልየካ ፎቶኮፒ ናይ ነባርነትን ናይ ታሴራ ናይ ታቅዲ ማለት እዩ ከምኡ ድማ 101 ናቕፋ ከዓ ትማልእ ኣለኪ
4: ዋ እዚያ ድኣ ካብ ፅባሕ ከማ ናይሕልፋኒ
5: ልፍያ
0: ትጓይላወ ዋዕተይን ከኣኒ እዛ ናይ ቅድም ታሴራ ኣይትሰርሕን እያ ምስበሎኪ ሽዑ ፈጠጥፈጠጥፈጠጥ ከይትብል
3: ኣንታ ገሊኦም ከ ታሴራ ክቕየረሎም ሓንቶም ከብኩዑሲ ክሳብ ሕጂ ዘይወሰድዎኹም ዘለዎ ክትፈልጥሮ
0: እቲ ምሽክላ እንታይ ድዩ ናይ ገሊኦም ሸለልትነት እዩ ወናይ ገሊኦም መገሻ ወናይ ገሊኦም ከኣኒ ያዕኒ መይቶም ይኹን ኣላ ርሓሞም
2: ኣነ ኸክገርሙ ነዛ ሓዳስ ታሴራ ክርኢ ማራዒታዊ ኸ ዘለኹ ኣታዚኣ ሞርእይዋ ኣብ ጅባይ ኳ ኣሪጋ
4: ወይ ኣትሰተ ክንደይ ትጭክን
3: ዋ ነዛ ነብስኻ ክሳብ ክንዲ ዝዲኻ ትንዕቃ እንተዋርዳ
2: ወይ ይዳ እታ ኮይነ የ ነብሰይ ክንዲኡ ድንዕቃ እንደዋርዳ
5: ኣት ከይ ሓፈረ ከዓ ትገምጡ ኢለ ሓተ ንሎ እንትርዮ ሞ እንትርዮ እንትርዮ ብቻ ኪነኪ
4: ወይ ብስማኣ ሰተ ተርጉም ወረቐት መንነት ይርዳእካ ድዩ እዚኣ ኮ ንስኻ ኢኻ ኣብዚ ስምካ ኣሎ ስእልካ ኣሎ ዕለተ ልደትካ ኣሎ ኩሉ ነገር ኣሎ
0: ብዓብኡ ከዓኒ ኤርትራዊ ከም ምዃንካ እቲ ምስክረልካ ሰነድ እያ እዚአ
3: ወያ ተበቻኹም ዝዘረባይተኹም ድሉ በዚ ንስኹም ትብልዎን ትርድእዎን ዘለኹምሲ ከመይ ኢሉ ዩ ሞ ንሰቶ ክርዶ ሰቶ ኮ እንትርፎ ሆሆ ንእስነት ሲ ካልእ እንታይ ይፈልጥ ንምንታይ ተፈጢሩ ዝዓለም ንምንታይ ዕላማ ይነብር ኣሎ እንዶ ዘይርድኦ እየዋህ ምስኪን ፍጥረት ሮክ ሓደሓደ ግዜ ቀው ኢሉ ክሪኦ ከለኹሲ የደን ክፀንሞ ዝኸብደይከ ሓፍ ብለኒ
2: ሓፍቲ ይሉ ሓፍቲ እንተ ደኣ ስቕ ኢሉ ሓፍ ብለክሎ ኮፍ ኮፍ ከዓ መላመድዮ ሽዑ ከምዚ ናይ ኮርሳተረ ሓፍ ኮፍ ሓፍ ኮፍ ሓፍ ኮፍ ክብለ

0: ከመይ ዳስ እዩ ንዓብዳ ዝኸውን ስፒከራት ዲኹም ደሊኹም ዋላ ከመይ ከመይ
1: ንጥምቀት ዝኸውን እዩ ዝኸማል በኳር ስለ ዝኾነ
0: በር ሞ ንክልተ ማይ ቤት ገለ ክብል ክእል ስፒከር ኢኹም ደሊኹም
1: እኹል ቅድሚ ሕጂ ኮ ሪኢካ ኣለካ ኣብ መርዓ ብመዓት ባንድ ገይሮ ኮ ይሕልፍ
0: እዮም ንክልተ ማይ ቤት ድኹም ብዙሕ ዝተፈላለየ ስፒከር ንደለና ፍላሽ ዝወስድ ኣሎ ካእ ካልእ ኣሎ እቲኹም ትርእይዎ ግን ኣብ ቀዲም ባይ ሕሳብ ትኽፍል ካልኣይ ከዓ ምስኣ ታሴራ ክተተዚኹ
1: ታሴራ ኢላ ጠፊያ እንድያ
0: ብዘይታሴራ እሞ ኣሰራርሕና ብዘይታሴራ ይትኹም
1: እንታ በጃኻ ገንዘብ ነትሕዘካ እንዲና ዘለና
0: እንታይ በጃኻ ደልየሎ ኣሰራርሕ ናይ ዝገዛብ ኮይ ኮይኑ
1: እንታ ስኻ ታሴራ ከመይ ብልካ ጥቂቀ እንታታይ ፈልጠ ዘልካ ኣብታ ምስታ ፖርቶፍሬ ከሎን ኣብ ታክሲ ድዩ ኣብ እንዳባር ድዩ ኣብዚኣ ኳ ክብላ ኣይክእልን ምቀ ሞንዳ ፖሊስ ከመልክትካ ዶ ከድኩ ዘየመልከትኩ
0: እሞ ዝኾነ ጉዳያት ከዓ ከምዚ ናይ ባንኪ መሳሊ ገለ መለዳ ብኸመይ ተስልጥ
1: ዋይ ንስኻ ከዓ ዘይተባሃለ እዚ ደ ባንኪ ከይድ ፈልጥ እዩ ዘይከይድ ሓደ እዋ ናብቲ መደበር እንዳኸና ከለና በቲ ባንኪ ናይ መደበር እንዳሓለፍና ከለና ርኢቶ ቦሎት ባንኪ ዋ እዚ ዳ መዓ ዝተሰርሐ ቤተክርስትያን እዩ
2: ኣይብለኒታሴራ
1: ትሒዘለ ምንታይ እዚ ኢለ ክትሕዘልካ
2: እንታ እንታይ ከይድ ሓደ ዲካ ፈሪሕካ ታሴራ ትሒዝ ብለና ኣሎ ታሴራት ሒዝና ንብረት ንውሰድ ድሓር ብኡራይና ምስ ወዳእና ከዓ ተሴራ ከምለሰልካ
1: እንታ ወደይ ኮም ኸውን ዲ
0: ኸውን እዩ ንኣብ መተኣማመን እምበር ፀገም ዘለዎ ኮይኮነ
1: ሞ ታሴራ ተትሒዘልካ እንታይ ኢካ ክትከፍለኒ
2: ክልተ ዝሑላት ጓዕጓዕ
1: ጓዕጓዕ ተልየነአን ዓይነ ሓስን እዩ

0: ሰላም ታይክ ሰማዕኩም
1: ዋ እዚ ወዲ 18 ዓመት መሊእ እሞ ታሴራ ማለት ወረቐት መንነት ከውፅለሊ
0: ፅቡቕ እምበር መን ሽምካ
2: ቶማስ ሽመ
0: ፅቡቕ ቶማስ እንኳ ኣብ ስብካዓካ
1: እሞ
0: ታሴራ ንምውፃእ ትማልኡ ዘለኩም ነገራት ኣማሊእኹምም ዲኹም
1: እወ ኣማሊና ኢና
0: ፅቡቕ ሕጂ መንነት ወረቐት ክስራሓልካ እዩ ቅድሚ ግን ብዛዕባ መንነት ትፈልጦ ነገር ኣለካ ዩ
2: መንነት ማለት ዳ ንስኻ መን ኢኸ ማለት እንዲ
0: ከመይ ረክብክያ እዛ ናይ ወዲ ክመግለፂ
1: ዋ ፅቡቕ ኣሎ ማለሲ መንነት ማለሲ እንታውነትካ ብዓለበየ ናይ ሃገር ኢኻ መረጋገፂ እዩ እታ መን ትብል ቃል ብዕንቆት ተፈትሽካ ብዛዕባ እቲ ሰብ ብዙሕ ዝርዝር ሓበሬታ ክትበካ ትኽእል
0: ፅቡቕ እምበር ትድንትኒ ቶማስ ድማ ታሴራኻ ሓደ ዘይግነትካ ይገልፅ ካልኣይ ከዓ ማኣዳም ከም ዝኣኸልካ እዩ ዘረጋግፅ ሳርሳይ ኣብ መንግስታዊ ጉዳያት ኣገልግሎት ናይ ምርካብ መሰለ ይውህበካ ስለዚ ታሴራ ብጥንቃቐ ትሕዛ እዩ ዘለካ

0: ሰተ ታሴራ ኣብ ዝሕተተሉ ኣገልግሎት ኣብ ዝህቡ ትካላት ታሴራካ ክትሪኦም ከለካስ ትሸማቀቅዶ? ኣብ ፅፍሪካ ክትኣቱስ ቁርብ ይተርፈካ ዶ? መሬት ውሕጥ ከተብለካስ ትምነ ዶ?
1: ወይ ብስማኣም ኣትኳለይ ዋይ ትመልሓስ ክድ ኣኽመይ ዝበሉ ውዕረ እዩ።
0: ንምንታይ ከምኡ ኢለ የተት ነግረክ ማማ ድሃበይ ፀጉሪ ክደው ምበላ ነ
2: ፀጉራ ዶቶ ዛ ከምዚ ዘይበለየሉ ናይ ቀደ ዕዋላ ክትመስል
1: ንስኽ ኸ ፀጉሪኹ እንተተጎትን እዮም ቅምጥ ኢልኪ ደም ኣስርኤል ቀትሪ መሰል ስከ
3: ይማንሃብ እዚ ዕሙር ፀጉሪ ርእሳ ከም ዝፋረ ኣንበሳ መፀበቐላ መምሓረላ መገረማ ኮይኑ ይመስለኒ።
1: እሰይ ዕስማን ወዲያ እታወለላ መልሓሱ ንስኻ ደኣ ከም ልበይ ዲኻ
0: ማማ ድሃብ ካሓተክንዶ ታሴራ ክሳቅይር ኪዶ
1: ዋ እንታይ መፅ እኒአ ዝቐይሮ ኣይ ብሓዳሳ እንዲያ ግድብ ዘለ እዳ ትስሕቃ
0: ማማ ድሃበይ ግህነት ከይስሕቕና ታሴራ ይቕየር ከም ዘለዎ ፈሊጥክዶ?
1: እንታይ ምቕያሩ ኣትኻይ ኣረገ ዶቕየር እዩ
4: ቕየርዎ ኣብ ክንዲቲ ሰሚያዊ ናይ ቀደም ወረቐት መንነት እዚያ
1: ስክልክ ወይ እንታይ ዳ ኣላ እዚኣ ጭራ
3: ማማድሃብ ትርኢታ ዩ ጭራ ምዳ እምበር ቁም ነገራ እምባ እዩ ዓብዩ ነዚኣ ከዓ ሕቁፍ እተብለልካ ፅብቕ ተሰፈርካ ትዕድግላ
1: ዶ ኣታ በይ ከልካ ኢ ክድቕየር
2: ኣብ ቤት ፅሕፈት ኢሚግሬሽን ዜግነት ከድካ ዩ ድሕዳስ
1: ኣብያ ክትመጋረሽን እንደግነትን
0: ማማድሃበይ ሚግሬሽን ደይኮነስ ኢሚግሬሽን ዜግነት እዩ ዝበሃል
1: ዋይ ደሓን ዋላ ስኻትኩም ትመርሑና።

0: ሓይ ብዛሚ ዳበይ እንታይ ንኽእል ሓደ ቀኒ ኸ
1: ዛኒ
0: ዳበይ ን ዝፀናሕ ክኢኸ
2: ባንክ ፀኒሐ
3: ሞ ባንክ ደኣ ትርናዕ ዝበለ ርእስና ቀቢሎም ኸ
2: ዘበኑ ትርናዕ ዝበለ ኩላሶ ይሓንቕ እዩ መጠንኩን ከሉ ሲ ኣዛሚተ
4: ምጥን ዝበለ ኮሊስና ደኣ ምኸመዲድ ሃብ ስታይና ተተረኣየኻ
5: ያ ሄሎ ፅባቐ ናይ ሕትራን ቀደም ይሓሊፉ ሕጂ ናይ ሎም ዘመን ፅባቐ ሸጥቀጥ እዩ
6: ከምዚ ናእተይ ማለት ካብ ኳዓ ሸጥቀጥ
0: ስተወዲኣታሕትት ንስኻ ኣይ ተባሂፁ ዝተወዳ ዓፅምንቲ ካ
4: መስፍዳኣለኻ
3: ኣቲ ማዕራይ ትርዳእክንዲ ስሕቃትኩኮ ማለት
2: ብዝኾነ ኣሞይ ለንቀነ ባንክ ገዝክ ተንቀሳቂስክ ነርክ ደ
0: መ ኣነ ዋ ባንክ እኳ በየን ከም ደላ ይፈልጣ
2: ስኽሲ ገንዘብ ክተእትዊ ወይ ክተውፅ ባንክ ሕድኪ ትፈልጥን ኢኸ ማለት
0: ኣንቲ ጓሊ ኣነ ደኣ እሞ ትፈልጥ እንዲኺ ካብዛ ኢደይ ናብ ኣፈይ እንዳታ ድራር ናብራይ እንታይ ድረብሕ ዶመዝሃሊ ኒኢዳ ባንክታት ከዓ ክቐምጥ
6: ዋ ብኣም ወይ ዶ ገብረ ብርሃን ሓወይድ ሰደደለዩ ፍቐደለይ ኢልክኒ 8,000 ይቆፀርሉ እዚ ረሲዕክዮ
0: ኣነስ ንዓኻ ገንዘብ ፍቕደለይ ደካ ተሓልም ዳኣ ኸይኩም ተቆልዓ
4: እንታይ ምሕላሙ ኣነ ምስ መፅኹ ዝምንጥለክ መሲሊ ክዶ ተቓልኣድ ክብዚ ኣሸጎጥኪ
2: ብዝኾነ ታሴራኺ ኣብ ባንኪ ወዲኦ ተረኺቡ ሒዘልክ መፅ ኣሎ
0: ወይ ባንኪ ዳኣ መን ወሲድ ኣለ ኣቲ በዕሉ ዘእግሪ ውፅኢ ኸይዱ ስክንደ ወተይ ድኻ
5: ወይ ኣይፋሉን ሓዚርክ ዮ መስከትክ ከይፈለጥክ ካብቲ ማሕዘልክ ባዕሉ ምሉቕ እዩ
3: ስምዕስከ ተሲራኻ ተጠፊኡ ደኣ ኣምዳ ፖሊስ ዘይኮነን ክርከብ ዘለዎ ከመይ ኣብ ባንኪ
4: ንስዳ ባንኪ ወዲኡ ፀኒሕኹም
5: ሓቂ ኣላ ኣዛሚት ወዲኡ ዝተረኽበ ታሴራ ናምዳ ፖሊስ ይርከብ እንዳ ፖሊስ ድማ ናብ ክፍሊ ዘይግነትን ኢሚግሬሽንን ይመልስዎ ወባዕዴን ትመስራሕ ከምዚ ዝመስል
6: ሰምዶ ክሓተኩም ሕጂ ኣነሲ ንደይ ንሃባ ባንኪ ክንደየ ሕሳብ ኣለዋስ ክፈልጥ ትኽእል ዶ
5: ኣይትኽእልን ይትረፍያ ናይ ማድሃብ ነትናካውን ፈለማ ታሰራኸ እዮም ዝሓጡኻ
0: በሉ ረኣይ ስምዑ ረኣይ ስምዑ ዳሃብ ተኸቲራ እንተሰሚዕኩም ከታርየ ዝቆልዓ እዚ ጥራሕ
4: ካ ባዕላ ጣሚ ኣብ ምኽታር ተበፂሕክ ዝቕመጥ ገንዘብ ኣለኪ ማለት እዩ
2: ከምኡሞይ ገንዘብ ደሎ ሰብ ከሎ ድ
3: ዋ እሞ ንማዓስ ዳ ኣለኾና
2: ምስ ሞተት ንመቓብራን ንመተስካ

0: Ой, это солит.
1: Сам, хорошо.
0: Ой,

0: መፅንሕኩም
1: ተለሊና ቶማስ ታሰይሮ ሒዝዋ ዶ
0: ሒዝዋ ከመይዲ ሕጉስ ኢሉ
2: ኣትለለ እዚ ወዲ ክስሑ ይ ብታሴራ ስክንዲ ዘይሕጎስ እዚ ታሴራ ክሳብ ኩሉ ይገዳሲ
1: ኣገዳሲ ጥራይ ሰተ ክሳብ ክንዳይ ኣገዳሲ ምዃኑ ስለዘይተረዳእካ እንዲኻ ከመተሓዛ ጥራስ ሕማቕ ተማሃራይ እንታሰይርኻ መናኒሕካ ንብራ ዝኸላእኻያ
2: ኣታ ንሕና ኮ ኣባር ገለ ክንጨርም ከለና ምስ ጀምዓና ታሴራ ናትሒዝና ኮይና ንጨር
3: ኣንታ ኸይ ሓፈርካ ካደግመ ኣለኻ ንመስተልካስ ታሴራካ ተሓዝ
4: ወይኣነ ንስኻ ኮ ነብስኻ ትሒዝካ ከይትጨርም ኢና ንፈርሕ ዘለና
1: ብቐዳማይ መርዓ ናይ ሰናይት መሓዛይቲ ባድላታትን ዙርያታትን ተኻሪና ነርና ታሴራካ ትሒዝና
2: ኣብ ከምኡ ተመፂ ካ ኣዋላዞም ስፒከር ገለ ደካሪዩ ኮ ታሴራካ እዮም ዶትሕዙ
0: ዋይ እዚ ክኸውን ዘይግብኦ ዘይሕጋዊ ዋላ ንክብርና ታሴራ ውን ዘይምጥን እዩ ታሴራስ ብክዳን ብጨርቂ ክሽነት ነውሪ ታሴራ ወይ ከዓ መንነት ማለት እኮ ሃገራውነትካ ሰነት ዜግነትካ ማለት እዩ
3: ካላም ይክሳሕ ኣብ ታሴራ ስምካ ኣሎ ስም ወለድካ ኣሎ ብዓብኡ ከዓ ስም መንግስትን ሃገርን ኣሎ
1: እቲ ፀገም ኮኑ ነገራት ብዕምቀት ካብ ዘይምጥማት እዩ
4: እወ ብካልእ ኣዘራርባሲ በዓል ሰተ ካብ ድቃስኩም ተባራበሩ ንቑሑ እቲ መልእኽቲ
2: ኣደይ መዓር ሳክት ንሕና ኮ ናይ ከይፋት ኢና ምሻለኩም ከምዚ ክንጭና ገለ ንደልና ምስ ጀምዓ ምስ ትራኽብ ናይ ብርክ ማሕበር ወስወስ ኢልካ ናብዛ ጨርሙ ድሓብ ትስሕብ ዲስሕብ ሞድ ሞድ ምስ ግርማ መጎሱ ዱብዕ ፋካ ፋካ ጭሩኡ ደቢሉ ሃርባ መሬት ናይ ኦሮን ሳርሒ ደርፊ ላንጋ ላንጋ ትኸ ኣማራፂ የለ ታሴራና ነመስግ
1: ሰተ ንመስተ ሕጂ ከም ምሕበአን ምዕቆብን ጭቀትካ ትጥቀመ ኣለካ ፅባሕ ንግሆ ግን ነብስኻ ደኺሙ ንንፋስ ክህበካ እዩ ሽዓሕ ክትብል ኢኻ ኣሕ ድማ መርፅያ
0: ሰተ ንስጋኻ ክትዕግብ ሲ ንክብርካ ንቁልቁል ተወርዶ ኣለኻ
3: ያ ሰተ ካብዚ ዝበሃል ዘሎ እንታይ ተረዲእካ
2: እንታይ ተረድአ ዶ ሰብ ክምዕደካ ከሎ ኣመና ፍላጥ ኮይኑ ዝስምዖ እቲ ነገራት ደይስምዖ ኮይኑ ከዓ ነቲ ድነግረካ ዘሎ ነገር ሕጂ ከምዝኾነ ገይሩ እዩ ዝነግረካ ዳሓር ምሻለካ ብዘይ ሓላፍነት ከም በዓል መርዚ ከም በዓል ኣሕ ኣፉ ደድ መፀሉ ይደርጎ ሓልፈ ሰገጥ የለ ዋላ ዝ
4: ሰተ ዘይስንኻ ሕጣ ቆርጥመሉ ክበሃል ይሰማዕካ ንዲ
3: ያ ጀማዓ ትርክር ኣነ ምሰተ ሽወይ ኣሰማዐ ፍኹስ ዝበለ ቓላት ብዝምስጦ ባህላ እንተዝመዓት ነይሩ ምትረድኦ ይመስለኒ ያ ጀማዓ ትርክር ያ ጀማዓ ትርክር ካላሚ ሳሕ ዋላ ማሳሕ
2: صح صح يا عثمان يا صح
5: اها متنا كابل
6: وي اذا ثاني ترف له دي لا
5: ترف له غير في يلن كن حنطلتا تاسيراس كدن كدن كدن كدن ادياتو
7: كدن تراي زي كون سي هزق سي غدا يا غار
6: امو نايمن تاسيرا دا اتو تحزنيو
5: ድሓን ዋላ ናይ መርዓት ድ ትሕዘካ
6: ከም ዝበሃል የለን ናይ ሰብታ ሴራ ይንሕዝና እዚ ኸማን ምሳኻ ስለ ዝመፁ ሶም እምበር ናይ ሰብታ ሴራ ዝበሃል ኣይንሕዝና
5: እንታ በጃኻ በጃኻ ትሽጊሩ ኮይኑ ኮዩ
6: እንታይ በጃኻ ደልየለ እዚ ኣሰራርሓ ናይ ዝገዛ ኸም እዩ የድብለካ ደሎ
5: ሄሎ ታኻ እንታ ትብል ተወፅዐን በቃ በቃ መፃኹ እንታወደ በጃኸ ኢለካ ንስኻትኩም ተለያዘ ባህባታታ ሴራ በጃኸ ኢለካ
6: እሞ ከመይ ከመይ ይኸውን
5: ሃባዞ ዋይ እንታይ ይበሃል እዚ በቃ ንስኻ ከዓ ስሊጥካ በለ
8: ምፅሓ
6: ታሴራ ከለኩም ይኹን ንዓርጉኹም ታሴራ ትሒስምፀን እዩ
5: ታሴራካ ዶ ሕሊብካ ውሃብ እዩ
6: ሕሊብካ ዘይዋሃብቲ ኮይኑ ከመይ ገርኩም ንዓርጉኹም ትሒስሙ
5: ዓሻ ተረኪብካ ዳ ትላገጠሉ እትረከየ ሓንጣል ዓሻ በልክ ትፈልጥ ኣይሓመመት ኣይፀመመት

0: ንምኽፋት ይስራሕ ከም ዘሎ ገሊጹ። ተጠቀምቲ ኣብ መወዳእታ ግቡእ ሕክምናዊ ኣገልግሎት ብምርካቦም ዝጸንሖም ናይ ዓይነት ጸገም ከም እተቐንጠጠ ብምጥቃስ ተመሳሳሊ ወፍርታት ብስሩዕ ክካየድ ተላብዮም። ኣብ ሉ ዞባ ጎልጅ ካብ 19 ጥሪ ክሳብ 4 ለካቲት 226 ን136 ዜጋታት ዕውት መጥባሕቲ ቅርኒ ብዓይኒ ምክያዱ ይዝዝከር እዩ።
1: ጨንፍር ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንኩላና ብዞባደዎ ቀይሕ ባሕሪ ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ዜጋታት ኣብ ማሕበር ተጠርኒፎም ተረባሕቲ ዘለዉ ዕድላት ዝኾኑሉ ባይታ ንምጥታሕ ዝዓለመ ርክብ ትማሌ 25 ሰነብ ከተማ ዓሰብ ኣካይዶ። እቲ ኣለይቲ ኣእምሮኣውን ምዕባልኣውን ስንኩላን ኣመሓደርቲ ከባብን መራሕቲ ጉጅለታትን ከምኡውን መሻርክቲ ዝተሳትፎ ርክብ መረዳእታ ሕብረተሰብን ህዝባዊ ኣገልግሎት ዝህብ ኣካላት መንግስትን ብምዕባይ ኣድልዎን ምውጋድ ምዃኑ ሓላፊት ጨንፈር መምህር ሓያት ዓብደላ ገሊጻ። እቲ ጨንፈር ኣብ 215 ከም ተመስረተን ቁፅሪ ኣባላቱ 145 በፂሑ ከም ዘሎን ድሮውን 28 ካብኣቶም ተጠቀምቲ ዕድላት ትምህርቲ ኮይኖም ከም ዘለዉ ብምጥቃስ ዛጊታ ማሕበር ዘይተጠርነፉ ክጥርነፉ ፀዊዓ። ተሳተፍቲ ድማ ንቕሓት ሕብረተሰብ ዘበርኽ ጎስጓሳዊ ንጥፈታት ክድፋኣሉ ቁጠባዊ መነባብሮኦም ንምምሕያሽ ብዕቱብ ክስራሕ ከምኡውን ንዓቕሚ ስንኩላን ደቆም ኣብ ግምት ዘእተወ ስልጠናታት ክወሃብ ዝብልን ካልእ ንርእቶታት ኣቕሪቦም። ኣብ መወዳእታ ማሓዳር ንዞባ ዓሰብ ኣቶ ብርሃነ ኺዳነ ብደረጃ ንዞባ ዝቆመ ማሕበር ንምሕያል ኣበርክቶ ሕብረተሰብን ኣካላት መንግስትን ክዓቢ ኣብ ልዕሊ ኣእምሮኣውን ምዕባልኣውን ስንኩላን ዘሎ ድሕር ኣመለኻኽታ ክእረም ከምኡውን ስድራ ቤታትን ኣለይትን ናይቶም ስንኩላን ረብሓታት ምጥርናፋ ማሕበር ተገንዚቦም ብግቡእ ክዋስኡ ኣተሓሳሲቡ። ኣባላት ጨንፈር ሚኒስትሪ ጥዕና ዞባ ማእከል ብሚኒስትሪ ዕዮን ማሕበራዊ ድሕነትን ተለልየን ንዘቕረባ 20 ስድራ ስውኣት ንነፍሲ ወከፈን 5,000 ናቕፋ ኣበርኪቶም። ብ24 ሰነ ኣብ ቀፅሪ ሆስፒታል ዕዳጋ ሓሙስ ኣብ ዝተኻየደ ስነ ስርዓት ኣዋሃቲ ናይቲ መደብ ሲስተር ፍቓዱ ሓጎስን ዶክተር መላእከ ተወልደን እቲ ዝተገብረ ገንዘባዊ ሓገዝ ጎኒ ጎኒቲ ብመንግስቲ ዝግበረሎም ናብዮትን ደገፍን ኣብ ጎንኹም ኣለና ዝብል መልእኽቲ ንምትሕላፍ ዝዓለመ ከም ዝኾነ ገሊፆም። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂምን ሓላፊ ማሕበራዊ ድሕነት ኣቶ ቴድሮስ ፍሳሄን ድማ ነቲ ዝተወስደ ተበግሶ ድሕሪ ምጓስ ምሕብሓብ ስድራ ሰማእታት ናይ ቀዳምነታት ቀዳምነት ስለ ዝኾነ ብዝተወደበ መልክዕ ክድፋኣሉ ተላብዮም። ብተመሳሳሊ ተምሃሮን ኣባላትን ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 37,800 ናቕፋ ን34 ስድራ ቤታት ስዋኣት ኣባላት ኣማደ ዞባ ማእከል ድማ 20,000 ናቕፋ ን4 ስድራ ስዋኣት ኣመቓሪሖም። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ኣሜሪካን ኢራንን ኣብ ጉዳይ ክፍሊት ብመፃቦ ሆርሙዝ ዝሓልፋ ንግዳውያን ምራኽብ ከም ዘይተሰማማዕ ይቃልሕ ኣሎ። ኢራን ኣብቲ ማያዊ መስመር ናይ ዝወሃብ ኣገልግሎት ክፍሊት ከም ትእክብ ክትገልጽ ከላ ኣሜሪካ ድማ ነፂጋቶላ። ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ዝሃበ መግለጺ ኣሜሪካ በቲ እስትራቴጂያዊ መስመር ካብ ዝሓልፋ ምራኽብ ንዝሕተት ክፍሊት ከም ዘይተቕበሎ ምስ ኢራን ዝብጻሕ ናይ መወዳእታ ስምምዕ ድማ ነቲ ክፍሊት ዘወግድ ከም ዝኸውን ኣፍሊጡ። ዝኾነት ሃገር ኣብ ኣህጉራዊ ማያት ክፍሊት ክትሓትት ስለ ዘይፍቀድ ኩለን ሃገራት ቲዞባብቲ ጉዳይ ምስ ኣሜሪካ ክትሰማምዓ ማርኮ ሩቢዮ ብተወሳኺ ጸዊዑ። ኣፈኛ ባይቶ ኢራን መሓመድ ባግር ቃሊባፍ ብወገኑ ምሕደራ መጻቦ ሆርሙዝ ናብቲ ቅድሚ ኩናት ምጅማሩ ዝነበረ ኣገባብ ፈጺሞ ከም ዘይምለሳ ነጺሩ ኣሎ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ኢራን በቲ እስትራቴጂያዊ መስመር ካብ ዝሓልፋ ንግዳውያን መራኽብ ክፍሊት ምስ ተሓትት ኣብ መንጎ ክልቲአን ሃገራት ዝግበር ዘሎ ዝርርብ ብቕጽበት ከም ዘቋርጽ ኣጠንቂቑ። ኢራን ከም ኣካል ናይቲ ምስ ኣሜሪካ ዝኸተነቶ 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ብመጻቦ ሆርሙዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ንሱሳ መዓልታት ብዘይ ክፍሊት ክፉት ክትገብር ከም ተሰማምዐ ዝፍለጥ እዩ። ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻቦ ሆርሙዝ ዝዝተ ሕብራዊ ሓይሊ ዕማም ንምቓም ኣብ ዝሓለፈ መዓልታት ከም ተሰማምዐ እውን ዝዝከር እዩ። ሰሜን ኮርያ ከም ኣካል ናይቲ ወታደራዊ ዓቕማ ንምድንፋዕን ዘመናውን ምግባርን ተካይዶ ዘላ ንጥፈታት ትማሊ 25 ሰነ ፈተነታት እስትራቴጂያዊ ጽዋር ኣካይዳ። እቲ ፈተነታት መወንጨፊ ስርዓታት ሮኬት፣ ታክቲካዊ ባለስቲካዊ ሚሳይልን ናይ ነዊሕ ርሕቀት መዳፍዕን የጠቓልል። ፕረዚደንት ኪም ጆንግ ኡን ነቲ ፈተነ ብኣካል ከም ተዓዘቦ ወግዓዊት መደበር ቴሌቭዥን ሰሜን ኮርያ ብስእሊ ኣሰኒ ኣቃሊሓ። ሰሜን ኮርያ ከም መመልሰ ግብሪ ናይቲ ደቡብ ኮርያን ኣሜሪካን ኣብ ደዋታ ዘካይድኦ ዘለዋ ተኽታኺ ክትብል ዝገለጸቶ ተኸታታሊ ወታደራዊ ልምምዳት ፈተነ

እታት ዘመናዊ ጽዋር ከተካሂድ ምጽንሓ ጸብጸባት ይሕብሮም ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቅልውላዊ ሓውሲ ደሴት ኮርያ ክኸርር ቀንዲ ምኽንያት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ እዚ ከምዚ ኢሉ እንከሎ ደቡብ ኮርያ ስጋኣታት ሰሜን ኮርያ ንምምካት ናይ ሰብ ኣልቦ ነፈርትን ፀረ ሰብ ኣልቦ ነፈርትን ዓቕማ ብቕልጡፍ ከተስፍሖ ምዃን ኣፍሊጣ ሚኒስትር ምክልኻል ደቡብ ኮርያ ብዝሃቦ መግለፂ ሃገሩ ን500,000 ሰራዊት ናይ ሰብ ኣልቦ ነፈርት ስልጠና ከም ትህብን 10,000 ሰብ ኣልቦ ስርዓታት ናብ ግንባራት ከም ተዋፍርን ሓቢሩ ብዘካዚ ክሳብ 229 ኣስታት 110,000 ሰብ ኣልቦ ነፈርቲ ብምፍራይ ናብ ሓይሊ ምድሪ ሓይሊ ኣየርን ሓይሊ ባሕርን ንምፅምባር መደብ ከም ዘለዋ እቲ ሚኒስተር ብተወሳኺ ነፂሩ ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ሃገሩ ንዩክሬን ኣብ ዝግበር ወታደራውን ፋይናንሳውን ደገፍ ከም ዘይተሳተፍ ኣፍሊጡ ቀዳማይ ሚኒስተር ፊኮ ስሎቫኪያ ነቲ ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ 80 ቢልዮን ዶላር ልቓሕ ንምሃብ ዘለዎ መደብ ከም ትቃወሞ ገሊጹ ስሎቫኪያ ወታደራዊ ደገፍ ናብ ዩክሬን ከይትልእኽ ንዝኣተወቶ መብፅዓ ከም ትኽብሮ እቲ ቀዳማይ ሚኒስተር ብተወሳኺ ሓቢሩ ኣሎ ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ ናይ 80 ቢልዮን ዶላር ወታደራዊ ደገፍ ንምሃብ መደብ ከም ዘለዎ እዩ ዝግለጽ ዘሎ እቲ መደብ ዝመጽእ 7-8 ሓምለ ኣብ ከተማ ኣንካራ ቱርክብ ዝግበር ዓመታዊ ዋዕላ መራሕቲ ኣባላት ኪዳን ክዝተየሉ ትፅቢት ይግበር ኤውሮጳዊ ሕብረት ኣብ 226 ከምኡውን 227 ንዩክሬን ወለድ ዘይብሉ 90 ቢልዮን ዩሮ ልቓሕ ንምሃብ ንዝወፀ እማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘጽደቆ ዝዝከር እዩ ንዩክሬን ዝግበር ወታደራዊ ደገፍ ካብ ቀንዲ ጠንቂ ናይቲ ልዕሊ 4 ዓመታት ኣቕፂሩ ዘሎ ኩናት ምዃኑ እያ ሩስያ ትወቀስ ኣብ ቨኔዙዌላ ብ23 ሰነ ብዝተኸስተ 7.2 7.5 ሬክተር ማንታ ሓደጋታት ምንቅጥቃጥ ምድሪ ናይ ዝሞቱ ቁፅሪ ሰባት ናብ 235 ክብ ከም ዝበለ ተገሊጹ ኣማይት ካልኦት ዳሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ መሊሱ ክውስኽ ከም ዝኽእል ሰብ መዚ ስርሒት ምድሓን ህወት ቬኔዙዌላ ኣሚቶም ኣለዉ በቲ ኣብ ውሽጢ 126 ዓመታት ኣብ ቬኔዙዌላ ካብ ዝተኸስተ ምንቅጥቃጣት እቲ ዝሓየለ ምዃኑ ዝተገልጸ ሓደጋ ልዕሊ 4,000 ቆሲሎም ኣማይት ኣባይቲ ድማ ከም ዝዓነወ ዝጥቀስ ዘሎ ኣህዶታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካይዶ ስርሒት ውን ቕፅል ኣሎ እዚ ከምዚ ኢሉ እንከሎ ኣሜሪካ ሜክሲኮ ኮሎምቢያ ኤልሳልቫዶር ኪባ ቺለ ካናዳ ስጳኛ ፈረንሳ ኢጣልያ ስዊዘርላንድ ጀርመን ሆላንድን ቸክ ሪፓብሊክን ጉጅለታት ክኢላታት ምድሓን ሂወት ሊኢኸን ኣለዋ ኣብ ቬኔዙዌላ 218 ብዘጋጠመ 7.2 ሪክተር ምንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ጸብጻባት ይሕብሩ ፕረዚደንት ዶናልድ ትራምፕ ዝዓበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ንኮንግረስ ሓቲቱ እቲ ጠለብ እንተጸዲቑ ኣስታት 70 ቢልዮን ዶላር ካብኡ ንጽላት ምክልኻል ኣሜሪካ ከም ዝቐንዕ ተገሊጹ ኣሎ እቲ ባጀት ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ኣብ ሓደ እዋን ካብ ዝሰላዓቶ ህፁፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ ብመሰረት ጸብጻባት ምምሕዳር ፕረዚደንት ዶናልድ ትራምፕ ኣሜሪካ ኣብቲ ምስ ኢራን ተካሂዶ ጸንሐት ኩናት ኣስታት 30 ቢልዮን ዶላር ከሲራ ኣላ ይኹን እምበር እቲ ክሳራታት ካብቲ ብሰብ መዚ ኣሜሪካ ዝውሃብ ዘሎ ኣሃዛት ከም ዝዓቢ ክኢላታት ይሕብሩ እቲ ኩናት ኣብ ልዕሊ ኣሜሪካን ኢራንን ጥራይ ዘይኮነ ብልዕሊ እስራኤልን ካልኦት ሃገራት ዞባ ማእከላይ ምብራቕን እውን ከቢድ ቁጠባውን ንዋታውን ክሳራታት ከም ዘውረደ ይፍለጥ ብኣበርክቶ ናይ ዝበዝሓ ኣባላት ኔቶ ከምዘይዓገበ ፕረዚደንት ዶናልድ ትራምፕ ደጊሙ ገሊጹ ፕረዚደንት ትራምፕ ነዚ ዝሓበረ ብ24 ሰነ ምስ ዋና ፀሓፍቲ ኪዳን ማርክ ሩታ ብኣሜሪካ ብዘካይዶ ዝርርብ እዩ ኣሜሪካ ጸጥታ ንምሓሳብ እተካይዶ ወፍሪ ዝበዝሓ ኣባላት ኔቶ ኢደን ኣጣሚረን ከም ዝዕዘባ ዝወቐሰ ፕረዚደንት ትራምፕ እቲ ስጉምቲ ሃገሩ ካብቲ ኪዳን ክትወፅእ ዝደፋፍእ ምዃኑ ኣሚቱ ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወታደራዊ ወፍሪ ደገፍ ከም ዘይገበራ ብምጥቃስ ድማ ብሸነኽ ኣሜሪካ ገዳስነት ኪዳን ከም ዝጎደለ ገሊጹ ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ይኸፍላ ከምዘ የለዋ ብምውቃስ ነቲ ኪዳን ትገብሮ ኣበርክቶ ከተጉድሎ ከም ትኽእል ከተጠንቀቕ ጸኒሓ ኣላ ኪዳን ሰሜን ኣትላንቲክ ኔቶ ብፍላይ ኣብ ምትዕራይ ባጀት መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ክትሕብር ምጽንሓ ዝፍለጥ እዩ ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመጽእ ወርሒ ሓምለ ኣብ ቱርኪያ ብዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴት ኪዳን ዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ትግባር ኣቐዲሙ ዝተበፅሐ ስምምዓት ተዘራሪበን ቀዳማይ ሚኒስተር ህንድን ናሬንድራ ሞድን ሚኒስተር ጉዳያት ወፃኢ ቻይና ዋንግዩን ብ24 ሰነ ኣብ ከተማ ኒው ደልሂ ዘካየድዎ ርክብ
ኣቐዲሙ ዝተበፅሐ ስምምዓት ወፍርን ንግድን ከምኡውን ኣብ መንጎ ሃገራቶም ተፈጢሩ ዝፀንሐ ደባዊ ጉዳይ ዝጠንቁ ምትፍናን ብልዝብ ንምዕራፍ ዘትዮም ብዘይካዚ ቀዳማይ ሚኒስተር ሞዲን ሚኒስተር ጉዳያት ወፃኢ ዋንጊዩን ሃገራቶም ዞባዊ ፀጥታ ንምውሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጦም ኣለዉ ቻይናን ህንድን ኩሉ መዳያዊ ገስጋስ ሃገራት ደቡባዊ ንፍቀ ክቢ ንምድንፋዕ ከም ዝተሓጋገዛው ናብቲ ኣጋጣሚ ገሊፃን ክልቲአን ሃገራት ኣብ ዝሓለፈ ዓመት ኣስታት 150 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጠን ኣብዚ ዓመት እዚ ክብ ንምባሉ ይሰርሓ ከም ዘለዋ ኣፍሊጣን ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ከም ኣካል ናይቲ ናብ ሃገራት ውሽመጥ ዓረብ ዘካይዶ ዘሎ ናይ 3ለስተ መዓልትታት ዑደት ብ24 ሰነ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ሰፊሕ ዝርርብ ኣካይዶ እቲ ዘተ ብቐንዱ ኣብ ክልታዊ ዝምድናታትን ዞባዊ ምዕባለታትን ዘተኮረ ምንባሩ ተቓሊሑ ማርኮ ሩቢዮ ንጋዜጠኛታት ኣብ ዝሃቦ መግለፂ ኣሜሪካ ምስ ሃገራት ውሽመጥ ዓረብ ዘለዋ ጥቡቕ ምትሕባርን ምውሃድን ከም ትቕፅሎ ኣረጋጊፆም ኣሜሪካ ፀጥታ መሻርክታ ዝኾነ ሃገራት ወሽመጥ ዓረብ ዘዳኸም ስጉምቲ ከም ዘይትወስድ እቲ ላዕለዋይ በዓል ስልጣን ብተወሳኺ ሓቢሩ ኣሎ ፀሓፊ ጉዳያት ወፃኢ ማርኮ ሩቢዮ ነዚ ምብፃሕ ዝፍፅም ዘሎ ኣሜሪካን ኢራንን ኣብ መንጎ እናዋርሒ ዝቐፀለ ኩናት ደው ንምባል ብ18 ሰነ 14 ነጥብታት ዝሓዘ ናይ ምርዳእ ምዝክር ድሕሪ ምኽታመን እዩ ይኹን እምበር ገለ ሃገራት ወሽመጥ ዓረብ እቲ ዝተኸተመ ስምምዕ ምስቲ ኢራን ኣብ ልዕሊአን ዝፈፀመቶ መጥቃዕቲ ዝመጣጥን ከም ዘይኮነ ብምግላፅ ነቲ ስምምዕ ዘለዎን ዘይዕጉምነት ይገልጽ ኣለዋ እዞን ዚኢል እንከሎ ኣብ መንጎ ኣሜሪካን ኢራንን ዝካየድ ቴክኒካዊ ዝርብ ዝመፅእ ሰሙን ዳግማይ ክጅምር ትፅቢት ከም ዝግበር ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣሚቱ ኣሎ ዜና ንምዝዛም ኣርእስታት ክደግመልኩም ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣካይዱ ኣብ ኖዞባ ጎልጅ ን300 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዱ ኣብ ዓሰብ ኣእምራውን ምዕባላውን ስንኩላን ኣብ ማሕበር ዝጥርነፉሉ ባይታ ንምጥጣሕ ዝዓለመ ርክብ ተኻይዱ ኣሜሪካን ኢራንን ኣብ ጉዳይ ክፍሊት ብመፃብቦ ሆርሙዝ ዝሓልፋ ንግዳውያን መራኸብ ከም ዘይተሰማምዓ ይቃልሓ ኣሎ ሰሜን ኮርያ ከም ኣካል ናይቲ ወታደራዊ ዓቕማ ዘመናዊ ንምግባር ተካይዶ ዘላ ንጥፈታት ፈተነታት ኣፅዋር ኣካይዳ ቀዳማይ ሚኒስተር ስሎቫኪያ ሃገሩ ንዩክሬን ኣብ ዝግበር ወታደራውን ፋይናንሳውን ደገፍ ከም ዘይተሳተፍ ኣፍሊጡ ሓፈሻዊ ዜናታት ተዛዚምሎ ምስ ተረፉ ምድባትና ንሓድገኩም ብወገነይ ሮክ መዓልቲ እዩ

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክታልኩም ብኽብሪ ዕድም። ሊግ ዞባ ማእከል ትማል ሓሙስ ብክልተ ግጥማት ቀፂሉ ኣሎ፣ ውፅኢቱ ይስዕብ።
1: ትማል ሓሙስ 11 ሰነ ሊግ ዞባ ማእከል ኣብ ስታድዮም ከተማ ኣስመራ ቀፂሉ ዝበዓለሉ ቀይሕ ባሕሪ ምስ ሰገን ሓደ ብሓደ ደንደን ንኩባንያ ዕንፀይትን ሓፂንን ሰንበል ክልተ ባዶ ብምስዓር ቀይሕ ባሕርን ደንደንን ማዕረ ነጥቢ ሒዘን ፍልማ ቀይሕ ባሕሪ ምስ ኩባንያ ህንፃ ሰገን ተረኺባ። ሰገን ናብ መበል 36 ድቕ ተመዝገን ክፍለ ብዘመዝገባ ሸቶ ሓደ ባዶ ክትመርሕ ክኢላ ቀይሕ ባሕሪ ዝተመዝገባ ሸቶ ንምምላስ ኣብ መጥቃዕቲ ኣድሂባ ተፃዊታ ሸቶ ኣይሰላጣን ንዕረፍቲ ብመሪሕነት ሰገን ሓደ ባዶ ምሪሐን። ድሕሪ ዕረፍቲ ቀይሕ ባሕሪ መበል 66 ድቕ ተቐይሩ ዝኣተወ ኬብሮን ያሬድ ብዘመዝገባ ሸቶ ሓደ ብሓደ ምስ ሰገን ክትመዓረ ክኢላ። ድሕሪዚ ዝተመዝገበ ሸቶ ብዘይምንባሩ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሞም። ብሉፅ ፀወታይ ናይቲ ግጥም ድማ ካብ ጋንታ ሰገን ተኸላኻሊ ኣቤል ወልደ ትንሳኤ ተረቂሖም። ቀፂልና ሜዳ ዝወረዳ ደንደን ምስ ኩባንያ ሰንበል ተረኺባ። ኣብ ዝሓለፈ በዓል ታሕሊ ተሳዒራ 3 ነጥቢ ዘጥፍአ ደንደን ነዚ ፀወታ ናብ ረብሓ ንምቕያርያ ኣንቂዳ ኣትያ። ፀወታ ብክልቲኡ ወገን ሚዛናዊ ዝኾነ ምንቅስቃስ ነይርዎ። ኩባንያ ሰንበላ መበል 35 ድቕ መንገዲ ሜሮን ዕቁባይ ዝተፈተነት ኩዕሶ

0: ድሕሪ ምብኻና ደንደን ካብ ናይ መኣዝን ቅላዕ ናሆምታት ደርሰ ዝቕልዓ ሰይ መብራህቱ ድማ ብርእሱ ገጪኡ ናብ ሸቶ ቀይርዋ ደንደን ናብ መበል 37 ደቕ መሪሕነት ሒዛ ፀወታብ ዝቐፅለሉ ድማ መበል 42 ደቕ ደቨን ግብፃዊ ካልኤይቲ ሸቶ ወሲኹ ደንደን ክልተ ባዶ መሪሕነት ሒዛ ንዕረፍቲ ወፅያ ድሕሪ ረፍቲ ኣብ ዝቐፅለ ፀወታ መበል 72 ደቕ ኣከፋፋሊ ደንደን ናሆምታት ደርሰ ንተሓጋዚ መስመር ዳኛ ብምፅራፉ ማእከላይ ዳኛ ብቀይሕ ካርድ ኣባሪርዎ እዩ ደንደን ብጎደሎ ፀወታ ንዝተረፈ ጊዜ ዛዚማ ብዓወታ ድማ ክልተ ባዶ ፀወታ ተዓፂኦም ስለዚ ቀይሕ ባሕርን ደንደንን ብ26 ነጥቢ ማዕረ ነጥቢ ኣዋሂለን ኣለዋ ብሉፅ ፀወታይ ናይቲ ግጥም ድማ ካብ ደንደን ደቨን ግብፃዊ ተረቂሖም መደ ፀወታ ሰንበት ማይትመናይ ምሳል ተሕሪር ሰዓት 2 ዘርእትን ጥሪትን ምሳ ደሊስ ሰዓት 4 ክረኸባ የን ዋንጫ ሰማእታት ካልኣይ ዲቪዥን ዋንጫ ምን ሓለፈት ሰዓት 2 ደንደን ካልኣይ ዲቪዥን ምሳል ተሕሪር ካልኣይ ዲቪዥን ክረኸባ የን ሰዓት 4 ድማ ኣኽርያ ምስ ታለንት ዞባ ማእከል ክረኸባ የን ኣብ ናይ ደቂ ኣንስትዮ ዋንጫ ሰማእታት ንዋንጫ ምን ሓለፈት መምሕዳር ሰንበል ምስ ታለንት ዞባ ማእከል ቅትሪ ሰዓት 8 ከምኡ ድማ ጎዳይ ምስ ዕዳጋ ሓሙስ ሰዓት 10 ክረኸባ መደባ ኣሎም
1: ዋንጫ ዓለም 226 ትማሊ ሓሙስ ፈሊሙ ምስ ብዙሕ ፍሉይነቱ ዝፈለመ ዋንጫ ዓለም 226 ኣብ መንጎ ኣንጋሪት ሃገር ሜክሲኮ ኣንጻር ደቡብ ኣፍሪቃ ዝተኻየደ ግጥም ፈሊሙ ኣሎ
0: ካብ 11 ሰነ ክሳብ 19 ሓምለ ዝካየድ ዋንጫ ዓለም 226 ምስ ብዙሕ ፍሉይነቱ ትማሊ ኣብ መንጎ ኣንጋሪት ሃገር ሜክሲኮ ኣንጻር ደቡብ ኣፍሪቃ ምኽፈት ግጥም ፈሊሞም 48 ሃገራት ሓቒፉ 104 ፀወታ ዘካየድ ዋንጫ ዓለም 226 ኣብ ታሪክ እቲ ዝዓበየ ዋንጫ ዓለም ኣብ 3 ሃገራት ክካየድ መደብ ኣሎም እዚ ንምኽፈት ግጥም ንታሪክ ዋንጫ ዓለም 210 ደቡብ ኣፍሪቃ ዝመሰል ፍጻሜ እምበኣር ኣብ ታሪኻዊ ስታድዮም ኣስቴካ ሜክሲኮ እዩ ተኻይዶም ኣስቴካ ስታድዮም ንድሕሪት ምልስ ኢልካ እንተተመልኪትካ ቅድሚ ሕጂ 2 ግዜ ንዋንጫ ዓለም ዘአንገደ ስታድዮም ምዃኑ እዩ 1970 1986 ከምኡ ድማ ሕጂ 2026 ንዋንጫ ዓለም ክአንግድ ዝበቕዐ ስታድዮም እዮም እዚ ጥራይ እውን ዘይኮነ ብ1970 ናይ ፍጻሜ ዋንጫ ዓለም ብራዚላዊ ኣጥቃዓይ ፔሌ ኣብ ልዕሊ ዓዲ ጥልያን ናይ 4-1 ተዓዊቱ ንሳልሳይ ግዜ ዋንጫ ዓለም ንብራዚል ዘግዝመላ ፍጻሜ ኣብዚ ስታድዮም እዩ ታሪክ ተሰሪሖም ዲያጎ ማራዶና ንኣርጀንቲና መሪሑ እውን ብ1986 ርብዕ ፍጻሜ ዋንጫ ዓለም ኣንጻር እንግሊዝ ብሃንድ ኦፍ ጋድ ዝተሰመየት ሸቶ ዘመዝገበላ ዘይትርሳዕ ፍጻሜ እውን ኣብዚ ስታድዮም ኣስቴካያ ተሰሪሓ ብ1970 ፍርቂ ፍጻሜ ዓዲ ጥልያን ኣብ ልዕሊ ምዕራብ ጀርመን ኣብ ተወሳኺ ግዜ 4-3 ስዒራ ዝሓለፈትሉ ክስተት እውን እዚ ስታድዮም እዩ ፈጺምዎም እቲ ኻልእ ፍሉይ ዝገብሮ ድማ 1993 ናይ መኸተብ ጉስጢ ጁልዮ ሴዛር ኣብ ልዕሊ ረግ ሃውገን ዝተዓወተሉ 132,000 ተዓዘብቲ ዝተኸታተልዎ ናይ ፍጻሜ ፀወታ ኣብዚ ስታድዮም እዩ ተሰናዲኦም ዋንጫ ዓለም 226 ኣብዚ ስታድዮም ብምፍላሙ እምበኣር ታሪኻዊ ገይርዎሎም ንዓለምና ጸለውቲ ደረፍቲ ንዋንጫ ዓለም 210 ካብቲ ዘይርስዕ ዝገበሮ ደርፊ ሸኪራ ታይም ፎር ኣፍሪካ ኢላ ዝደርፈታ ፍጻሜ ምንባሩ ዝዝከር እዮም ኣብዚ ናይ ትማሊ መኽፈቲ ግጥም እውን እዛ ኮሎምብያዊት ክኸብ ተረኺባ ንዋንጫ ዓለም 226 ተዘካሪ ክገብሮ ካብ ዝኽእል ደርፊ ይቕሪባላ ምስኣ እውን ናይጀራዊ ደራፊ ብሩና ቦይ ተረኺቡ ነይሩ እዮም 1.1 ቢልዮን ህዝቢ ዓለም ንመኽፈቲ ግጥም ዝተኸታተሉ ኮይኑ ኣብ ስታድዮም ኣስቴካ ዝተረኸበ ተዓዛብ ድማ 83,000 ዝበጽሕ ነይሮም መኽፈቲ ፀወታ ኣባላት ምድብ ሓደ ዝኾና ሜክሲኮ ኣንጻር ደቡብ ኣፍሪቃ ብብራዚላዊ ማእከላይ ዳኛ ዊልቶን ሳምፓዮ ምስ ተኸፍተ ከም መኽፈቲ ግጥም ትጽበዮ ፀወታ ኣብ ማእከል ዝተሓፅረ ኮይኑ ቐሪቦም እዚ እናኾነ ግን ጌጋታት መስመር ምክልኻል ደቡብ ኣፍሪቃ ገና ከይተጓዓዘ ፈሊሞም ኣብ በታሽዓይ ደቕ ብጌጋ ተኸላኸልቲ ደቡብ ኣፍሪቃ ኣጥቃዓይ ሜክሲኮ ኪዩኖነስ ካብ ሳንዱቅ ቅላዕ መቕጻዕቲ ደቡብ ኣፍሪቃ ቀሊዑዎ ሸቶ ኣመዝጊቡ ፈሊምዎም ኪዩኖነስ ኣብ ሊግ ስዑድ ዓረብ ዝመደበሩ ምስቶም ዝለዓሉ ኣመዝገብቲ ሸቶ ናይቲ ሊግ እውን እዮም ፀወታ ኣብ ዝቐጸለሉ ደቡብ ኣፍሪቃ ገና በዛ ጌጋ ዝተማሃሩ ይመስሉን ዋላ እኳ ፀወታ ማእከል ዝተዓብለለ እንተነበረ ሓሓሊፉ ዝርአ ዝነበረ ዘይውሕልነት ዳሕረዋይ መስመር ደቡብ ኣፍሪቃን ንዝተፈጥረ ዕድል ዘይምጥቃምን ካብ ሜክሲኮ ንፀወታ መሊስዋ ዝሒልዎ እዩ ኣብ መበል 41 ከምኡውን 42 ደቓይቕ ካብ ሜክሲኮ ራኦል ኺሜነስ ከምኡውን ኪዩኖነስ ዝተፈተና ኩዓሳሱ ኣብ መወዳእታ ደቓይቕ ናይ ቀዳማይ እብረ ዝጥቀሳ ነይረን መበል 17 ደቕ ኣካፋሊ ደቡብ ኣፍሪቃ ሞኬና ዝወሰዳ ቢጫ ካርድን ኣብ ታሽዒቲ ደቕ ዝተመዝገበ ሸቶ ሜክሲኮ ካብ ኪዩኖነስን እተን ዝቐልጠፋ ቢጫ ካርድን ሸቶን ናይ ዋንጫ ዓለም 226 ኮይነን ተመዝጊበን ቀዳማይ እብረ ተዓፂዮም ኣብ ካልኣይ እብሪ ፀወታ ናይ ክንፋ ኣጥቃዓይ ሜክሲኮ ጉተረዝ ዘበኸና ኩዕሶ ፈሊሞም ኣይጸንሐን ጉተረስ ኣብ መልሲ መጥቃዕቲ ዝተቖርጸት ኩዕሶ ቅድሚ ሳንዱቕ ቅላዕ ምእታዉ ክቓልዓ ምስ በለ ተኸላኻሊ ደቡብ ኣፍሪቃ ሲትሆል ሓንኪሉ ውዲቕዎም ነፃ ቅላዕ መቕጻዕቲ ንሜክሲኮ ቀይሕ ካርድ ድማ ንደቡብ ኣፍሪቃ ተኸላኻሊ ሲትሆለ ተዋሂቦም ሲትሆል ኣብ መበል 49 ድቕ ዝተዋህባ ቀይሕ ካርድ ድማ እታ ቀዳመይቲ ቀይሕ ካርድ ዋንጫ ዓለም 226 ኮይና ተመዝጊባኣላ ራኡል ኺመነዝ ሓላፍነት ወሲዱ ቐሊዕዋ ኣብ ተኸላኸልቲ ተጋጫ ተመሊሳ ጾታ ናብ ልዕሊ 1 ሰዓት ምስ ተጓዓዘ ኣብ መበል 67 ድቕ ብመኣዝን ዝመጸት ክዕሶ ናይ ኩሉ ግዜ ኣመዝጋቢ ሾቶ ሜክሲኮን ብ220 ብዘጋጥሙ ሓደጋ ኣብ ርእሱ መንቃዕቲ ገይሩ ካብ ፉልሃም ናብ ወልቭስ ተጓዒዙ ዘሎን ኣጥቃዓይ ራኡል ኺመነዝ ብርእሱ ሾቶ ኣመዝጊቡን ውፅኢት ናብ 2 ባዶ ቐይርዎም ጾታ ቐጺሉ ወጥሪ ደቡብ ኣፍሪቃውያን ሰማይ ዓሪጎም ኣብ ምክልኻል ደቡብ ኣፍሪቃ ዝርአ ዝነበረ ጌጋታትን ካብ ሜክሲኮ ድማ ንዝተፈጥረ ዘበለ ዕድላት ናይ ዘይምጥቃምን ግን ዘይተፈወሰ ክስተት ናይ ክልቲኤን ሃገራት ኮይኑ ነይሮም ሲበሲ ናይ ደቡብ ኣፍሪቃ መበል 73 ድቕ ካልኤቲ ቢጫ ካርድ ናይቲ ጸወታ ምስ ወሰደ ደቡብ ኣፍሪቃ 2 ቢጫ ካርድን ሓደ ቀይሕ ካርድን ኣመዝጊባኣላ ዝዋነ ናይ ክንፋት ቃዓይ ደቡብ ኣፍሪቃ እውን መሊሱ መበል 82 ድቕ ኮነ ኢልካ በደል ፈጺምካ ተባሂሉ ማእከላይ ዳኛ ብቪድዮ ዳነነት ምስ ተጸውዐ ተመሊሱ ንዝዋነ ብቐጥታ ቀይሕ ካርድ ካብ ሜዳ ኣባሪርዎም ዝዋነ ካልኣይ ተጻወታይ ካብ ሓንቲ ሃገራዊት ጋንታ እሞ ኸኣ ኣብ መኽፈቲ ግጥም ብቐይሕ ካርድ ዝተባረረ ኮይኖም ደቡብ ኣፍሪቃ ናብ 9 ተጻወቲ ወሪዳ ክሳብ ዚ ሰዓት መኽፈቲ ግጥም ዋንጫ ዓለም 226 2 ቀይሕ ካርድ ክረኣዮ ምስቲ ብ26 ኣብ ሞንጎ ፖርቱጋል ኣንጻር ኔዘርላንድስ ዝተመዝገበ 2 ቀይሕ ካርድ ተማዕራሪዎሎ ጸወታ 2 ባዶ ብመሪሕነት ሜክሲኮ ናብ ተወሳኺ 7 ደቓይቕ ምስ ኣተወ ኣብ መልሲ መጥቃዕቲ ደቡብ ኣፍሪቃ ተኸላኻሊ ሜክሲኮ ሴዛር ሞንተስ ኣብ ልዕሊ ናይ ክንፋት ቃዓይ ደቡብ ኣፍሪቃ ሙዳኑ በደል ፈጺሙ ማእከላይ ዳኛ ብራዚላዊ ዊልቶን ሳምፓዮ ንደቡብ ኣፍሪቃ ነጻ ቕላዕ ንሴዛር ድማ ቀጥታ ቀይሕ ካርድ መዚዞም መዓልቱ ናይ ቀይሕ ካርድ መዓልቲ እዮም ሴዛር ሞንተስ ኣብ መኽፈቲ ግጥም ዋንጫ ዓለም 226 ሳልሳይ ተጻወታይ ብቀይሕ ካርድ ዝተባረረ ኮይኖም ኣብ መኽፈቲ ግጥም ይኹን ብሓፈሻ ኣብ ሓደ ጸወታ 3 ቀይሕ ካርድ ክምዝገብ ኣብ ታሪክ ዋንጫ ዓለም ንፍልማ እዋን ኮይኑ ተሰኒዱሎም ብ222 ዋንጫ ዓለም ቀጠር ኣብ ሙሉእቲ ውድድር ዝተረኣየ 4 ቀይሕ ካርድ ነይሩ ኣብ ዋንጫ ዓለም 226 ግን ኣብ ሓደ ጸወታ እሞ ኸኣ ኣብ መኽፈቲ ግጥም 3 ቀይሕ ካርድ ክረኣዮ ኣገራሚ ገይርዎሎም ዳንነት ከምዚ እንተቐጺሉ ባዶ ተጻወርነትን ምሕደራ ጸወታን ኣብ ሙሉእ ውድድር 103 ጸወታት ከደኣ ክንደይ ቀይሕ ካርድ ክምዝገብ እዩ ማእከላይ ዳኛ ብራዚላዊ ዊልቶን ሳምፓዮ ካብ ትጽቢትና ወጻኢ ንጸወታ 3 ቀይሕ ካርድን ምስ 2 ቢጫ ካርድ ብዓወት ሜክሲኮ 2 ባዶ ዓጺዎም ጉድለት ዲስፕሊን ነዛ ጸወታ ጥራይ ዘይኮነ ንዝስዕብ ናይ ምድብ ግጥማ ግዳይ ዝገበራ ደቡብ ኣፍሪቃ ብኣግኡ ኣብ ሓደጋ ትርከብ ኣብ ወጋሕታ ሰዓት 5 ብኣቋፅራ ሃገርና ዝተረኸባ ካልኣይ ጸወታ ኣባላት ምድብ ሓደ ዝኾና ቼክ ሪፓብሊክን ደቡብ ኮርያን ተራኺበን ቼክ ሪፓብሊክ ብመንገዲ ክሪሲ ኣብ መበል 59 ድቕ ንዝሓዘቱ መሪሕነት ክትዕቅብ ኣይከኣለትን እዛ ኣጥቃዓይ ቶተንሃም ነበር ሶን ሓለቓ ጋንታኣ ዝኾነ ደቡብ ኮርያ ካብ ድሕሪት ተበጊሳ ብሸቶታት ህዋን ግን ኦህን ኣብ መበል 67 ከምኡውን 80 ደቓይቅ 2 ብሓደ ረቲዓታ ሜክሲኮ ንቐዳማይ ምድብ ብ3 ነጥብን 2 ጽብለልታን ትመርሖ ደቡብ ኮርያ ብ3 ነጥብን ሓንቲ ጽብለልታን ካልኦት ኮይና ትስዕባላ ብስዕረት ዝተበገሳ ደቡብ ኣፍሪቃን ቼክ ሪፓብሊክን ዝመጽእ ሓሙስ ኣብዚ ውድድር ንናይ ምቕጻል ተኽእልአን ዝውስን ግጥም ይጽበየን ብዓወት ዝነቐላ ሜክሲኮን ደቡብ ኮርያን ድማ ዓርቢ ክራኸባየን ብዘይካዚ ሎ ምሸት እውን ውድድራት ዋንጫ ዓለም ሓደ ጸወታ ሰሪዕ ኣሎ ኣንጋሪት ሃገር ካናዳ ንቦዝኒያ ሄርዘጎቪንያ ኣብ ቶሮንቶ ስታድዩም ሰዓት 10 ድሕሪ ቀትሪ ክካየድ እዮም
1: ምባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘደለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም ነይሩ ምስ ተረፍ ምድባትና ንገድፈኩም ብወገነይ ሰላም

ዲጋ ሸቆት ካብ ቀረብ ናብ ልምዓት ግደማይ ምህላውን ቀጻልነትን ሕብረተሰባት ብቐሊል ዝግለጽ ኣይኮነን። ብዘይ ማይ ልምዓት ክህልው ዝሕሰብ ኣይኮነን። ማይ ምስጢር ምንባር እዩ። ልዕልን ትሕትን መሬት ዝርከብ ኩሉ ዘስተንፍስ ፍጡር ኣብ ማይን ምስ ማይን ዝህልዎ ምትእሳር ኣዝዩ ሓያል እዩ። ማይ ካብ ስትዮ መናጻጽሂ ናብ ኩሉ ጽላት የገልግል። ዓንዲ ሕቆ ቁጠባ ዝኾነ ሕርሻ

ሕሻ ልዕሊ ኩሉ ከዓ ቅሳነት ኣእምሮ ሕብረተሰብ ፈጢሩ ዓይነት ህይወትን ደረጃ ከመሓይሽን መነባብሮ ከማዕብልን ዝኽእል ኣገዳሲ ባእታ እዩ። ስለዝኾነ ቅርብ ማይ ንምውሓዝ ዝተፈላለየ መደባት ዕቃበ ማይን ሓመድን ብዘይምቁራፅ ክቕፅል ግድን ዝኸውን መኽዘናት ማይ ብምስሳን ውሕልል ምሕደራ ብምክያድ ንዘላቕ ምዕባለ ምስራሕ ግድነታዊ ዕማም ይኸውን። ህዝብን መንግስትን ኤርትራ ነዚ ኣተሓሳስባ እዚ ብዘለዓለ ደረጃ ስራሕ ንምትርጓም ክሰርሑን ጸኒሖምን ኣለዉ። ኣብየ ከባቢታት ኤርትራ ዝተሃንፁ ዓበይቲ ማእከሎትን ዲጋታትን ራህያታትን ህያው ኣብነት እዮም። ምምራቕ ዲጋ ሸቐት እውን ኣብዚ መቓን እዚኣ ትረአይ። እዚ መደብ እዚ እውን ወከልቲ ኣገልግሎት ዜና ዞባ ማእከል ጋዜጠኛ ዮናታን ይዕብዮን ሰኣላይ ዮሃንስ መብራቱን ኣብቲ ቦታ ተረኺቦም ነይሮም።

0: ዲጋ ሸቆት ኣብ ምብራቃዊ ኣፃድፍ መምሕዳር ከባቢ ጉልዕያት ማሕደር ጉልዒ ሓንቲ 17 መምሕዳራት ከባቢ ጋላ ነፍሕያ ጉልዒ ኣብ ላዕለዋይ ክፋል ምብራቃዊ ኣፃድፍ ካብ ፅፍሒ ባሕሪ 7700 ክሳብ 9900 ሜትሮ ልዕሊ ፅፍሒ ባሕሪ ካብ ኣስምራሕ 11 ኪሎ ሜትር ሸነኽ ምብራቕ ርሒቓ ትርከብ። መልክዕ ምድሪ ንመጠንን ዝርግሕን ዝናብ ወሳኒ ግደ ከም ዘለዎ ዝተፈልጠ ሓቂ እዩ። ነበርቲ ጉልዒ እውን ብሰንኪ እቲ ነዊሕ ፀዳፍን ዘይምቹ ቅርፂ ምድርን ብሓፈሻ ማይ ንምዕቋርን ንውሽጢ ምዝራቑን ዝነበሮ ትሑት ዓቕሚ ድማ ብፍላይ ከቢድ ሽግር ደርቅን ሕፅረት ማይን የጋጥም ነበረ።
1: ሓፈሻዊ ትሪኦ እቲ ቦታ መንበሪ ናይ ህበይ እምበር መንበሪ ናይ ሰብ ኣይመስልን ነይሩ ኣብ ግዜኡ። ሎሚ ግን እንሆ ሜዳ፣ እንሆ ዲጋ፣ እንሆ ሕርሻ ይብለና ኣሎ ማለት እዩ። ፅቡቅ ንርኢ ኣለና።
2: ዲጋ ምስ ረኸብና ሓፅብታት ምስ ተረኸበ ንሃለና ሕጂ ኣብ ፅቡቅ ኩነታት ንርከብ ኣለና። እምበር ቀደም ኩዒትካ ንድሕር ማይ ተኸልኪልና ማዕፆ ድበሃል ብሕቆና እንዳፈራህና ሽልብ ግልብ እንዳበልና ኢና ነምፅኦ ነርና ኣብ ግዜ ፀላኦ ከሎ። ድሕሪኡ ግና ግዜና ናፅነት ምስ ረኸብና ብዕድግና ብሰብና ኣብ ገዛውትና ኣብ ደገና ብሰብ ብህዝቢ ተኳዒቱ ይመፅእ ነይሩ። ሕጂ ከዓ እንዳማዕበለ መፂድና ከዓ ብዲጋ እናተመሓየሸልና ኸይዱ ብዛዓዲ ማይ ብትሕቲ ማይታ ምሉእ እዩ። ግና ዝሰርሖን ዝኽዕቶን ስለ ዝደሊ ምኩዓትን ምእላይን ስለ ዝደሊ ትሕቲ ማይ ትሕቲ ባይታ ስለ ዝነበረ ሕጂ ግና ኣብ ዝበቅዕ ስለ ዝተረኸበ ማይ ልዕሊ ባይታ ስለ ዝኾነ ኣብ ቅቡእ ኩነታት ንርከብ ኣለና።
0: ማይ ከዚንካ ናብ ዝተፈላለየ መዓላ ንምውዓል ግን ካብ ምሕሳብን ተበግሶ ካብ ምውሳድ ኣይደቀሱን። ናብ መንግስቲ ጠለቦም ብምቕራቡን ዲጋ ክስራሐሎም ሓቲቶም ኣብ ግዜኻ ኩሉ ተፈጺሙሎም። ሸቆት 21 ሜትሮ ቁመት፣ 8.9 ሜትሮ ጎኒ፣ 80 ሜትሮ ሰንጣቂ ዘለዋ ዲጋ እዮም። ናይ ተፋሰስ መተንፈስን ዓቐን ቁመት 8 ሜትሮ ይበፅሕ፣ ንውሓት መሰረት 15 ሜትሮ እዩ። እቲ ስራሕ ተፈጺሙ፣ ንምረቓ እውን በቂዑ። እቲ ምረቓ እውን ኣብ ከባቢ እታራህዋን ቅሳነት ኣእምሮን ፈጢራ ናብ ዛዕበየ ቁጠባዊ ልምዓት ከተምርሖም እትኽእል ዲጋ ሸቆት እዩ ተሰላሲሉ። ላዕለዎ ሰበስልጣን መንግስትን ግንባርን ህዝቢ እቲ ከባቢ ዕዱማት ኣጋይሽ ሰራዊት ልምዓትን ኣብቲ ቦታ ተረኽቡ። ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ ከዓ ሪቫን በቲኹ ብዕሊ ንዲጋ ሸቆት መሪቕዎም። ስሩዕ መደብ ኣብቲ ሸውዓተ ኣፋርስ ዘጋልብ ስሉም ዳስ ቀጺሉ። ኣብ ማሕዳር ምምሕዳር ከባቢ ጉልዒ ኣቶ መሓመድ ስዒድ መሓመድ እውን ብዛዕባ ሓፈሻዊ ህይወት ነበርቲ ጉልዕን መነባብሮን ከምኡ እውን ንመስርሕ ህንፀት ዲጋ ሸቆት ኣጠቓላሊ ናይ መኽፈቲ ቓል ኣስሚዑ።
3: ዝኸበርካ ጀነራል ፊሊጶስ ወልደ ዮሃንስ፣ ዝኸበርካ ዋና ኣካያዲ ስራሕ ዞባ ማእከል ኣቶ ዘርኢተ ወልደ ብርሃን፣ ዝኸበርካ ኣቦወንበር ጉዳያት ግደፍ ኣቶ ዩሱፍ ሳይቅ፣ ዝኸበርካ ኣቦወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመሬ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ማሕበራትን፣ ዝኸበርኩም መራሕቲ ሃይማኖት ህዝቢ ጉልዒ፣ ኣብዚ ሎሚ ዕለት ዝምረቕ ዘሎ ዲጋ ሸቆት ጉልዒ ብከቢድ ወፃኢታት መንግስቲ ኮይኑ ብሓያል ጉልበት ሰራዊት ንልዕሊ 4 ወርሒ ብዘይ ዕርፍቲ ተሰሪሑ ተዛዚሙ። ኣብ መመረቕታ በፂሕና ዮሃና ንሓይልታት ምክልኻል መንግስትን ንህዝቢ ጉልዒ ኣብ 221 ዓባይ ዲጋ ማዕፆ ሰሪሕና ኣመሪቕና። ትሕቲ ዲጋ ዝርከብ ቦታታት ማይ ነቲዑ፣ ዒላታትና ማይ መሊኡ፣ ጀራዲን ፍሬታት ሒዙ ብወገን ህዝብና እውን

ዕዲጋ ዓብዪ ናይ ምዝላይን ከትርታትን ኣካይድና ምግራብ እውን ልዕሊ 150,000 ቀላሚጦስ ተተኺሉ ኣብ ጽቡቕ ደረጃ ኣሎ። እዚ ዲጋ ሸቐት እውን ልዕሊ ዲጋ ከትርታትን ዛላታትን ጌርና ማይ ኩዖ ኣብ ምፍዋስ ንርከብ ኣሎና። በዚ ዕድላት ተጠቒምና ትሕቲ ዲጋ ዘሎ ናይ ልምዓት ቦታታት ጀራድን ፍርያት ክንልምዕ ምዃንና ብዘጋጣሚ ይገልጸልኩም። ብሕጂ እውን ከም መደብ ካብ መንግስትና ንጽበዮ ዓበይቲ ሩባታት 1 ጥርቀ፣ 2 ሩባ ምብራቅ ግመል፣ 3 ጸባታት ዲጋ ክስራሐና ብትሕቲ እዘን ቦታታት ሰፊሕ ናይ ልምዓት ቦታታት ስለ ዘለና ክግብረልና ንሓትት። ወገን ህዝቢ እውን ንዚ ዝተጠቕሰ ፍግሪ መሬታትን ከትርታትን ዘልሃትን ክንገብር መብፅዓና ኣቱ። ኣብ መደምደምታ ንዚ ኩሉ ዕድላት ዝተገብረልና ንመንግስትናን ሰራዊትናን ምምሕዳር ዞባ ማእከል ነመስግን። ዘለዓላማዊ ዝኽሪ ንሰማዕታትና ዓወት ንሓፋሽ።

0: ብመሰረት ሓበሬታ ኣቶ መሓመድ ስዒድ ዲጋ ሸቆት ብልዑል መጠን ባጀት እያ ተሰሪሓ ኩሉ ኣብቲ ልምዓታዊ ቦታ ዝተዋስአ ኣካልን ትካላት መንግስትን እውን ልዑል ተወፋይነት እዩ ኣርእዩ ምስታ ኣብ 221 ዝተሰርሐ ዲጋ ማዕፆን ክህልዋ ዝኽእል ኣበርክቶ ኣቀሊልካ ዝረአ ይኮነን ምክንያቱ ዲጋ ኩነቲ ዝኽዝኖማይ ኣብ ትሕተ ባይታ ዝፈጥሮ ሃብቲ ብቐሊል ዝግለጽ ኣይኮነን ህዝቢ ጉልዑ እውን ነዚ ሓቂ ብጭቡጥ ክዕዘቦ ክኢል እዩ ድሮ ኣብ ትሕቲ ዲጋ ልምዓታዊ መደብ ከሰላስልን ምህርቲ ክሓፍስን በቂዩ ኣብ ርእሲ እዚ ህዝቢ ንጥፈታት ምዕቃብ ሓመድን ማይን ከም ምዝላይን ምስራሕ ከትርታትን ከም ዘካይድ ከምኡ ድማ ልዕሊ 150,000 ፈልሲ ቀላሚጦስ ተተኺሉ ኣብ ፅቡቕ ደረጃ ይርከብ ኣሎ
1: ሓፈሻዊ ሓበሬታ ብዛዕባ ዛዲጋ ማለት እዩ ብዕለት 4/4/2025 ብመገዲ ብምፅራግ ተጀሚሮ ማለት እዩ መገዲ ክፅረግ ክጅመር ከሎ ካብ ሰይድሺ ጀሚሩ ሳብዛ ሸቆት ትበፅሕ ኣስታት 16 ኪሎ ሜትር ዳርጋ ብውሕጅን ብክስታይን ተባሕጊጉ ዝነበረ ስለ ዝኾነ ዳርጋ ሓዱሽ ፅርግያ ተሰሪሑ ምባል ይሓሽ ማለት እዩ ድሓር ብድሕሪ መሰረት ኣብ ምኩዓት ኣእቲና መሰረት ከዓኒ ብዕለት 21/4 ጀሚርና ማለት እዩ ኤክስካቫተር መፅያ ንኣስታት 3 ሰሙን ዝኸውን ከዓኒ ኣስታት 4130 ኣከባቢ ዝኸውን መሰረት ኩዒታ ማለት እዩ እቲ መሰረት ከምቲ ትሪዮ ኣዝዩ ኣሸጋሪ ነይሩ ምክንያቱ ኣዝዩ ዓሚቑ ነይሩ እቲ መሬት ክሳብ 11 ሜትሮ ዕምቀ ደሎ መሰረት ተኳዒቱ ማለት እዩ ኣብ መሬት ከዓኒ ግፍዑ ክሳብ 55 ሜትሮ ነይሩ ግን ግድን ኣቢትመን ዝበሃል እዚ ክልተ ጎነታት ኣዝዩ ሰነፍ ስለ ዝነበረካ ንኹን ኩዕት ከዓኒ ኣዝዩ እንዳገፍዐ ከይዱ ክሳብ 7 ሜትሮ ዝኸውን ከዓኒ ፍሒርና ማለት ጎኒ ማለት 7 ሜትሮ ድሓር መሰረት ምንዳቕም ዝተጀመረ ብሓይሊ ማሽንን ሓይልታት ምክልኻል እንዳ 1953 ናሃዱታት መፅን እቲ ስራሕ ቀፂሉ ማለት እዩ መሰረት ከዓኒ ምንዳቕ ለት 13 ወር 5 ጀሚሩ ብድሕሪኡ ማሻሻታ ንፂፍና ማለት እዩ ኮንክሪት ገርና ማሻሻታ ንፂፍና ናይ ኮንክሪት ስራ ተሰርሑ ዳሕራይ ናብ መንዳቕ ኣትና ማለት እዩ መንዳቕ ምስ ተወደአ መሰረት ናብ ልዕሊ መሰረትካ መንዳቕ ተጀሚሩ ከምዚ ትሪእዎ ዘለኹም ቁመቱ ክሳብ 10 ሜትሮ ዝቁመታ 72 ሜትሮ ከዓኒ ዝንውሓታ ዲጋ ተሃኒፃላ ብዛዕባ እቲ ተፋሰስ ክንርኢ ከለና ከዓ 300 ሄክታር ዝኾን ተፋሰስ ኣለዋ እዚ ተፋሰስ ከምቲ ትርእይዎ ብቆጥቋጥን ብሳዕርን ዝተሸፈነ ኮይኑ ኣብዚ እዋን እዚ ከዓኒ ግቡእ ምክትታል ገብሩ ኣሎ ብሕርሻን መሬትን ማለት እዩ ዛላ ከትሪ ኣብ ምስራሕ ይርከቡ
2: ከምዚ ንጎ ካብ ሰዓት 6 ልክዕ ንጅምራ 5 እናንትስእ ካብ ሰዓት 6 ጀሚርና በብታራተን በጠልንታት እንዳተባራርያ ስጋብ ሰዓት 10 ናይ ምሸት የተሰራሕ ዝቕፅል ነይሩ ትክረምቲ ዳሓራ መጠረሽታት ማይ ምስ ተቋፀርናዮ ነዚ ስዲጋ ሕጂ ዛብደ ተኣምን በፂሕና ኢና ምስ በልና እቲ ናይ ለይቲ ገዲፍና ዶ ኣቢልና ኢና ማይ ብሕጂ ድመፅ ማሽ ዶ ኮነብሉ ኢና ኢልና ምስ ተኣመና ብቀትሪ ጥራይ ቀፂልናዮ ስለዚ ኣብቲ ስራሕ ዝነበረ ኣብቲ መንደቕ ብፍላይ ላዕሊ መንደቕ ምስ በፃሕና ልዕሊ መሬት ናይ ብሓቂ ኣብ መንደቕ ዕውት ስራሕ ኢና ሰርሕና

ኢንጂነር ኣብርሃም ዳንኤል ሓላፊ ጨንፈር ሕርሻዊ ትሕተ ቅርፂ ዞባ ማእከል እዩ። ኣብ ስነ ስርዓት ምምራቕ ዲጋ ሸቐት እውን ኣጠቓላላ ሓበሬታ ኣቕሪቡ። ብመሰረት ሓበሬታ ኢንጂነር ኣብርሃም እዛ ብምምሕዳር ዞባ ማእከል ሚኒስትሪ ሕርሻ ሚኒስትሪ

0: ምክልኻል ምክትታል ፕሮጀክታት ዓዳሃሎ ዝተሳለጠ ዲጋ ሸቐት ብልዕሊ 7 ሚልዮን ኣፋ ወፃኢታት ተገይሩላ ካብቲ 300 ሄክታር ማይኩዖ ን8 ሄክታር መሬት ብመስኖ ከተልምዕን ንጥሪትን ዘቤታዊ ኣገልግሎት ዝውዕል ልዕሊ 83,000 ሜትር ኪዩብ ማይ ክትክዝን ትኽእል
1: ብኣጠቓላ እዚጋ 16,514 ሜትር ኪዩብ መጠን ዘለዎ ስራሕ ኮይኑ ነዚ ንምስራሕ ድማ 47 ኪሎ ሜትር ንቦታ ስራሕ ዝእቱ መገዲ ተሰሪዑን ተፀጊኑን 1800 ሜትር ኪዩብ ናይ ምፅራይ ቦታ ስራሓት ተኻይዱ 4271 ሜትር ኪዩብ መሰረትን ኣብቢትመንትን ሓመድን ጅሕሮን ብሓገዝ ኤክስካቫተር ብጉልበትን ተፀሪጉ 2636 ሜትር ኪዩብ ሑፃ ሃሊኹ እዚ ብሓል ቀጠቃሊ ቤት ፅሕፈት ሓል ቀጠቃሊ ዝተፍን እዚ ማእከልን ድመፀና 9 ቢያጆን ኣብ ግምት ኢኻ ማለት እዩ 8481 ሜትር ኪዩብ እምኒ ሃሊኹ 4558 ኩንታል ስሚንቶ ኣብ ስራሕ ውዒሉ 102 ሜትር ኪዩብ ጃውን ኣብ ስራሕ ውዒሉ ማለት እዩ ተንዲኖ ብዝምልከት 296 ኪሎግራም በብ ዓይነት መጠን ዘሎ ተንዲኖ ድማ ኣብ ኣገልግሎት ውዒሉ ኣሎ ማለት እዩ ማሸየሪ ብዝምልከት ካብ መገዲ ምፅራቅ ጀሚርካ ስጋብ ኣብ ዲጋ ዝነበረ ጅሕሮ መላይን ምንምእካብኒ ዶዘር 250 ሰዓታት ሎደር 53 ሰዓታት ኤክስካቫተር ካብ መጀመርያ ጀሚሩ ስጋዕ መወዳእታ ማለት እዩ 1578 ሰዓታት መሰረት ኣብ ምቑዓትል እምኒ ምፍንቃልን ምቅባልን ተሳቲፋ ማለት እዩ።

0: መንግስቲ ህዝቢ መስተርሆ ንክረክብ ኣብቲ ምብራቃዊ ኣፃድፍ ዲጋታት ይሰርሕ ከም ዘሎ ብምሕባር ህዝቢ ነዚ ተገንዚቡ ኣብ ልዕሊ ዲጋ ዝርከብ ማይክዑታት ዛራታትን ከትርታትን ብምስራሕ ክፍውሶን ይግባእ ዝበለ እውን ኣመሓዳሪ ንዞባ ጋለ ነፍሒ ኣቶ መሓሪ ዮሃንስ እዩ።
1: ህዝባውን ጉባኣቱ ከማልእ በዚ ኣጋጣሚ ልዋይ ይመሓላለፍ። ኣቐድም ኣቢሉ ኣብዚ ከባቢ ብመንግስትን ህዝብን ዲጋ ማዕፆ ተሃኒፃ ኣብ ምዕቃብ ሓመድን ማይን ዓብ ኣበርክቶ ትገብር ከም ዘላ ዝፍለጥ እዩ። ኣብ ልዕሊ ዲጋ እውን ከትርታትን ምግራብን ተኻይዱላ እዩ። እዚ ዲጋ እዚ ስለ ዝተሃንፀ ትሕተ ባይታዊ ማይ ሃብቲሙ ኣብ ፍረታትን ጀራዲንን ግብራዊ ውፅኢት ኣርእዩና ኣሎ። ሕጂ ድማ ንስራሕናይ ዝሓዳስ ዲጋ ሽቆት ትሕተ ባይታዊ ማይ ከብትሞ ስለ ዝኾነ ኣብ ትሕቲኡ ዘሎ መሬት ሕርሻኹም ኣዋሃይድኩም ጀራዲን ክትገብሩ የዘኻኽር። ኣብ ምህናፅ ዲጋ ሽቆት ማለት ጉልዒ ዓበ ኣበርክቶ ዝገበሩ ሓይልታት ምክልኻል ሚኒስትሪ ሕርሻን ፕሮጀክቱ ዓድሃሎን ከምኡውን ምምሕዳር ዞባ ማእከል ምስ ኣካላቱ ካልኦት መሃንድሳትን ሞያውያን ዓብዪ ክብርን ምስጋናን ይብፅሓዮም። ክብርን መጎስን ንስዋኣትና ስዋኣትና ብስራሕ ይደበሱ ዓወትና ሓፋሽ።
0: መንግስቲ ባህርያዊ ሃብቲ ንምስሳን መነባብሮ ህዝቢ ንምምሕያሽን ወፍሪ ምዕቃብ ሓመድን ማይን ቀዳምነት ብምሃብ ዝለዕለ ክስርሓሉ ጸኒሕሎም። ካብዚ ብምብጋስ ጥብ ዝበለት ማይ ንምዕቃብ ዓበይቲ ማእከሎትን ንኣሹን ዲጋታትን ራህያታትን ብምህናፅ ከምኡ ውን ዛላታትን ከትርታትን ብምስራሕ ኣግራብ ብምትካል ዕውት መደባት ልምዓት ምክያድ ይርከብ። ኣብቲ ኣጋጣሚ ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ቃል ምምሕዳር ዞባ ማእከል ኣስሚዑም
2: መጀመርታ ነቶም ለይትን መዓልትን ብተወፋይነትን ጽንዓትን ነዚ ዲጋ ኣብ ምምራቕ ዘብጻሕኩሞ ምዑታት ኣባላት ኃይልታት ምክልኻል ክፍለ ሰራዊት 1953 እንኳዕ ፍረ ጣማኹም ኣርኣየኩም። ነበርቲ ህዝቢ ጉልዒ ኸዓ ንነዊሕ እዋን ሃረር ዝበልኩሞ ዲጋ ብምዝዛሙ እንኳዕ ሓጐሰኩም ዮሃና። መንግስቲ ባህርያዊ ሃብቲ ንምስሳንን መነባብሮ ህዝቢ ንምምሕያሽን ወፍሪ ምዕቃብ ሓመድን ማይን ቀዳምነት ብምሃብ ብዝለዓለ ክሰርሓሉ ጸኒሑን ይሰርሓሉ ኣሎም። ካብዚ ብምብጋስ ጥብ ዝበለት ማይ ንምዕቃብ ዓበይትን ማእከሎትን ንኣሽቱን ዲጋታትን ራህያታትን ብምህናፅ ዛላታትን ከትርታትን ብምስራሕ

ኣግራብ ብምትካል ዕዉት መደባት ልምዓት ኣብ ምክያድ ይርከብ። እዛ ሎሚ ንምርቓ ዘለና ዲጋ እውን ተመሳሳሊ ኣበርክቶ ክህልዋ ምእንቲ ክፍሊ ሕርሻን መሬትን ቀጻሊ ምክታልን መጽናዕትን ብምግባር ብግቡእ ትሕቲ ባይታዊ ትሕቲ ዲጋ ዘሎ ክለምዕ ዝኽእለሉ መንገዲ ክትፈጥሩ ከዓ ግድነት ክኸውን ይግብኦ። ህዝቢ ጉልዒ ከዓ እዛ ሎሚ ተመሪቓ ትርከብዋ ዘለኹም ዲጋ ንነዊሕ ግዜ ኣገልግሎት ምእንቲ ክትህብ ብኽኢላታት ሕርሻን ኣመሓደርቲ ከባብን እንዳተመራሕኩም ልዕሊ ዲጋ ዘሎ መሬት ዛላታትን ከትርታትን ብምስራሕ ከምኡውን ብምግራብ ብዘየቋርፅ ከባቢ ናይዛ ዲጋ ከተልምዕዎን ክትፍውስዎን ይግባእ።

0: ኣብ 221 ተመሪዑ ናብ መዓላ ዝውዕለ ዲጋ ጉልዒ ቁመት 14.5 ሜትር ጎኒ 47 ሜትር ልዕሊ 110 ሜትር ኪዩብ ማይ ይሕዝ። እቲ ዲጋ ኣብ ዝተፈጸመሉ ንህዝቢቲ ከባቢ ብሓፈሻ ንነበርቲ ጉልዒ ሕልሚ ኮይኑ ተሰሚዒዎም። ምኽንያቱ ማይ ዓዲ ዘገድፍ ዓዲ ዘትክል ሓይሊ ስለ ዝውንን። ኣብቲ ናይ ምምራቕ ኣጋጣሚ ዝተረኽቡ ሰባት እውን ነዚ ቓል እዚኦም ደጊሞም ነይሮም።
1: ልካ እዚ ዲጋ እዚ ከም ህልቢ ኮይኑ ሰሚዕና ከምዚ ኢሉ ክሰርሕ እዚ ኩሉ ክንደይ ወፃያት ክንደይ ፃዕሪ ተገይርዎ እንተኾነ ግን ፍረስ ዋኣትና ንበልዕ ሰት ኣለና ሕጂ ናና ሕጂ ከዓኒ ተሪፉ ዘሎ ሓንቲ ነገር እዚ ድጋ እዚ ውሕጅ ለሚ ኮይኑ እምበር ቀደም ባሓደ መዓልቲ ድበት ክመልእ ክእል እዩ እንተ ደይተሰርሑ ብላዕሊ ድበት ክመልእ ክእል እዩ እምበር ፅብሉ እዩ ተሰርሑ ክፈርስ ማለት ዘበት ግን ድጋ ድበት ካብ መልእ ንጠራጠር እዚ ከዓኒ ዓድን መንግስትን ተሓጋጊዙ ብላዕሊ ክሳብ ዝባን ጋራዲንን እንተተዓጊቱ ግዜ ክወስድ ይኽእል እዩ
2: ምስኡ ድማ ንብል ንሕና እቲ ፀገማትና እንታይ እንተዳኢልና ሕርሽታ ስለ ዘየለ እታ ዓቕምና እንታይያ ሰብ ኩሉ ፈፋውሪኮ እዩ ዕንጨይቲ ከልከልና ንብል ነዚ ዕንጨይቲ ከባና ንክቁረፅ እዚ ዕንጨይቲ ጠጠው ንክብለልና መንግስቲ ምስ መንግስትና ቀዳምነት እንታይ ይብሉ ኣብቲ መፅሓፍና ኣልሓጠብ ላየፍና ወሳሒቡ ላያቕና ይብል እቲ ዕንጨይቲ ኣይጠፍእን እዩ እቲ ንዑ ዝሰርሕ ድማ ኣይሓልፈሉን እዩ
1: እዚ መሬት እዚ ዋናኻቱ ዝጠፉ መሬት እዩ ኩሉ ገረብ ይነሩ ብፍሓምን ብዕጨት ግና እበርሳሉ ክሳዕሕኒ መንግስቲ ንሰምዖ ኣለና ብራድዮ ኩሉ ሻዕ ክነግርብ ክነልምዕ እብል ኣሎ እዚ ህዝቢ ዚ ከዓኒ ይቕርትት ኣሎ እዚ ሓደ ነገር ክመሃዞ ኣለዎ እንተኾነ መሬትና እዩ ክብረትና እዩ በዕልኻና ክንገድፎ ኣብ ካልእ ክነሰኩር ይግባአና እዩ ከምኡ እንተኾነ መንግስቲ ቆልሓታ ክግበሮ ኣለዎ
2: ሕጂ ዋላ መንግስትና ሎሚ ከምዝ ተጀሚሩ ዘሎ ሙሉእ ሓገዛት ክግበረልና እዚ ትብልዎ ዘለኹም ኩሉ ዛላታት ባዕልና መገበርናዩ ግን ዓቕሚ የብልና መንግስትና በዚ ቀልጠፈ ክረዳእና ብዝያዳ እዚ ዕንጨይቲ ዝበሃል ከምዚ ልብና ክጠፍእ ንደልዩ ኣለና ንምንታይ መሬትና ኣብሪስና ንሕና ኣይተዓወትናን

0: ዲጋ ሸቆት ካልእቲ ዲጋያ ንህዝቢ ጉልዒ ህዝቢ ከባቢ ምምሕዳር ጉልዒ ብሰር ሕፅረት ማይ ከቢድ መናብሮ ክሕልፍ ይግደድ ነይሩ ኣደራዕ ሽግር ዝተሰከማ ኣዴታት እውን ማይ ንምጉራት ነዊሕ ኪሎሜትራት ይጓዓዛ ምንባረንን ሂወተን ብፈተነ ይሓልፍ ምንባሩ ነበርቲ ይሕብሩ ኣብቲ ዕለት ዝተረኽቡ እውን ነዚ ሓቅታት እዮም ደጊሞም
1: ንሕና ሽግር መዓት ነይርና ማለት እዩ ናይ ማይ ሽግር ስለ ዝነበረና ፅምኡ ማይ ካብ ርሑቕ ማይ ገበሪትና ስለ ነብል ነበርና ሕጂ እዚኣ ዚጋ እዚኣ ዕብ ጠቕሚ ክንረኽበላ በዓል ተስፋን በዓል ምሉእ ሕለና ኢና ማለት እዩ ሳላ እዚኦም ሰራዊት እዚኣቶም ንሕና ሳላ ደቅና ሓሊፍልና ሓምዲላ ከዓ ኣብዚ ደረጃ እዚ እዚ ዲጋ ዝሰሪሖምና ብውስጡጣትን ሕጉሳትን ኢና ማለት እዩ ስለምንታይ እዚ ዓዲ እዚኣ ሓንቲ ይነበራኒ ቀልሓታ ከማና ይነበራን ሕጂ ግን ናብ ቀልሓታ ምግባራን ኣብ ከምዚ ምብፅሓን ደስ እናበለኒ እየ ዛረብ ዘሎ።

0: ኣለኹ ማለት እዩ። ሕጂ ብከምዚኣ መሰረት ናይ ብሓቂ ጠቕሚ ኣለዎ ማለት እዩ። እዚኣ ዜጋ እዚኣ
1: ብማይ ብጣዕሚ ንሽግር ነርና። ቀዳመይቲ ዘዛ ዜጋ ተሰሪሓ ኣይ ረብሓትን እዚኣ ብድሕሩ ግን ኣብዚ ናይ ትኹል ተሰሪሓ ሳ ኣልሚዕና ማይ ከዓ ተሓጊስና ብጣዕሚ ከመጠን ንላዕለሕ ተሓጊዝና ኢና። ብፍርያት ትካል ዝኸውን ብዝኾነ ተሓጊዝና ኢና። ካብዚ ንዮ ዋላ ሓንቲ ይብናን እንሻላ ከዓ ከዓ ነዚኣ ከምኣ ትኾነና ከዓ ንትምናይ ንሓጎስ
2: እሞ ክስርሓልና እዩ ማለያ የብሉ ሓጎስና ሓጎስናስ ማለያ የብሉ። ምክንያቱስ ካብቲ መፃበኦ ዝነበርናዮ ኣብ ራህዋ በፂሕና ኣብ ተስፋ በፂሕና ከምዚ ኢልና ክንርኢ ከለና ሰሓባ ሓጎስ እዩ ዝስምዐና። እጂ ከዓ ብዕንበባን ብፍረን ክትዕንብበልና ታዲጋ ማይ ክትመልኣልና ዓድና ለምለም ክትኮነልና ክትፅገነልና ኢና ንምነ
3: ንመጓዮ ካብዚ ንታሕቲ ማይ ንጓዓዝ ነርና መንኪና እንተኾነ ውን እዚ ቦታ ዝረፍ ኣብዚ ክትበፅሕ መንኪና ዝተሓርስ ሰበይቲ ተሸኪምናያ ወይ ብፀሎት ወይ ብእንዳኺዳን ምህረት ገርና ተሸኪምና ነውፅኣ ነርና ሕሙምና ከምኡ ንኸይድ ነርና። ሎሚ ግን ኣልሓምዱላ ዓብ ናፅነት ልዕሊ ናፅነት ረኪብና ኢና ንሕና ኣልሓምዱልላ። ሕጂ ከዓኒ ከምዚ እሶም ዝብሉና ከዓኒ ማይ ንክዓቕረልና ብትሕትኡ ከዓኒ ጀራዲን ገርና ነፍስና ንክንኽእል እንሻላ ከምቲ እሶም ከዓ ዝበሉና ከዓኒ ክንዕቁቦ ክንጋርዶ ክንዝንድሎ ውፍያት ኢና ብጉሳት ኢና ዘለና ከብዘላቶ ከምዛ ትርእዮ ዘለኹም ልዕሊኡ ክነልምዓ ኢና ኩላ ርአይዋ ዘጎቦ እዚኣ ኩላ ኩሉ እዚኣ ልዕሊ እዚ ክነልምዓ ኢና ብድሕሪ ሕጂ እንሻላ።

0: አልሐምዱሊላህ ረብል ዓለሚን እዚ ሎሚ ንሕና ረኺብናዮ ዘለና ብድሆ ካልእ ኣይረኸቦን። አልሓምዱሊላህ ኮሪዕና ኢና ብውላድናን ብሕዋትናን በቦታትናን እዚ ኩሉ መኪትናዮ ኣብዚ በፂሕና ዘለና ዕድል እዚ አልሓምዱሊላህ ረብል ዓለሚን። ገመል ተፃዒኑ ኣይሓልፍኒ ነይሩ ንደንበሽቆት ሎሚ ግዳ ንዘን ብድሆ እዚአን ንማይ ክንረክብ ንዲጋ ክንረክብ እቶም ኣቦታትና ዓበይቲ ደፅንሑና ንእሽተናን ዓብናን ሓንቲ ኢድ ኮይና ደፅናሕናዮ ገረብና ንዕኡ ፀሪግና ምስ ውላድና ኣብዚ ዝበፃሕና ሓደ ዕድል እዩ። አልሓምዱሊላህ ረብ ልዓለሚን።
1: እቲ ኩልኩም ዕዱማት ሰብ ኸይር ኣብዚ መፂኢኹም ኣብዚ ንሕና ረህዋን ኸይራትን ዝረኸብናሉ ዕለት ምሳና ሓቢርኩም ዝውዓልኩም ብሽመይን ብሽም ህዝቢ ጉልዒ የመስግን ኣፂለውን አልሓምዱሊላህ ንሕና ከብ ፅምኢ ረዊና ኣፍርያት ክንበፅሒና እዞም ደቀና ድማ እዞም ረሃፆም ዘፍስሱ ዝነበሩ እዚ ዕድምን ያ ረቢ መርዓኦምን ኸይራቶም የርእየና እናበልና ኩላትኩም ኣብዚ ንዓና ኣብዚ ሓጎስናን ኣብዚ ኸይራትናን መፂኢኹም ምሳና ሓቢርኩም ዝውዓልኩም ብሽመይን ብሽም ህዝቢ ጉልዒ የመስግን ያ ረቢ ዓፍያን ድሓን ይሃበናን ይሃብኩም። ንሕና ድማ አልሓምዱሊላህ እንሻ ላህ ብዓቕምና ዝኾነ ይኹን ፍርያት ክነፍሪ ሰብ ምሉእ ተስፋ ኢና። ብኤሌክትሪክ እንተኮይኑ ርቡሓት ኢና፣ ብትምህርቲ እንተኮይኑ ርቡሓት ኢና። ቁሩብ ንዓና ስክፍታት ኮነና መንግስትና ሕጂ እውን እዛ መንገዲ ክዕርየልና እንታይ ይብሉ ትግራይ ክምስሉ ከለዉ ቁሩብካ ይርሓቅ ቁሩብካ ዝርሓቅ ኣካል ብሎ ኣስመራ ምሳና ስለ ዘላ እዛ ፅርግያ ብዝከኣል ዓቕሚ ክንሕገዝ መንግስትና ኣብ ቅንድኩም ጠጠውልና ኣለና። ዕድመን ጥዕናን ይሃብኩም ኣማን ይሃባና ድዓ ንገብር ወሰላሙ ዓለይኩም ወራሕመቱላህ።
2: ፅምብል ምረቓ ዲጋ ሸቆት ብናይ ምስጋናን ኣፍልጦን መደብ ቀፂሎም ኣብ ምስራሕታ ዲጋ ልዑል ኣበርክቶ ንዝነበሮም ኩሎም ኣካላት ሽልማት ተዓዲሎም።
3: ኩባንያ ህንፃ ሰገን

0: Mais que...
1: መንግስቲ ኤርትራ ብመትከል ንስራሕን ባህል ዓያይነትን ብዝለዓለ ብቕዓቲ ዝስርሓሉ ነቲ ሕብረተሰብ ኤርትራ ኣብዝሓለፈ ነዊሕ መዋእል ኮስኪሱ ዘልምዖ ኣተሓሳስባ እውን ናብ ነገራዊ ሓይሊ ክቕይሮ ተራእይን ይቕፅልን ኣሎ ወትሩ ንስልጡን ባህሊ ስራሕ ይስርሓሉ ነብሲ ወከፍ ዜጋ ርእሰ ተኣማንነት ከጥሪ ይድረኽ ርእሰ ምኽኣል ኣውራ ክብርታት ክኸውን ከየቋረፀ ይድረኽ
2: ብህዝቢ ክዕቀብ ክባእ ካብ ዝኾነ ነገር ምውሕዥ ከይኣትዋ ዝኾነ ነገር ከይታእሽሙ ከይከውን ክትዕቀብ ኣለዎ ህዝቢ እዩ ዝዕቅባ ከዓ ህዝቢ ምስ ዓቀባ ኢ ካብ ትብፅሕ ትበፅሕ እምበር ሰቂኢልካ ዲጋ ሰሪሕና ኢልካ ትገድፎን ኢኻ ሰብ መስኣለ ዮ ምስ ዓቀቦ ግና ዛህላእታ ትኸውን
3: እንታይ ካብ መሓላልፍ ይደሊ መስለካ ብዛዕባ እዚ ዲጋ እዚ ፅሬቱን ናይ ኩነታት ናየ እንታሽሙኡን ኩሉ ክትትል ተገይርሉ ብላዕሊ ዛላ ተገይርሉ ሰብ ክጥንቀቀሉን ንሕና ክንረብሓሉ ስለ ዝኾና ብከዓ መሰረት ከዓ ተስፋን ድሌትን ኣለኒ ማለት እዩ
1: ከምኡ ክንዲ ዝኾነ ሎሚ ኣብ ገጠራትን ከተማታትን ብውልቀን ብኮምን ኣተስፋዊ ዕዮታት ይንፀባረቕ ኣሎ ምስራሕ ዲጋታትን ልምዓት ትሕተ ዲጋታት እውን ኣብ ቁጠባዊ ሂወት ሕብረተሰብ ውሑስ መእዛዊ መግቢ ንኩሉ ኣብ ኩሉ ብዓብዩ ኣብ ምርግጋዕ ዕዳጋ ክህልዎ ዝኽእል እጃም ቀሊል ኣይኮነን ስለዚ ድሕሪ ምስራሕ ዲጋ ዝቕፅል ናብዮትን ክንክንን ዝዓበየ ስራሕ ከም ዝጠልብ ዘከራኽር ኣይኮነን
4: ብምሕዳር ዝዋመክል 1,424,376 ንቕፋ ውፃኢ ተገይሩ ብምስሕሻ ንተንዲኖን ንስሚንቶን ተዋህበና ማለት እዩ እዚ ከዓ ብገንዘብ ክትመን ከሎ 2,32,117 ንቕፋ ግምገም ኣበርክቶ ምክታል ፕሮጀክት ዓዳሃሎ እንተርእና ከዓ ንማሽነሪ ቀረብ እዙን ብገንዘብ ክግምገም ከሎ 3.156 ሚልዮን ይኸውን ማለት እዩ ብሓፈሽ እዚ ፕሮጀክት እዚ ካብ ተጀሚሩ ስጋዕ ዝውዳእ 8.8 ሚልዮን 168,214 ናቕፋ ወዲኡ ማለት እዩ
5: ክሳብ ሕጂ ተኸፊሉ ዘሎ ግን 18 ሚልዮን ኣከባቢ በፂሑ ኣሎ እዚ ህዝቢ ከዓኒ ክዕቅባ ክእል ኣሎ ክዕቅባ እንድሕር ኮይኑ እንታይ ክገብር ኣሎ ቀጻሊ ምክትታል ናይዚ ተፋሰስ ማለት እዩ ኩሉ ግዜ ኣብ ዲጋ እንታይ ዘጋጥመና ተፋሰስ እንድሕር ብግቡእ ደይተሰርሐ ድበት እያ ትመልእ ድበት እንድሕር መሊኣ ከዓ ትርጉመ የብላን መፃወቲ ኩዕሶ ሜዳ ኮይና ትርፍ እዚ ነገር እዚ ንኸይከውን ግን ቀጻሊ ምክትታል ኩሉ ዝፈረሰ ዛላ ተሎ ክፅግኖ ዝፈረሰ ኸትሪ ተሎ ክፅግኖ ክብል ከለኹ ሕጂ ክስራሕ ዝተሰርሐ ከዓ ኣሎ ብብዝሒ ማለት እዩ ምናልባት ለዘበን ተሰሪሑ ምስ ወደአ ክረምቲ ምስ ሓለፈ ጣም ንወሰከፍ ክረምቲ ምክትታል ክህሉ ክእል ኣሎ ዕቱ ምክትታል ገይሮም ዘዝተበላሾ ነገር እናፀገኑ ከዓኒ ኣብ ኣገልግሎት ንኽውዕልን ካብ ድበት ከዓኒ ነፃ ንክኸውንን ዓብ ፃዕሪ ይሓቶም ነዞም ዓዲ ማለት እዩ
6: ብዙሕ ትፅቢት ኣለና ምክንያቱ ንሕና ቲ ኸትርታት ብሕልና ንከላኸሎ መደብ ኣለና ትሕትኡ ዘሎ ከዓ ንሕቲ ባይታ ማይ ምስ ሃብተመ ንራድዩ ንዲ ካልእ ምህርትና ክንፍሪ ከዓ ድልዋት ኢና

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብ ናፍነቱ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ሕራይ
1: እዚ ኣብ ጀርመን ዘሎ ኣብ ኮይ ጆን
0: ተማም
1: ጆን ኪዳ ዮሃንስ ኪዳነ
0: ሕራይ
1: ሳይሞን ኪዳነ
0: ሕራይ
1: ሳይሞን ኪዳነ
0: ሰማዕካ ኣለኹ ቐፅል ሕራይ
1: ብንያም ኪዳነ
0: ሕራይ

0: ካብ ድምፃዊት ሰናይት ኣሚነ ናብ ቴሌፎናትኩም ዝሃበርኩም ተዓዘብትና ቴሌፎን መፅያትና ኣለ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ሄሎ ሓይስቲ ከመይ ትኾኒ?
0: ፅቡቅ አልሓምዱላ። መን ክብል?
1: ሰናይት ይበሃል። ሰናይት ተስፋ ሚካኤል።
0: ሕራይ ከመይ ውዒልክ ሰናይት?
1: ገቢር መስገን ድሓኒና።
0: ፅቡቅ ሓቢብቲ ኣና። ትፈደሊ ቀፅሊ።
1: ሰላምታ ካብፅሕ ንወላዲተይ ኣቑባ ያሬድ
0: ሕራይ
1: ንበዓል ቤተይ ኣይናለም ገብሪ ዮሃንስ
0: ተማም
1: ከምኡውን እምባደርሆ ትርከብ ሓማተይ ስልናስ ምሕረት ኣብ
0: ሕራይ
1: ግን ንመሓዝተይ ኣብ ደቢ ዝረከባ ፀጋ ፅጌላ ኑራ
0: ተማም
1: እግን ንኣህዋተይ ኣማኒኤል ተስፋ ሚካኤል ዘራይ ተስፋ ሚካኤል
0: ሕራይ
1: እግን ስዊዘ ዝርከቡ ኣሕዋተይ ማለት እዩ ግርማይ ገብሪ ዮሃንስ ሄኖክ ገብሪ ዮሃንስ ዳህላክ ገብሪ ዮሃንስ እንድ ሳሚ ገብሪ ዮሃንስ
0: ሕራይ
1: እግን ንመላ ህዝቢ ኤርትራን ክፍልታት
0: ሓይልታት ምክልኻል ኤርትራ
1: ንኩሎም ካልእ ከዓ ንሓትነይ ነጪ ያሬድ ሎጥዕና ህባ
0: ሕራይ
1: መነይ
0: ተማም ሕራይ

ማ ኢለን ተስፋይ ምስዮናታን ኣላይ ሜክኣፕ ኣሚራ መሓመድ ኢብራሂም ኣልባሳት ድማ ሳሊና ፀሓየ ከምኡውን ኣዋሃሃዲ መደባትና ኣዋሃሃዲ መደባት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ ከምኡውን ኣዋሃሃዲ ስቱድዮ ተኪኤ መኮነን ፃዕደየ ብምዃኑ እዮም ኣብዚኦም ሳይ ውዒሎም ዘሎ ንኩሎም የመስግኖም ከምኡውን ንኩላትኩም ኣብዛ መደብ እዚኣት ዝተሳተፍኩም ተሳትፍኹም ኣይፈለየና እንዳበልኩ ኣዝዩ ኣመስግኖኩም ፈቱ ኣብ ዝመፅእ ዘሎ መደባት ክሳብ ንረሃብ ሰላም ወሰናይ ዘሎ ቅንያት ክኾነልና ንምነ ሳድ ሙሻሂዲን ወሰልና ኢላ ኒሃየት ሓልቀትና ልልዮም ምን በርናምጅኩም በርናምጅ ኣልው ድባይዋ إلى جديد اللقاء بكم إن شاء الله نتمنى لكم كل الأفراح والسعادة والصحة والسلامة إن شاء الله والسلام عليكم ورحمة الله

መደምና ትራን ኣብ ስሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱን ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራ

ሃገራዊ ፌዴሬሽን ቅድሚ ብሽክለታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ንሰለስተ መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካየድ እንከሎ ናይ ደቂ ኣንስትዮ ተቀዳድምቲ ናይ ሰለስትዩ ክሊ ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቀዳድምቲ ኒረን 13 ተቀዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሪ ምቕራብን ብፕረዚደንት ሃገራዊ ፌዴሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ተመሪቐን ተፋንየን።

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን 4 ዝብዝሓ ጉጅለ ንቕድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራር ሳዋ ሲዶን ሃብቶም ናይ ዓራግ ራሃል ዑቕባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍነአን ጀሚረን ኣብ መወዳእታ ኣብ ዘካየደኦ ቅፅበታ ውድድር ድማ ተቐዳዳሚት ክለብ ደቡብ ሄርሜላ ስምኦን ንሲዶን ሃብቶም ብምርታዕ ክትዕወትን ከላ እዛ ተቐዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ ብ2 ሰዓታትን 9 ደቓይቕን 34 ውስካሊትን ክዛዝሙ ኸላ ሳልሴይቲ ራሄል ዑቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቡብ ብምኻን ንውድድርን

18 ካይታት ብምድንጓይ ናብ ፍጻመ ዝበጽሐት ጉጅለ ኣብ ዘካየድ ተቕጾታ ውድድር ደሴት ኢዮብ ካብ ትፅቢት ብምርታዕ ሓምሻይ ደረጃ ክትሕዝ፣ ሮዚና ብርሃነ ካብ ደንደን ሻርሸይቲ፣ ናኦሚ መንግስታብ ካብ ሰራርሳዋ ሻውሒቲ፣ ኣርሴማ ዓንለፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5-57 ካይታት ድሒራ ካብ ዝመፀት ጉጅለ ድማ ተቐዳዳሚ ሰራርሳዋ ዕድል ተስፋ ግርግሽ ታሻዓይ ደረጃ ክትረክብ፣ ናይ ትፅቢት ዮሳን ቤነ ድማ 10 ደረጃ ሒዛ።

ስዒቦም ናብ ቦታ ውድድር ዘቕርቡ ተቀዳድምቲ ናይ ፓራሳይክሊን ኮይኖም ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ ካልኣይ ዳንኤል ተኽሉ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1,000 ናፋን ብምዃን ናብ ፖድዮም ደይቦም። ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን፣ ካልኣይ ኣለም ዮሃንስ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ድማ ሚካኤል ዝርኣይ ተሸላሚ ናሓስ መዳልያ 1,000 ናፋ ኮይኖም። ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ኮይኑ። ኣብ መወዳእታ ውድድር ንምክያድ ናብ መወዳደሪ መስመር ዘቕረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪቑ ፋኒወን። ፆታ ካብ ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣዩ ቀፂሉ። ፆታ ንክዛዘም 6 ኪሎ ሜትር ምስ ተረፎ ግን ናይ ደቡብ ተቀዳዳሚ ሱዛና ፍሳሐ ብዝፈፀመታ ተራር መጥቃዕቲ ሓዲጋተን ክትምርቀፍን ከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንፂፋ ብዘይተቓጻፂ ቀዳማይ ኮይና ንውድድራ ፈፂማ። ሱዛና ንውድድራ ብሰዓት 33.42 ኪሎ ሜትር ናረገፀት እያ። ብ2 ሰዓታትን 9 ደቃይቕን 34 ካኢታትን ንውድድራ ፈፂማ። ዓባይ ጉጅለ ኣብ ዘካየድቶ ቅፅብታ ውድድር ፕሮፌሽናል ተቀዳዳሚት ካንዮን ስራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ፣ ናይ ደቡብ ናርዶስ ፀጋይ ሳልሳይ ደረጃ ብምሓዝ ናብ ፖድዮም ደይባ። ራብዒቲ ብረክቲ ፍሳይ ካብ ዓራግ፣ ሓምሸይቲ ሩምና ጉዕሽ ካብ ክለብ ደንደን፣ ሻርሸይቲ ቤቴል ስቴፋኖስ ካብ ስራጅ ሳዋ፣ ሻውዒቲ ደሊና ግርማይ ካብ ስራጅ ሳዋ፣ ሻምኒቲ ራይል ብርሃነ ካብ ዓራግ፣ ታሽዒቲ ሚለና ያፌት ካብ ደንደን፣ ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምኻን ንውድድረን ፈፂመን። በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉእ ኣብ ዝባና ወዲያታ ትፃወት ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ካልኣይቲ ሲዶን ሃብቶም ካብ ስራጅ ሳዋ ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ራሄል ዑቕባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ትሕቲ 23 ዓመት ተቀዳዳሚት ክለብ ደቡብ ናርዶስ ፀጋይ ተሸላሚት ወርቂ መዳልያን ዓመት ሙሉእ ወዳታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ኤሊት ተቀዳደምቲ ድማ ተቀዳደምቲ ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ሙሉእ ኣብ ዝባና ወዳታ ትወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡውን 10,000 ናፋ ክሽለም ከላ፣ ካልኣይቲ ሞናሊዛ ርኣያ ካብ ክለብ ካንዮን ስራም

0: ተሸላሚቱ ብሩመዳልያን 6 ሸናፋን ሳልሴቲ ናርዶስ ጸጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4 ሸናፋን ኮይነን ዑታ ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ካልኦት ሓለፍቲ እቲ ፌደሬሽን ከምኡ ውን ናይ ክብሪ ዕዱማትን ተቐቢሎም ኣብ መወዳእታ ምስ ዑታ ተቐዳድምትን ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ዝተኸይደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቐኒለ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 226 ብናይ ጁኒር ደቂ ኣንስትዮ ኮይን ክለኺ ፀወታ እስከ ከመይ ነይሩ
2: መጀመርያ ኣጀሚሩ ዘፈፀመና ልዑል ፈጣሪ ክብሪ ምስጋና ይኹኖ ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ ብሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ክንፀ ክኢል ኣለኹ
1: ራይ ኣብዚ ፀወታ መሪፅ ክንኦ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ ናት ክስራዕኸ እንታይ እዩ
2: ኣነ ኮ ከም ስፕሪንተ ንክገብር እንዴት ስልቲ ነይሩ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንተር ከለኹ እየ ክዝውር ውዒለ ኣብ መወዳእታ ከዓ ብሓገዝ ናይ ተጓልጋንታይ ኣነ ከይዘወርኩ ከይደ ባዕላ ዘዊራ ከይዳ ባዕላ ዘዊራ መፅያ ከምስግና ይፈቱ ብጣዕሚ ነዚ ዓወት እዚ ከምፅ ዝሓገዘት ምስ ኣድያም እያ በ ነዚ ክሉ ዝዓወት ሳላ ኣድያም እዩ
1: ሞታ ናይ መወዳእታ ዙርያ ኣብዚኣ ደወል ምስተደወለትክን 4 ይኸን ይኸንእውን ነርክን እስኪ ኣድያም እንታይ ኣይላትኪ
2: ኣድያም ንክትሕግዘኒ ማለሲ እሳ ስፕሪንት ጌራ ማለሲ ትውድኦ ዘሎ ተኽእሎታት ፀቢብ ስለዝኾነ ንዓይኒ ክተውፀኒ ነጊርያ ማለሲ ክትሕግዘኒ ንዓይ እሳ ከዓ ነቲ ዝበልክዎ ነገር ኣይተቃወመቶን ብትጉህነት ተቐቢላ ከዓ ንዓይ ሰሪሓት ኣለዩ ማለት እዩ
1: ብሓፈሻ ናይ ሎም ዓመት ውድድር ከመይ ረኺብክዎ ሓፈሻዊ ትዕዝብ ትኽ
2: ፀወታ ኮ ድሓን ፅቡቅ ነይሩ ማለትሲ ኣብቲ ጎልጎል እንዳሰገን ብምዃኑ ንፋስ ነይሩ ማስ ንጎ ንፋስ ኣይክህሉን ኢልና ኢና ተስፋ ጌርና ነርና ንፋስ ብምህላው ግን ዝኾነ ዘምፃልና ሳዕብና ኣይነበረን ብጣዕሚ ፅቡቅ ወዲና ወላቲ ቀይሮሞ ዘለዎ ሜዳ ከዓ ፅቡቅ ማለሲ ነቲ ኣብ ካልእ ሃገር ኬድካ ትፃወተሉ ዘሎ ሜዳታት ኣረኣይካ ብጣዕሚ ፅቡቅ ሓሳብ እዩ ኣምፅ እዮም
1: ሞ ሻምፒዮን ኮይን ክልኽ ሕጂ ናይ ኤርትራ ናይ ጁኒር ናይዚ ዓመት 226 እስኪ እዚ ዓወት እዚ ንዓኸ ከመይ ተሰሚዒ ኩሉ ሕጂ
2: እዚ ዓወት እዚ እንደዒ ናይ ውሓቂ እየ ተሓጉሰ ዘለኹ እንደዒ ዝኾነ መግለፂ የብለይ ብጣዕሚ ግን ተሓጉሰ ኣለኹ
1: እሞ ኣብዚ ዓወት ግዜ ኣስተዋፅኦ ዝገበሩ ኣካላት ከምኡውን ውልቀ ሰባት ህልዮም ንዑም ናይ ምስጋና ዕድል ተለኪ ዕድል ብምሃብ ክንፋኖወኪ
2: መጀመርያ ኣጀሚሮ ዘፈፀመኒ ልዑል ፈጣሪ ክብሪ ምስጋናን ይኹኖ ካብኡ ንወለደይ ኣብዚ ዓወት እዚ ፅቡቅ ገይሩ ዘዳለወኒ ከዓ ሚካኤልቲ እኳ ኣሰልጣኒ እየ ብዓብዩ ከዓ ዞባ ደቡብ ጋንታና ማለት እዩ ፅቡቅ ዝኾነ ኣስተዋፅኦ እዮም ገይሮምልና ብጣዕሚ እዩ ኣብ ኩሎም ተፃወቶም ብጣዕሚ ተገዳስነት ዘለዎም እዚ ዓወት እዚ በቃ ሳለኦም እዩ ካብኡ ከዓ ኣማን ዝበሃል ከዓ ቲፎዘ እዩ ብልዑል ኣስተዋፅኦ ሳይክል ገዚኢለይ ኣኮይ ከዓ ከምኡ እዚኦም ሰባት እዚኦም ብፍሉይ እየ ዘመስግኖም ካብኡ ከዓ ጋንታና ንዓኻ ከዓ
1: ኣዚና ነመስግን ቀኒልና እኳ ሓጎሰና ሻምፒዮን ኤርትራ 226 ናይ ጁኒር ደቂ ኣንስትዮ ኤርሜላ ስሙን ክብረት ኣበለይ ተቀዳዳሚት ክለብ ዞባ ደቡብ ሱዛን እንኳዕ ሓጎሰኪ ሻምፒዮን ናይ ደቂ ኣንስትዮ ኤርትራ ሻምፒዮን ኤርትራ ማለት ናይ ደቂ ኣንስትዮ ኮይን ክለኺ እስከ ፀወታ ከመይ ነይሩ
3: መጀመርታ የቀኒለይ ፀወታ ብጣዕሚ ፅቡቅ ነይሩ
1: ናይ ሎሚ እንታይ እስትራቴጂ ሒዝክን ይኽናትኸን ከም ጋንታ ብውልቂ ክኸ
3: እዎ እዚ መጀመርታ ብጣዕሚ ኢና ፅቡቅ ተዳሊና ካብኡ ቀፂለ ኣነ ዝፊልደ ማለት እዩ ሃዲምካ ኣብ ምጥቃዕ እዩ ብከምኡ ከዓ ኣሰልጣኒ እዩ ዝሃበኒ ገይረ ማለት
1: ፀወታ ክዛዘም 6 ኪሎ ሜትር ምስ ተረፎ ኢኺ መጥቃዕቲ ፈፂምኪ ተዓዊትኪ ኣብ ከመይ ኩነታት ኢኺ ፈፂምኪ ኣስከታ እንታይ እያ ነራ ትዕልልና
3: ዎ እቲ ኮርሶኮ ትርር ዝበለ እዩ ነይሩ ንመጀመርታ ግዜና ከ ኣብዚ እንዳሰገን ዝበሃል ኮርሶ ጌርና ወላ ንዓይ ዝኸውን ቦታ እዩ ተዳልየለየ ኣብ መወዳእታ ክገብር ብኣሰልጣኒ ተዋሂብኒ ማለት እዩ 6 ኪሎ ሜትር ገለ ክተርፎ ከዓ መጥቃዕቲ ጌይረ ክዕወት ኣላኽኢለ ማለት
1: እዩ ምጥምማት ክንዲዩ ነቲ ፀወታ ዝሒሉ ውዒሉ ከመይ እዩስከ
3: እዎ ምጥምማት እዩ ቁሩብ ከዓ ንፋስ ብርትዕ ኢሉ ነይሩ ኪሎ ሜትር ከዓ ዳሓን ስለዝነበረ ፅቡቅ ተወዲዩ
1: ሞ ሻምፒዮን ኮይን ክለኺ ሕጂ ዝስምዓክ ዘሎ ስምዒት ክትገልፅልና?
3: ማራ ተሓጊሶ ኣለኹ በቃ እንድ ሓጎሰይ ክገልፆ ይክእልኒ ብጣዕሚ ተሓጊሶ ኣለኹ። ተዳልየለየ ከዓ ዓመት ሙሉእ ተዳልየለየ በቃ ብጣዕሚ ተሓጊሶ ኣለኹ።
1: ሞዚ ሓጎስኪ ንመንቲ ውፊ ተመስግኖዮም ኣካላት እውን እንተልዮም ኣሕፂርኪ ክትገልፅልና?
3: ዓወተይ ንደይ ዝወፍዮ ቀፂለ ከመስግኖም ዝደሊ ነቦይ ነደይን ብጣዕሚ እየ ዘመስግኖም። ቀፂለ ሞራል ዝህቡኒ ኣብ ጎነይ ኮይኖም ኩሉ ነገር ማለት እዩ ሳይክል ዝህቡኒ ቲፎዘይ ብምሉኦም ንዘባ ደቡብ ካ ብጣዕሚ እየ ዘመስግኖም። ንደቂ ጋንታይ ብጣዕሚ እየ ዘመስግኖም። እንደ በቃ ማራ ተሓጊሶ ኣለኹ።
1: እንኳዕ ሓጎሰኪ ሻምፒዮን ኤርትራ ናይ ደቂ ኣንስትዮ 2026 ሱዛን ክብረት ሃብልና።
3: ቴንክዩ ሓጎስ ኩላትና
1: የቀኒልና ክብረት ሃብልና። ናርዶስ እንኳዕ ኣብዚ ውቃዕኪ ናይ ትሕቲ 23 ዓመት ሻምፒዮን ናይ ኤርትራ ኮይን ክለኺ እስከ ፀወታ ከመይ ነይሩ ናይ ሎም እያ?
4: ፀወታ ድሓን ነይሩ ንፋስ ቁሩ ብርቲ ኢሉ
1: ሞ ንእንታይ ዓይነት ስትራቴጂ ሒዝኪ ኣትኺ ምስ ደቂ ጋንታኺ ከመይ ነይሩ ከ ብሓፈሻ?
4: ጋንታና ዓወት ሕሊፍካ ዘይምሃብ ማለት እዝሃ ድማ ነረን ዋና በዓል ሱዚ ሱዝሃ ዲማ ተዓዊታ ካብ ግሩፖ ድማ ኣነ ካደይ ትረኺባ ኣነድዮንስብ ረኺባ ማለት እዩ።
1: ኣብዚ ናይ ሎሚ ውድድር ብዙሓት ደገፍቲኺ ስምኪ ዝተፃሓፎ ማልያ ተኸዲኖም ከሰኒኺ ውዕሎም እሞ እስከ ከመይ ተፀቢኺዮ ዲኺ እንታይ ነይሩ እቲ ስምዒት?
4: ብደገፍተይ ማራ ተሓጊሰ ማለት ሻምፒዮን ኣነሲ ወላ ቅድሚኡ ከይተዓወትኩ ከለኹ እዮም ዝድግፉኒ ነይሮም ማለት እዩ። ገና ካብ ዓወት ቅሩብ ርሕቕ ኢለ እየ ነይረ። ሕጂ ግን በቃ እንድ ኣይማስ ማራ ተሓጊሰ ብደገፍተይ ማለት እዩ። ማራ ከመስግኖም ሓድሽ ዓድን ማይ ኣባሻውልን ካብ ልበይ በቃ ከመስግኖም ይፈቱ በዚ ኣጋጣሚ እዚ ማለት እዩ።
1: እሞ ዝዓወትክ እዚ ንመንቲ ህብዮ እንታይ ከመደብኪ ናይ መፃ እንታይ ና ክንፅበ?
4: ናይ መፃ ካብዚ ንላዕሊ ዓወተይ ከዓኒ ንሚኪ ኤልቱኩ ኤንድ ደገፍተይ ከዓኒ ንብምሉኦም እዚኦም ሓድሽ ዓድን ማይ ኣባሻውልን ንዖም በቃ ዓወተይ ንዖም ሂበዮም ኣለ።
1: ሞ መደብኪ እንታይ ትብል ካብዚ ዓወት እዚ እንታይ ና ክንፅበ ካብ ናርዶስ?
4: ካብዚ ንላዕሊ ኣብ ዝመፅእ ቅምፀታዊ ውድድር ካብዚ ንላዕሊ ኮይና
1: ኣዚና ና ነመስግን
4: ጋንታይ ከዓኒ ከመስግነ በዚ ጋጣምዚ ሚዛን ካብ ልበይ በቃ ንሚዛን ጋንታና ብምልአን ብሓፈሻ ሚዛን ግን ቀንዲ ንሚዛን ካብ ልበይ የመስግና
1: ተረፈለና
4: ምስጋና ንኩሎም ጋንታና
1: የቀኒልና እንቋዓ ዝከዓ ክብረት ሃበልና የቀኒለይ ክብረት ሃበለይ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳእ ናይ ሎም ዓመት ሻምፒዮን ኤርትራ 2026 ፈሊሙ ኣሎ በዚ ናይ ደቂ ኣንስትዮ ከምኡ ድማ ናይ ፓራሳይክሊን እስከ ሓፈሻ እንታይ ዓይነት ውድዳት እዩ ተሰሪዑ ዘሎ ሓፈሻዊ መብሪ ክትበን ሕፂርካ?
5: ይቀኒለይ ሚኬለ ብሓፈሻ ዘሎም ድረኣናዮ ናይ ደቂ ኣንስትዮ ጁኒየር ኤሊት ኣንደር 20 ሎም ውዒልና ኣለና ናይ ሮድ ማለት እዩ። ከምኡ ውን ናይ ፓራሳይክል ጀሚርና ኣለና። እቲ ቻምፒዮን ኤርትራ ግን ክሳብ ሰንበት ክቅፅል እዩ። ፅባሕ እውን ናይ ታይም ትራያል ናይ ደቂ ኣንስትዮ ናይ ደቂ ተባዕትዮ ናይ ኩሎም ውድድር ኣለና። ሰንበት ከዓ ናይ ደቂ ተባዕትዮ ናይ ሮድ ኣብ ውሽጢ ከተማ ኣስመራ ኣለና ማለት እዩ። ስለዚ ከምቲ ልሙድ ናይ ዝሓለፈ ዓመታት ውድድር ዳርጋ ፍልል የብሉን። ምናልባት ኣብ ውሽጢ እዚ ዝነበርናዮ ናይ ሎም መዓልቲ ግን ፍልይ ዝበለ ነተን ደቂ ኣንስትዮ በዳሂ ቦታ ነይሩ ክበሃልካ።
1: ናይ ደቂ ኣንስትዮ ቀፃሊ ካብቲ ዝንቀፋሉ እቲ ናይ ግዜ እዩ። ክሳብ ሕጂ እዚ እውን ሃገራዊ ፌደሬሽን ኮነ ከምኡውን ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝኾነ ፍታሕ ወይ ከዓ ስጉምቲ ክወስድ ኣይከኣለን እሞ እንታይ እቲ መፍትሒ እስከ ክኸውን ዝኽእል?
5: ፅቡቅ ሕቶ እዩ። ምናልባትተን ናይ ደቂ ኣንስትዮ እቲ ኣካይዳ ካብ ግዜ ናብ ግዜ እናጎደለ እዩ ዝኸይድ። እቲ ምክንያት ሕጂ ናይ ሕልና ጉዳይ እዩ። ሰብ ኣብ ውሽጢ ኣበይ ክበፅሐ እንታይ ክገብር የለን እተን ደቂ ኣንስትዮ በዓለን ካብ ውሽጢ ተደ ተበጊሰን ኣለዉ። ስጉምቲ ወሲድካ ስጉምቲ ወሰድካን ዝቅየር ለውጢ የለናን። ካብ ውሽጢ እቲ ናተን መንፈስ ጀሚሩ ካብ ውሽጢ እቲ ናይ ጋንትአን መንፈስ ጀሚሩ እቶም ኣሰልጠንቶም እቶም ሓለፍቲ ናይ ክለባት ግን ክሰርሕሉ ዘለዎም ሙጉያይ ዘይተረፈ ንህዝቢ ዘሐጉስ ንዓኻ ንቐፃሊ ዘሰጉመካ ውድድር ክትገብር ናይ ሕልናካ ጉዳይ እዩ። ዝኩሉ ተዓዛባይ መፅኡ እዚ ኩሉ ዝሰንውን ምጉያየን ዘይተረፈን

0: ከምዚ ኣብ ውሽጢ ዝግበር ሞ ከዓ ንቻምፒዮን ብከምዚ ርሕቀት ክኸዶ ስክፍታይ ግን ንሕና ዋላ ሓንቲ ንወስዶ ስጉምቲ የብልና። ምክንያቱ ብስጉምቲ ዝዕረየ ኣብ ውድድር ብሽክለታ የለን። ንዕአን ብዝጥዕመ ናብ ውሽጢ ሕልንአን ብዝወቕሰን ናብ ዝለዕለ ደረጃ ክንበፅሕ ኢና ተዋዳደርቶም ክኾኑ ኢና ኢለን ሰንቲ ሓሳብ ኣቅሪበን ምስቲ ናይ ክለበን መደብ ምስቲ ናይ ቶም ኣሰልጠንተን ዝቦን ኣዋሂደን ሰንቲ ሰሪሐ ፅቡቅ ክመፅእ ክእል። ብዝተረፈ ናይ ግዜ ደረት ጌርካ ናይ ሽልማት መቕፅዓት ጌርካ ናይ ገለ ጌርካ ዝዕረ ጉዳይ ኣይኮነን። ዋላ ቀፂዕካዮን ዋላ ይቀፂዕካዮን ብከምዚ ከዓ ዝክየድ ስፖርት ከዓ የለን። ስፖርት ክዓብ ኢሉ ዝብገስ ሰብ ተልዩ ጥራይ ዝዓቢ ዓብኦ ዝኽእላ ድማ ሳተን መሳትኦን ቆልዑት ምስአን ዝጀመሩ ደቂ ተባዕትዮ ኣበይ ክንደይ ስፒድ ከዱ ኣለዉ ሳተን ንምንታይ ከምዝኮነ ኣለዋ ኣብ ሕልንኦም ናይቶም ክለብ ናይቲ ኣሰልጣኒ ናይታ ተቀዳዳሚት ዝመፅእ ጉዳይ እዩ
1: እሞ ናብ ህዝቢ ብዛዕባ እቲ ፅባሕ ዓርቢ ከምኡ ድማ ዝመፅእ ሰንበት ዝካየድ ውድድር ተመሓላልፎ መልእክቲ ተለካ ዕድል ብምሃብ ክሰናብተካ።
0: እዚ እቲ ልሙድ ንገብሮ ውድድር ህዝቢ ኩሉ ግዜ ብጎንና እዩ። ውድድር ሰሪዕካ ህዝቢ ተዘይብሉ ተዓዛባይ ተዘይብሉ መቐረት የብሉን። ግን እቲ ህዝቢ ብዝተኽኣለ መጠን ነቶም ተቀዳደምቲ ድሕነቶም ብዘውሕስ መንገዲ ተቀዳደምቲን ዝኾነ ተዓዛባይን ዘይህሰየሉ መንገዲ ሂወት ኣብ ሓደጋ ዘይኣተውሉ መንገዲ ጌርና ነቲ ውድድርና ክንዛዝም ብዝተኽኣሉ መጠን ከምቲ ናይ ዝሓለፈ እዋን ፅቡቅ ጭውነት ዘለዎ ተዓዛባይ ህዝቢ ከተማ ድማ ኣጀኹም ክብለና ተስፋ ንገብር። ብከምኡ ከዓ እቲ መልእክተይ ዘሕልፈሎም

ሻምፒዮን ኤርትራ 226 ፅባሕ ዓርቢ ብናይ ግዜ ናይ ውልቂ ውድድር ማለት ክሮኖሜተር ቀፂሉ ክውዕል እዩ። እዚ ውድድር ኣብ ከባቢ ማይ ድምነት ዝካየድ ኮይኑ ተቐዳድምቲ ብክልቲኡ ፆታን ደረጃ ዕድመን ክሳተፉ ምዃኖም ካብ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ዝተረኽበ ሓበሬታ የረድእ።